0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ሁለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽልሺ ዩድ በሲባን ታፍሽን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጠር ሜይ 26 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ግንቦት 18 ቀን 2018 ዓመተ ምህረት ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ድሮር ሮድሽቴን ሲሆን የስቱዲዮ ተረኛ አስተናጋጆች አይቾ ባየና ወርቅነሽ እሸቴንን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረባቸውን ዋና ዋና ርዕሰ ጉዳዮች እንመለከታለን። ከዛም ወቅታዊ ዘገባ እናቀርባለን። ከአድማጮች ጋር የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አሁን የጧቱ ዜና በአይቾ ባየ ተዘጋጅቶ ይቀርባል። አይቾ
2: እናመሰግናለሁ ወርቅነሽ። አርዕስተ ዜና፣ በአሜሪካና በኢራን መካከል ያለው ሰላም ድርድር መነጋገሪያ መሆኑን እንደቀጠለ ነው። ጠቅላይ ሚኒስትር ቢናሚን ናታንያሁ ሂዝቡላ ጋር ያለውን ጦርነት ያለ ገደብ ይቀጥላል ሲሉ አስታወቁም። ጦርነቱ በሚካሄድበት ድንበር አካባቢ የደጀን ህዝብ መመሪያውን ቀየረ። በአረብ እስራኤላውያን በኩል ያለው አምባጓሮ እንደቀጠለ ነው የሚሉት የጠዋት ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። በአሜሪካና በኢራን መካከል ያለው የሰላም ድርድር መነጋገሪያ መሆኑ እንደቀጠለ ሲሆን በትናንትናው ዕለት ባደረጉት ንግግር ፕሬዚዳንት ትራምፕ እንዳሉት ኢራን 440 ኪሎ ግራም የኡራኒየም የተብላላ ኡራኒየም ለአሜሪካ አሳልፋ መስጠት አለባት ሲሉ አስታውቋል። አለበለዚያ ግን ናደ ካለበት ቦታ እናመክነዋለን እናገየዋለን ሲሉ አስታውቋል። ፕሬዚዳንቱ በትናንትናው ዕለት ባደረጉት ንግግር ደጋግመው እንዳስታወቁት ኢራን የኒውክሌር ቦምብ ባለቤት መቼም ቢሆን አትሆንም ሲሉ ማሳወቃቸውን ገልጸዋል። ይህ በዚህ እንዳለ በሁለቱ ሀገራት የሚደረገውን ድርድር በቅርብ ድርድሩን የሚያውቅ አንድ ከፍተኛ ባለስልጣን እንዳለው አሜሪካና ኢራን ወደ ሰላም ለመምጣት እንደተቸገሩ የሚያሳይ ነው ሲሉ ተስተውቋል። ቃል አቀባያችን ጊሊ ኮሄን ትናንት በ11ኛው ቴሌቪዥን ጣቢያ እንዳለችውም በሁለቱ ሀገራት መካከል ያለው ልዩነት በርካታ በመሆኑ አንጻር ይህን ለማቀራረብ ካታር ለማደራደር ከፍተኛ ድርሻ ወስዳለች ስትል አስታውቃ እንዳለች። ፕሬዚደንት ትራምፕም ካታርና ሳውዲ አረቢያ ወደ አብርሃም ስምምነት እንዲቀላቀሉ ጥሪ ማቅረባቸውን አስታውቀዋል። በዚህ ዙሪያም ለእስራኤል አስቀድመው ጉዳዩን እንዳሳወቋቸው ተነግሯል። ሳውዲ አረቢያ ከእስራኤል ጋር ያለው ቅርርብነት የሚወሰነው እስራኤል የፍልስጤም ሀገር እንድትቋቋም በግልጽ ድጋፍ ስትሰጥ መሆኑን በማረጋገጥ የሳውዲ አረቢያ ልዑል አልጋ ወራሽ መሐመድ ቢን ስሌማን ካሁን በፊትም ማስታወቃቸውን ገልጸዋል። አሁን አዲስ ነገር የተፈጠረ ነገር የለም በማለት ተናግረዋል። እንዳውም አሉ፣ በአሁኑ ባለው ጠቅላይ ሚኒስትር ቢናሚን ናታንያሁ ዘመን ይሄ ይሆናል ብለን አናስብም ሲሉም ጨምረው ተገልጸዋል። ጠቅላይ ሚኒስትር ቢናሚን ናታንያሁ ትናንት ምሽት ከሂዝቡላ ጋር የምናደርገው ጦርነት ይቀጥላል ያለ ገደብ ሲሉ መናገራቸው ታውቋል። መከላከያ ሰራዊታችን በዚህ ሁለት ሳምንት ውስጥ ከ600 በላይ የሂዝቡላ ሽብርተኞችን መግደሉን ማስታውቋል። ጠቅላይ ሚኒስትሩ ንግግራቸውን በመቀጠል ይህን ከማድረግም ወደ ኋላ አንልም፣ የሀገራችን የሰሜኑ ክፍልም ደህንነት እናስጠብቃለን ሲሉ ተናግሯል። ሽብርተኛው ባለበት ቦታ ከገባበት ገብተን መምታት፣ መግደላችን፣ ማሳደዳችን እንቀጥላለን። ከሚያደርስብን ጥቃትም ለመቋቋም የበለጠ ዝግጁ ሆነን ራሳችንን ብቁ አድርገን መቅረብ አለብን ሲሉ አስታውቀዋል። አሁንም ደግመን ደጋግመንም እንመታቸዋለን፣ እንደበድባቸዋለን፣ እናሳዳቸዋለን ሲሉ ገልጸዋል። ይህ በዚህ እንዳለ በትናንትናው ዕለት ጠቅላይ ሚኒስትር ቢናሚን ናታንያሁ ለቀላል ሕክምና ሀዳሳ ሆስፒታል ሂደው እንደነበር ተገልጿል። የሰሜናዊ ሀገራችን ክፍል ያለውን ጦርነት እንደቀጠለ ሲሆን የመከላከያ ቃል አቀባይ እንዳስታወቀው በዚህ ሳምንት ብቻ ከ70 በላይ የሂዝቡላ መሰረታዊ ልማቶች ላይ ጥቃት ማድረሱን አስታውቋል። ዶብ በተሰኘው በደቡብ ሊባኖስ በሚገኝ ቦታ አካባቢ መከላከያ እንዳስታወቀው በተለይ በሞተር ብስክሌት ሲሽከረከር የነበረው የሽብር ፈጠራ ሊያደርግ ሲንቀሳቀስ የነበረ ቀንደኛ ጠላትን መግደሉን አስተውቋል። በዚያ አካባቢ የሚገኙ ነዋሪዎችም ቦታቸውን ለቀው እየተሰደዱ እንደሆነም ተገልጿል። ይበዚህ እንዳለ ሽብርተኛው ህዝቡላ ቀላል ድሮኖችን በአየር ላይ በማንሳፈፍ ካሜራ በመግጠም በመከላከያ ሰራዊታችንና በሰሜኑ ያግራችን ክፍለ የሚያደርሱትን ጥቃት ማስወንጨፋቸውንም ቀጥሏል። የማለት ደግሞ በቀላሉ በሌሊት መከላከያ ሰራዊታችን ማጥቃት እንደሚችል የሚያሳይ ነው። ከጊዜ ወደ ጊዜ ህዝቡላ ኃይሉን እያጠናከረ መምጣቱንም ያንድ ማረጋገጫ ነው ብሏል። በትራንትራው ለት ህዝቡላ በለቀቀው አጭር ፊልም እንደተረዳ ነው ህዝቡላ ስካውን ድረስ በቀን ብቻ በእነዚህ ቀላል ድሮኖች ሲጠቀም የነበረ ሲሆን ካሁን በኋላ ግን በሌሊት ጭምርትም መጠቀም እንደሚችል ትናንት በላከው አጭር ፊልም ማየት ችለናል ሲል ታውቋል። የደጀን እዝ ጦርነቱ በሚካሄድባቸው ደንበር አካባቢ ያለውን መመሪያ ገደብ ማስታወቁን አስታውቋል። በሰሜኑ የሀገራችን ክፍል ጦርነቱ በሚካሄድባቸው ደንበር አካባቢ ያለው ቦታ ጊዜ ገደብ ማስቀመጡን በማሳወቅ በተለይ በሰሜናዊ ሀገራችን ክፍል ሜሮን ባሪዮሴፍ በጽፋት በስፋ በተሰኙ ቦታዎች በቀን ከጠዋቱ 8 ሰዓት ጀምሮ እስከ ምሽቱ 8 ሰዓት ድረስ በአንድ አካባቢም ከውጭ ቦታ መሰባሰብ የሚቻለው እስከ 50 ሰው ድረስ ሲሆን ቤት ውስጥ ግን እስከ 200 ሰው ድረስ መሰባሰብ እንደሚቻል አስተውቋል። በትምህርት አሰጣጥ ሁኔታ ምንም ለውጥ እንደሌለም ጨምሮ አስተውቋል። በአረብ እስራኤላውያን ያለው አምባጓሮ እንደቀጠለ ሲሆን በትናንትናው ዕለት በደቡብ ሀገራችን ክፍል በራሃት ከተማ አንድ የ23 ዓመት ወጣት ተደብድቦ ኩፍኛ ቆስሎ ተገኝቷል። መገን ዳቪድ አዶም የመጀመሪያ እርዳታ ሰጪ ሐኪም በቦታው በመገኘት በኢርሻባ ወደሚገኘው ሶረቃ ሆስፒታል ወስዶታል። ዛው ህክምናው እየተከታተለ ይገኛል ተብሏል። በሩሲያና በዩክሬን መካከል ያለው ጦርነት እንደቀጠለ ሲሆን በትናንትናው ዕለትም በተለየ ሁኔታ በሰሜን ፖላንድ ያደጋ ማስጠንቀቂያ በመሰማት ያስቸኳይ ጊዜ አዋጅ ታውጆ እንደነበር ተገልጿል። ቃላቀባያችን ዶብ ጊልሃር እንዳስታወቀን ከዩክሬን ርቃ በምትገኝ ሀገር ላይ በሰው አልባ ድሮን አውሮፕላን ጥቃት እንደነበረና ይህነኝህ ድሮኖችም የሀገሪቱን የአየር ክልል እንዴት ጥሰው እንደገቡ በማጣራት ላይ እንገኛለን ሲል የሰሜን ፖላንድ የአደጋ ማስጠንቀቂያ ማሳወቁት ተገልጿል። በአሜሪካና በኢራን መካከል ያለው ተጨባጭ ሁኔታ እንዳለን ሲሆን በይህም በማስመልከትም በትናንትናው ዕለት የኢራን ውስጥ በሚገኝ አንድ ወደብ ላይ የፍንዳታ ድምጽ መሰማቱ ተከትሎ የአሜሪካ የመካከለኛው የጦር አዛዥ እንዳስታወቀው ኢራን የተለያዩ መሳሪያ ሚሳኤል ማስወንጨፊያዎችን ጀልባዎች ላይ ጥቃት ለማድረስና ፈንጆችን በባህሩ አካባቢ ለማጥመድ እንቅስቃሴ ታደረግ መታየቷን ተከትሎ ጥቃት ማድረሱን የጦር ኃይሉ አዛዥ አስታውቋል። ይህ ማለት ደግሞ ራስን ለመከላከል የተወሰደ እርምጃ ነው ሲሉ ማስታወቃቸውን ጨምሮ ገልጸዋል። በመጨረሻም የአየር ጸባይ ሁኔታ ምንም አይነት በአየር ጸባይ ለውጥ እንደሌለ ተገልጿል። የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌም እና አካባቢው 25 ዲግሪ ሴንቲግሬድ፣ ትላቢና አካባቢው 25 እንዲሁም ጽፋት እና አካባቢው 25 ዲግሪ ሴንቲግሬድ፣ ሃይፋና አካባቢው 24 ዲግሪ ሴንቲግሬድ 24 በኢርሸባ እና አካባቢው 27 ኢላት እስከ እኩለ ቀን ድረስ 32 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ባለሙያዎች። ወርቅነሽ የጠዋቱ ዜና ይስከውን ነበር።
1: አይቼው አመሰግናለሁ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ እትማቸው ለአንባቢያን ያቀረባቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። አራቱም ዕለታዊ ጋዜጦች ደርሰውናል። ሐሬጽ፣ ማሪብ፣ እስራኤላዊውና ኢዲዮት አህሮኖት። ሁሉም ጋዜጦች በመጀመሪያ ገጻቸው ላይ ትኩረት የሰጡባቸውን ርዕሰ ጉዳዮችን እንመለከታለን። ሐሬጽን ስንመለከት በመጀመሪያ ገጹ ላይ የእስራኤል የደህንነት አካል ወደ ጋዛ ሰርጥ በጦርነቱ ጊዜ ቁጥጥር ያልተደረገበት በርካታ እቃዎችን አስገብቷል፣ ለዚህም በሚሊዮኖች የሚቆጠር ገንዘብ ሸቀል ተቀብሏል የሚል ዘገባ አቅርቧል። አቡ ባሳል በሚል ስም የሚጠራ አንድ ግለሰብ ከእስራኤል ፖሊስ ጋር ሰፊ ግንኙነት ያለው ሸቀጦችን ወይም እቃዎችን ወደ ጋዛ ሰርጥ አስገብቷል። እንግዲህ ሁኔታው በክስ ሂደት አለ። እንግዲህ ያው የቁጥጥር ሳይደረግበት የእስራኤል የደህንነት አካላት ወደ ጋዛ ሰርጥ በርካታ እቃዎችን እንዳስገባና በዚህም ምትክ ያው በገንዘብ እንደተቀበለ በሚሊዮኖች የሚቆጠር ሸቀል የሚል ዘገባ አቅርቧል። ሌላው ርዕሰ ጉዳይ የእስራኤል መከላከያ ሰራዊት በደቡብ ሊባኖስ የሚያደርገውን እንቅስቃሴ አስፋፍቶ እንደቀጠለና ወደ ሊባኖስ መሀል ገብቶ ጥቃት ማድረስ እንደጀመረ፣ ለዚህም ምክንያቱ የሂዝቦላ ድርጅት በመከላከያ ሰራዊቱ ላይ የሚያደርሰው ጥቃትና ራክፋኒም ቦምብ አጥምዶ የሚልካቸው ተንሳፋፊ ቁሶች በመከላከያ ሰራዊቱ ላይ እያደረሱ ያለው ጉዳት ከባድ መሆኑን ተከትሎ ጥቃቱም ተጠናክሮ መቀጠሉን ተከትሎ ጠቅላይ ሚኒስትር ቢንያሚን ናታንያሁ በሂዝቦላ ድርጅት ላይ ወደ ሊባኖስ ውስጥ ጠልቆ በመግባት ጥቃት ማድረስ ያስፈልጋል ማለታቸው ይታወሳል። በዚህም እንግዲህ ይህን ተከትሎ መከላከያ ሰራዊቱ ሊባኖስ ውስጥ ገብቶ ጥቃት እያደረሰ ነው። በሂዝቦላ ድርጅት ላይ የሚያደርሰውን ጥቃት አጠናክሮ ቀጥሏል ይላል። እንግዲህ መከላከያ ሰራዊቱ የህይወት መስዋዕትነት እየከፈለ ነው በዚህ ጥቃት። ትናንትም የሀምሳ አለቃ ነሆራይ ሌዘር የተባለ የኢላት ከተማ ነዋሪ 19 ዓመት ወጣት መከላከያ ሰራዊቱ አባል በምህንድስና ክፍል ተዋጊ የነበረ ወታደር የህይወት መስዋዕትነት ከፍሎ ትናንት የቀብር ስነስርዓቱ በከተማው በኢላት በሚገኘው ወታደራዊ መካነ መቃብር ተፈጽሟል። የቀብሩን ስነስርዓት በሚያሳይ ፎቶግራፍ ተደግፎ የቀረበ ዘገባ አለ። ስለዚህ ጉዳይም እንግዲህ መከላከያ ሰራዊቱ የተኩስ አቁም ስምምነት ከተደረሰ በኋላ ከሊባኖስ ጋር በሊባኖስና በእስራኤል መካከል 11 ወታደሮች የህይወት መስዋዕትነት ከፈሉ ይላል። በዚያው በራክፋኒም የሂዝቦላ ድርጅት በሚልከው የተጠመደ ቦምብ አጥምዶ በሚልከው ተንሳፋፊ ቁስ ወይም ቀላል በራሪ አካል አጥፍቶ ጠፊዎች ድሮን፣ የአማርኛ ስም ባይሆንም ቀላል ድሮን ይባላሉ። በዚህ መሳሪያ አማካኝነት 11 የተኩስ አቁም ስምምነት ከተደረሰ በኋላ 11 ወታደሮች የህይወት መስዋዕትነት ከፍሏል። ከነዚህ መካከል 7ቱ ነው በዚህ በራክፋኒም የህይወት መስዋዕትነት እንደተከፈሉ ወይም እንደተገደሉ የተገለጸው። በአጠቃላይ ግን የተኩስ አቁም ስምምነት ከተደረሰ ጀምሮ እስካሁን 11 ወታደሮች ሞተዋል ወይም የህይወት መስዋዕትነትን ከፍለዋል እና ችግሩ ሰፊና አሳሳቢ እንደሆነ እየተነገረ ነው። የመከላከያ ሰራዊቱ ወደ ሂዝቦላ መሀል ወደ ሊባኖስ መሀል ገብቶ ጥቃቱን ማስፋት ጀምሯል ይላል ዘገባው። ሌላው በኢራንና በአሜሪካ መካከል እየተካሄደ ያለውን ድርድር በሚመለከት ነው። ዶናልድ ትራምፕ ከስምምነት ላይ ቢደረስ እንደተባለው እንግዲህ በሁለቱ ሀገራት መካከል የሚካሄደው ድርድር ግስጋሴ እየታየበትና ለስምምነት እንደተቃረቡ ይነገራል። ይሁን እንጂ አሁን ደግሞ የሚወጡ መረጃዎች ረገብ እያለ ነው ግስጋሴ የታየበት፣ ሁለቱ ሀገራት ለስምምነት ተቃርበዋል የሚለው ዘገባ ትንሽ ረገብ እያለ ነው፣ የሚሆነው አይታወቅም እየተባለ ነው። ለማንኛውም ግን ስምምነት ላይ ቢደረስ ዶናልድ ትራምፕ ብዙ የሚያጡት ነገር አለ ከስምምነቱ። አሜሪካ እጇን እንደሰጠችና እንደተሸነፈች ይቆጠራል። ሌላም እንግዲህ ኢራን የጠየቀቻቸውን ጥያቄዎች ሁሉ ከተመለሱ ዶናልድ ትራምፕ የሚያጡት ነገር ይኖራል ከስምምነቱ፣ ብዙም ትርፍ አያተርፉም የሚል ዘገባ አቅርቧል ሐሬጽ።
ሌላው የአረቡን ማህበረሰብ የሚወክሉ ተለያዩ ፓርቲዎች ታአል ባላድና ራአም ስማቸው ተጠቀሰ ፓርቲዎች ናቸው። እነዚህ ፓርቲዎች አንድ ላይ እንዲዋሃዱ በአረቡ ማህበረሰብ አረብ እስራኤላውያን መራጮች እንደሚፈልጉ ውህደት እንዲፈጥሩ አንድ ላይና ፓርቲዎችም ሁኔታውን የተረዱ ይመስላሉ። አንድነታቸው እንደሚያስፈልጋቸው መዋሃዳቸው እንደሚያስፈልጋቸውና መራጩ ህዝብም ይሄንኑ ፍላጎት እንዳለውና ጥያቄ ያቀረበ እንደሆነ እየተረዱ ናቸው። በዚህ ዙሪያ ያሰቡበትና የተወያዩበት መሆኑን አረብ እስራኤል የሚወክሉ ፓርቲዎች የተወያዩ ናቸው የሚል ዘገባ አቅርቧል። ሌላው የእስራኤል የፖሊስ አዛዥ ዳኒ ለቪ በጦርነቱ ጊዜ የሻባክ ድርጅት ወይም የሀገር ውስጥ ደህንነትና መረጃ ድርጅት አላገዘንም፣ በፖሊስ ስራ ውስጥ በተለይ ወንጀልን ለመከላከል ብዙም እገዛ አስተዋጽኦ እያደረጉ አይደለም በማለት የሻባክ ድርጅት ኃላፊውን ዳኒ ዚኒን ወቅሰዋል ይላል። የሻባክ ብዙ አስተዋጽኦ እያደረገ አይደለም ወንጀልን ለመቆጣጠር። እንዲሁም በጦርነቱ ጊዜ የ80% የሚሆነው የሻባክ አባላት እቤታቸው ሆነው ነው የሰሩ እና ውጭ በአካል ተገኝተው እየተንቀሳቀሱ አይደለም፣ ቤት ሆኖ ነው የሰሩት። ብዙም ወንጀልን ለመከላከል ፖሊስ ነው ቀድሞ የሚገኘው፣ ስራውን የሚሰራው ፖሊስ ነው። ሻባክ እገዛ እያደረገ አይደለም በማለት ሻባክን መውቀሳቸው ወይም የድርጅቱን ኃላፊ ዚኒን መውቀሳቸው ተገልጿል የሚገልጽ ዘገባ አቅርቧል ሀሬጽ። ሌላው የባለም የካቶሊክ አብያተ ክርስቲያን ርዕሰ ሊቃነ ጳጳስ 14ኛው ሊዮ እሳቸው የኤአይ አርቲፊሻል ኢንተለጀንት የሚባለው እንግዲህ የሰው ችሎታን ክህሎትን ተክቶ የሚሰራ ቢና መላኩቲ ይባላል በኢብራይስት፣ ይህ ቴክኖሎጂ አሳሳቢ መሆኑን አስጠነቀቁ ይላል። ቴክኖሎጂው አንደኛ ትክክል ያልሆኑ መረጃዎችን ያስተላልፋል፣ ሌላው ደግሞ ጦርነትን ያበረታታል፣ ከልጆችንም ከዚህ ቴክኖሎጂ መጠበቅና መቆጣጠር ያስፈልጋል። በልጆች ላይ ያለው ሁኔታ ጥሩ አይደለም ለልጆችና መቆጣጠር ያስፈልጋል በማለት መልእክት አስተላለፉ። በተለይ ጦርነትን ያበረታታልና ጥንቃቄ ማድረግና ቁጥጥር ማድረግን ያስፈልጋል የሚል መልእክት አስተላለፉ ይላል። ሌላው ሀሬጽ ያቀረበው ርዕሰ ጉዳይ እስራኤል የፍልስጤማውያንን ከተማ ለማቋቋም ኢዋን ወይም አንድ ተብሎ በተከለለው አካባቢ ከተማ ለማቋቋም ጥረት እያደረገች ነው። ይህ ከተማ ምንድን ነው? ከተለያዩ ሰፈሮቻቸው ወይም የሚኖሩበት መንደር የተፈናቀሉ የበደዊ ማህበረሰብ አባላት የሚከትሙበት ወይም የነሱ ከተማ ነው። አልጅሃሊን የምትባል አካባቢ ያው የታወቀ ነው፣ ቦታ አለ፣ የታወቀ ቦታ። ያችን ቦታ ለማስፋፋትና ያው ታላቅ ከተማ ለማድረግ ጥረት እየተደረገ ነው። የበደዊ ማህበረሰብ የሚኖሩባት ያው የነሱ ከተማ ለማቋቋም ያው ጥረት እየተደረገ ነው። በአለፉት አመታት ከተማዋን ለማቋቋም ጥረት ተደርጓል። አሁን ግን ያው እየተሰራበት ነው ከተማዋን ለማቋቋም በ 20 ዱናም መሬት በአንድ ዱናም መሬት ውስጥ 20 ሰዎች እንዲኖሩ ተደርጎ በጣም የተቀራረበ የተጠጋ የተጨናነቀ እንዳይሆን ያው በጥሩ በሚባል መልኩ ከተማዋን ለማቋቋምና ነዋሪዎችን በዚህ መንገድ እንዲኖሩ ለማድረግ ጥረት እየተደረገ ነው የሚል ዘገባ አቅርቧል ሀሬጽ። ወደሚቀጥለው ጋዜጣ ስናልፍ ማሪብ ነው። ማሪብ በመጀመሪያ ገጹ ላይ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ትናንት ምሽት ወደ ሀዳሳ ኤንከረም ሆስፒታል በኢየሩሳሌም ከተማ ወደሚገኙ ሀዳሳ ኤንከረም ሆስፒታል ሄዱ ይላል። የሄዱበት ምክንያት ደግሞ ጽህፈት ቤታቸው ባስተላለፈው መልእክት መሰረት ለጥርስ ሕክምና ነው። ለጥርስ ሕክምና ትናንት ምሽት ወደ ሀዳሳ ኤንከረም ሆስፒታል ሄደው ነበር የሚል ዘገባ አቅርቧል። ሌላው ያው በሰሜን እስራኤል ያለውን የጸጥታ ችግር በሚመለከት የሂዝቦላ ድርጅት ያለ ማቋረጥ ወደ ሰሜን እስራኤል እየተኮሰ ነው። መከላከያ ሰራዊቱ ከባድ መስዋዕትነትን እየከፈለ ነው፣ የህይወት መስዋዕትነት እየከፈሉ ናቸው ወታደሮች። ከዚህ ጋር ተያይዞ ትናንት የቀብር ስነስርዓቱ የተፈጸመውን የሀምሳ አለቃ ናሆራይ ሌዘርን የእሱን ፎቶ ማስደገፍ አቅርቧል። እንግዲህ የተኩስ አቁም ስምምነት
ተደረሰ ተብሎ በሚካሄደው ውጊያውም ጦርነት ላይ 11 ወታደሮች ህይወት መስዋዕትነት ከፍለዋል። እንግዲህ 11ኛው የ50 ደቂቃ ኖራይ ሌዘር ነው ይላልና መከላከያ ሰራዊቱ ጥቃቱን አስፋፍቶ እየቀጠለ ነው። በተለይ ኢታማጆር ሹሙ በጦርን በሂዝቦላ ድርጅት ላይ የሚወሰደው እርምጃና ጦርነት ተስፋፍቶ መቀጠል አለበት፣ የተኩስ አቁም ስምምነት ከተደረሰ በኋላ መከላከያ ሰራዊቱ ተገድቧል፣ ገደብ ተጥሎበታል፣ እንደፈለገ እየተንቀሳቀሰ በሂዝቦላ አሸባሪ ድርጅት ላይ አስፈላጊውን እርምጃ እየወሰደ አይደለም፣ እስከ ቤይሩት ድረስ መድረስ አለበት፣ እስከ ሊባኖስ ዋና ከተማ አሁን ያለው ግን በደቡብ ሊባኖስ ብቻ ተወስኖ ነው ያለው የሚል ሐሳብ አቅርበው ነበር። የእሳቸውን ሐሳብ ያው ተከትሎ መከላከያ ሰራዊቱ ጥቃቱን አስፋፍቶ እየቀጠለ ነው። ጠቅላይ ሚኒስትሩም ይሄን ሁኔታ ያው ይሄን ሐሳብ በሚመለከት መልእክት አስተላልፈዋል። እንቀጥላለን፣ በሂዝቦላ ድርጅት ላይ የሚወሰደው ወታደራዊ እርምጃ ተጠናክሮ ይቀጥላል፣ ሂዝቦላ ድርጅት ከባድ ዱላ ክንዳችን ያርፍበታል ማለት ተናግረዋል። ያው ጦርነቱ በሰሜን እስራኤል በኩል ያለው የጸጥታ ሁኔታ ሁሉም ጋዜጦች ትኩረት የሰጡበት ርዕሰ ጉዳይ ነው። የሰሜን እስራኤል አካባቢ ተማሪዎች ልጆች በከፍተኛ ስጋት ውስጥ እንዳሉና ትምህርትን በአግባቡ እየተሰጠ እንዳልሆነ ወላጆቻቸው ወደ ትምህርት ቤት ለመላክ እንደተቸገሩና አብዛኞቹ እንደማይፈልጉ ትምህርቱም እየተቋረጠ እንደሆነ በአጠቃላይ ሰፊ ዘገባ ቀርቧል። የአካባቢውን ጸጥታ ጉዳይ በሚመለከት ሌላው የእስራኤል ብሔራዊ ባንክ ወይም ባንክ እስራኤል ትናንት የወለዱን መጠን መቀነሱን አስታውቋል። እስካሁን ድረስ ወለዱ በ4% በተከታታይ ባንኩ በሚያስተላልፋቸው ውሳኔዎች 4% እንደሆነ ቆይቷል። ትናንት ግን 3.75 እንግዲህ ሩብ ፐርሰንት ቀነሰ፣ 3.75 ይሆናል ወለዱ የሚል መልእክት አስተላልፏል። ትችት ግን እየተነሳበት ነው። ምክንያቱም የገንዘቡ ግሽበት የዋጋ ግሽበት እንዳለ ነው፣ አሁንም ሊጨምር ይችላል እና ቸኩሏል ባንኩ ውሳኔውን ለማስተላለፍ መቆየት ነበረበት የሚል ትችት እየተነሳ እንደሆነ ተገልጿል። በሌላ በኩል ደግሞ ማሽካንታ ያው ብድር ለሚመልሱ ተበዳሪዎች ጥሩ ዜና ነው፣ የምስራች ነው የሚሉም አሉ። እንግዲህ ብዙ ሀሳቦች ቀርበዋል በዚህ ውሳኔ ዙሪያ። ወደሚቀጥለው ጋዜጣ ስናልፍ እስራኤል አየሁም ነው። እስራኤል አየሁም በኳታርና በኢራን መካከል ይላል። ምንም እንኳን ኢራን በኳታር ላይ ጥቃት ብታደርስም በዚህ ጦርነት ጊዜ እንግዲህ ኢራን በአካባቢ ሀገራት ላይ ጥቃት ማድረሷ ይታወቃል። አንዷ ኳታር ናት፣ የተባበሩት የአረብ ኤሚሬት፣ ኩዌት፣ ሳውዲ፣ ሌሎችም የአካባቢ ሀገራት ባህሬን ጥቃት አድርሳለች፣ በማድረስ ላይም ናት። ይሁን እንጂ ይህም ሁሉ ሆኖ ኳታር ምንም እንኳን ኢራን ጥቃት ብታደርስባትም በገንዘብ ረድታለች፣ ኢራንን በገንዘብ እየረዳች ነው ይላል። እንግዲህ በጦርነቱ ምክንያት የደረሰውን ችግር ተከትሎ ኳታር ለኢራን በኢኮኖሚ ድጋፍ እያደረገች ነው የሚል ርዕሰ ጉዳይ አለ። የሰሜን እስራኤሉን የጸጥታ ሁኔታ በሚመለከት ዘገባም እንደዚሁ እስራኤል አየሁም አቅርቧል። ወታደሮች የህይወት መስዋዕትነት እየከፈሉ መሆናቸውን በዚህ ርዕሰ ጉዳይ ሰፊ ዘገባ አቅርቧል። ትናንት የቀብር ስነስርዓቱ የተፈጸመውን ወታደር ናሆራይ ሌዘርን የሱን ፎቶግራፍ በማስደገፍ እንደዚሁ የድርሻውን ዘግቧል። በዚህ ጉዳይም እስራኤል አየሁም ሌላው እስራኤል አየሁም ሌላ በውስጥ ገጹ የተመለከተው ዘገባ አለ። ወደ ውስጥ ገጹ ከማለፋችን በፊት ባንክ እስራኤል የወለዱን መጠን ከ4% ወደ 3.75% ዝቅ ማድረጉን የሚመለከት ዘገባም እንደዚሁ እስራኤል አየሁም ተመልክቶታል። ስለዚህ አርቲፊሻል ኢንተሊጀንት ወይም ቢና መላኩቲ ቴክኖሎጂም እንደዚሁ ያቀረበው ዘገባ አለ። እስራኤል አየሁም እንግዲህ ያው በዚህ ቴክኖሎጂ ምክንያት ስራ ቦታ ላይ የሰው ኃይል እየተቀነሰ ነው፣ ሰራተኞች እየተቀነሱ ነው እና ይሄን በሚመለከት የተለያዩ ዓለም አቀፍ ሆነ ሀገር አቀፍ ካምፓኒዎች ሰራተኛ እየቀነሱ ናቸው። ዊክስ የተባለው ካምፓኒ 1000 ሰራተኞችን ለመቀነስ እያሰበ ነው።
ካለው ሰራተኛ መጠን 20% እንደመቀነስ በዚህ ቴክኖሎጂ ምክንያት የሚል ዘገባ አቀርባል እስራኤል አይዮም። ሌላው የጋዛ ሰርጥ ነዋሪዎች ይላል የእስራኤል እንግዲህ የቢቷህሎሚ ድርጅት ቢቷህሎሚ ወይም ይሄ ብሔራዊ ዋስትና ለአዛ ነዋሪዎች ሁኔታቸው ሳይጣራ የኋላ ታሪካቸው ከሽብር ጥቃት ጋር ወይም ከአሸባሪ ቤተሰቦች ጋር የተገናኙ መሆናቸው ሳይጣራ ለ81 የጋዛ ሰርጥ ነዋሪዎች እርዳታ እየሰጠ ነው እርዳታ እያስተላለፈላቸውን የገንዘብ እርዳታ የሚል ዘገባ አቀርባል። ጋዜጣው በውስጥ ገጹ የዲሞክራሲ የተባለ እንግዲህ እስራኤል ፓርቲ የኤርጎላን ናቸው የፓርቲው ሊቀመንበር የኤርጎላን ከ ኢናብ ጻንጋውከር እንግዲህ ማታን ጻንጋውከር እናስተውሳለን ልጇ በሃማስ ተጠልፎ በመጨረሻዎቹ ሰዓታት ነው እንግዲህ ትራምፕ ሲያስለቅቁ የተጠለፉ ዜጎችን የተለቀቀው ልጇ ማታን ኢናብ ጋር ግንኙነት ያው ያደረጉ ናቸው በፖለቲካው ጉዳይ ፖለቲካው ጋር ተያይዞ ሳቸውን እንግዲህ ከወደ ፖለቲካው ለማምጣት ከኢናብ ጋር ያው ግንኙነት መኖሩን እየተነጋገሩ ናቸው የሚል ዘገባ አቅርባል በውስጥ ገጹ ላይ። ወደ ኢዲዮ ታሮኖት ስናልፍ ኢዲዮ ታሮኖት በኢራንና በአሜሪካ መካከል የሚካሄደው ድርድር ረገብ እያለ ነው ያው ሁለት ባለፉት ሁለት ቀናት ስምምነት ላይ ደርሳሉ ሁለቱ ሀገራት ተብሎ ሰፋ ያለ ወሬ የተነበረ ግን አሁን ሁኔታው ትንሽ ረገብ እያለ ነው። ኢራን የምታቀርባቸው ጥያቄዎች የተጣለባት ማዕቀብ እንዲነሳ የተያዘባት ገንዘብ እንዲለቀቅ የሆርሙዝ ባህር እንዲለቀቅላት እንዲከፈትላት ሌላው ደግሞ ዋናው ጥያቄ የተኩስ አቁም ስምምነቱ ጦርነቱ እንዲያቆም የሚሉ ዋናውና ጥያቄዎች ናቸው። ከዚህ ጋር ተያይዞ ኢራን የኒውክሌር ጦር መሳሪያ ግንባታው ጉዳይ ከስምምነቱ በኋላ ነው በስፋት እንዲነሳ የምትፈልገው የድርድሩ የመጀመሪያ ርዕሰ ጉዳይ እንዲሆን አትፈልግም። በዶናልድ ትራምፕ በኩል ወይም በአሜሪካ በኩል ደግሞ የኒውክሌር ጦር መሳሪያ ግንባታው ጉዳይ ዋናና የመጀመሪያ ጉዳይ ነው። በዚህ ምክንያት ምናልባት እንግዲህ ስምምነቱ ሂደት ረገብ እያለ ይመስላል የሚል ርዕሰ ጉዳይ ያቀርባል። ዲዮት አሮኖት በሰሜን እስራኤልና በሰሜን እስራኤል አካባቢ ያለው የጸጥታ ችግር ሂዝቦላ ድርጅት ያለ እረፍት እየተቆሰ መሆኑንና መከላከያ ሰራዊቱ እስከ ቤይሩት እስከ ሊባኖስ ዋና ከተማ ድረስ እንግዲህ ስፋ ጥቃቱን ለመቀጠል ይቀጥል የሚል የተለያዩ ትችቶች እየተነሱ ነው። በተለይ ታማጆር ሹሙ ይህን ሀሳብ አንስተውታል። በዚህ ሁኔታ እየታሰበበት ነው የሚል ርዕሰ ጉዳይም አቅርቧል። እንግዲህ ሌላው ያው የእስራኤል ብሔራዊ ባንክ ወለዱን ከአራት ወደ 3.75% ዝቅ ማድረጉን የሚመለከት ዘገባ አቅርቧል። ጋዜጦች ከሞላ ጎደል በዛሬ እትማቸው ለአንባቢያን ያቀረቧቸው ዋና ዋና ርዕሰ ጉዳዮች ይህን ይመስላሉ። አድማጮቻችን ስርጭታችን ይቀጥላል። አብራችሁን ቆዩ።

0: 20 מקרי מוות. נציין שמדובר פה בנגיף מאוד קטלני, עם שיעורי תמותה שנעים בין כ-50% ל-90% במקרי הדבקה. זה לא ההתפרצות האבולה הראשונה, אנחנו זוכרים לפני כעשור הייתה גם התפרצות, אני לא אגיד לשמחתנו, אבל בזמנו זה לא התפרץ מעבר לאפריקה, אבל פה אי אפשר לדעת, ואנחנו כבר למודים מן העבר, מהקורונה וכו'. רק נציין אגב לקראת המונדיאל, שנבחרת קונגו, שפעילה בפעם השנייה בתולדותיה למונדיאל, היא לא יכלה, הייתה לחזור למולדת למחנה האימונים, והם כרגע מתאמנים בבלגיה לקראת המונדיאל. רק עוד אנקדוטה קטנה על הסיפור הזה.
1: טוב, אנחנו נתרגם אותך, נתרגם את מה שכולה, מה שאמרת, ותודה.
2: תודה רבה לך, רם.
0: תודה לכם, יום טוב.
1: יום טוב, תודה. አይቾ ኢቦላ እንዴት ነው በኮንጎ እንግዲህ በአፍሪካ ለመጀመሪያ ጊዜ ተነሳ ቫይረስ አይደለም በተደጋጋሚ ነው ከ10 ታመታት በፊት ነው እንግዲህ ተነሳ የተባለው ይመስለኛል ዛም በፊት ነበር ራም እንዳለው እንግዲህ እንዴት ነው
2: ያው ኢቦላ በዚህ በኮንጎ ውስጥ እንደተቀሰቀሰና ይሄም የመጀመሪያ ጊዜ እንዳልሆነ ካም በፊትም እንደዛ ይሄ ክስተት ተከስቶ እንደነበር ግን ያሁኑ ደግሞ በጣም በዚህ ዙሪያ ወደ 9000 የሚሆኑ ግለሰቦች 900 ሰዎች እንደተያዙና በፍጥነት በሽታው እየተላለፈ እየመጣ እንደሆነ የሚያሳይበት ሁኔታ ነው። ዞሮ ዞሮ ማን ነው ይሄን ነገር ከመጀመሪያው ደዚህ አከባይ ወሰደው ነው ወይስ እኛም በራሳችን ኮሮናና አውሮፓውያን ኮሮና እንዳመጡብን አፍሪካኖች ደግሞ ኢቦላን ሰጣቸዋለን ነው
1: እንግዲህ ያው ኮሮና ሲባል
2: መጥቷል በጣምኛ እንደሆነ ነው ግናው በጣም
1: ኢቦላ ቫይረስ በጣም ያሰጋላው ያስፈራል
2: እስኪ ነው እንዴ በቀላሉ የሚታየ አይደለም ራሱ ክትባት እንኳን ስከው እንደሱም አልተገኘለትም እንዳንድ በዚህ ዙሪያ እንግዲህ ባለሙያ የሆኑ ሰዎች ክትባት እየፈለጉን ይገኛል በቅርቡም እንደው ሊኖር ይገኛል የሚል ተስፋ እንዳለ የተነገረው ነገር ግን ያው መጠንቀቅ ያስፈልጋል ከምንድነው መንጠንቀቀው እንግዲህ ወደዛ ለመሄድ ነው
1: ቫይረስ እንግዲህ ስካውን ከአፍሪካ እንዳልወጣ ነው በተለይ ኮንጎም እንዳልወጣ ነው የተገለጸው ግን ያስቸግራል
2: አይቀርም ምክንያቱም
1: በተለያየ ከቦታ ቦታ እንቀሳቀሳል አስቸጋሪ ነው የዓለም የጤና ድርጅት WHO ነው እንግዲህ መረጃውን በአብዛኛው በተለይ ተያዙ እስካሁን የሞቱ ጥርጣሬ ያለባቸው መረጃውን እንደተከታተሉ እንዳቀረበው የሚነገረው ራምም እንዳለው ተስፋ እናደርጋለን በቁጥጥር ስር እንደሚውል አደገኛ ቫይረስ ነው ኢቦላ ቫይረስ አው
2: ናው ይሄም ኮሮናንም ተቆጣጥሮታል አይደል እንኳን ይሁንልኝ እንትናለ ብቻ ግን አው ትንሽ ቀለል አድርጎ ማየቶ መልካም አይደለም ምጥንቃቄ ያስፈልጋል በሁሉም ዙሮ
1: አለማችን ብዙ ችግር አለባት ጦርነት ይባል ደሞ እንዲህም አለ ይሄን ግን መቆጣጥር ይከብዳል ደሞ
2: ይሄን መቆጣጥር ይከብዳል ምክንያቱም ትንሽ የተፈጥሯዊ ነፍስ ለሆነ የተፈጥሯዊ ነው ተነገረ
1: በድርድር በሽምግልና የሚፈታ ነገር አይደለም ሁሉንም ይዝ ነው
2: እንደው ወደ ድርድሩ ስንመለስ አሁን በእውነት ፕሬዝዳንት ትራምፕ አሁንም እየወጡ ድርድሩ ጥሩ እየሄደ ነው ያፈ ነው ሩነው ምናምን የሚሉ የሚናገሩአልና እንደው አንዳንዴ በሳቸው እይታ ይሄን ድርድር እንዴት ነው የሚመለከቱት በእውነት እጅግ በጣም መከታተል የሚያቅት ነው በየሰከንዱ ነገሮች ይቀያየራሉ ዛሬ ማታም በቀደም ዛሬ ማታ በቃ ይፈረማል ተብሎ ሁሉም ነገር ተዘጋጅቶ የቀረበበት ሁኔታ ነበር አንዳንዴ ምንድነው ይሄ ነገር ነው ወይስ እኛ ጋዜጠኞች ሁኔታውን እናጋን ነው አለልበል
1: እንግዲህ አንዳንዴ ምናልባት እንዳልከው ጋዜጠኛ የተባለውን ነው መቼም ያወራ የወጣው መረጃ ነው ለዓለም ያደርሰው ለአድማጭ ለተመልካች ግን ያ
2: መረጃውን የማውጣት ሁኔታ የመተርጎም ሁኔታ ችግር አለ እንበል ወይስ ምክንያቱም በቃ ደርሷል ደርሷል ተብሎ ነው ወይስ ፈረንጆች ሲባሉ በቃ የነሱ ድርድር ምንድነው በእውነት አንዳንዴ ለማወቅ የሚከብድ ሁኔታ ነው ያለው ስለዚህ
1: መረጃ እንዳልከው ምንጮች የሚያወጡ አካላት ለህዝቡ ጋዜጠኞች በሚያቀርቡት መንገድ እንዴት እንደሚያቀርቡላቸው ያውቃሉና በዛ መንገድ ይመስለኛል የሚያቀርቡት እንግዲህ ኡንም የሆነውን ይሆናል ሳብ የሚያረጉትን ወደ ኋላ ለመሳብ ይፈልጉትን የሚስባሉ እንደዚህ ነው ጋዜጠኛ እንግዲህ ያለው መረጃ ለዓለም ማድረስ ነው
2: በትክክል ለማድረግ
1: ትክክል ይሁን አይሁን የሚለው
2: ሞክር እስኪ
1: ከላይ እንግዲህ ከላይ የሚወጣው ነገር ሁሉ ማድረስ ነው አንዳንዴ እንዳልከው ትክክል ነገር ያልሆነ ነገር ከወጣ ያም ይደርሳል ዞሮ ዞሮ ያለሆነ ኡነታ ይሆነው ትራምፕ ስምምነቱ ላይ እንደሚደረስ እርግጠኛ ሆነው ተለያዩ ሀገራት ከእስራኤል ጋር በአብርሃም ስምምነት ስር መካተት አለባቸው ብለው ስማቸውን ሁሉ ሀገራቱን ጠቅሰው እርግጠኛ ነበሩ ግን ስምምነቱ

0: ወቅት እውን ካልሆነ ደግሞ እንዴት ነው እነዚህ ሀገራትስ እንግዲህ በአብርሃም ስምምነት ስር የሚለው ነገር እውን ይሆናል ወይ ነው?
1: ከእነዚህ ውስጥ እንግዲህ ካታርና ሳውዲ አረቢያ የመጀመሪያዎቹ በቅድሚያ እናንተ መምጣት መቀላቀል አለባችሁ ብለው ያስተላለፉት ሁኔታም አለ። ሳውዲ አረቢያ እንደሆነ አቋሟ የታወቀ ነው። ከአሁን በፊት ቀደም ሲል በዜናም ተመልክቻለሁ። ያ የሚሉት ሳውዲ አረቢያ እንግዲህ ፍልስጤም ሀገር እስካል ተቋቋመች ድረስ እነሱ ወደዚህ የአብርሃም ስምምነት ወይም ከእስራኤል ጋር ምንም አይነት ይፋዊ ግንኙነትም በለው ግንኙነትን ኮስት ለውስጥ አለ ግን ይፋዊ ግንኙነት ማካሄድ እንደማይፈልጉ ዋና ነው። እኔ እንደው ይሄ ድርድሩ በሚባል የአብርሃም ስምምነት የሚባለው ሁኔታ እንደው እንትን ሳስታውሰውና ያ እንደው መሆን ያለበትኝ እስራኤል ይህን ጦርነት በአሸናፊነት ስትወጣ ብቻ ነው እንደኔ አመለካከት። ይህን ጦርነት በአሸናፊነት በተለቅ ኢራንን ካንበረከከሽ ስታንበረከካት ያኔ ኃያልነቷ የበለጠ ሲረጋገጥ ሁሉም ሀገር ይፈልግሻል። አንቺ ጠንካራ ስትሆኝ ነው የምትፈለጊው እንጂ ደካማ ከሆንሽ ማንም ሁሉም እየረገጠሽ ሁሉም እየተወሽ ሁሉም ጥሎሽ ነው የሚሮጠው። ግን ጠንካራ ስትሆኝ ግን ከአንቺ ጎን ለመሆን ያንቺን ጠንካራነት ያንቺን እውቀት ያንቺን ኃያልነት የሚፈልጉ ብዙ አሉ እና ይሄ እንደው ወደዚህ ብዙን ጊዜ ከእነዚህ ጋር ስምምነት ይባሉ እንደነ ዮርዳኖስና ግብጽ አይነት ስምምነት ምን ያደርግልናል?
0: ምን ያደርግልናል?
1: ሰላም አለ ተብሎ ዝም ነው እንግዲህ ምንም አይነት በንግዱም ሆነ በቱሪዝም በኩልም ሆነ እንቅስቃሴ የሚታይበት ሁኔታ አይደለም። እስኪ የግብጽ ፕሬዝዳንት እስኪ ጠይቂ መቼ ነው እስራኤል ሀገር መጥተው ጠይቆ የሚያውቁ? የእስራኤል ጠቅላይ ሚኒስትር አዎ በተደጋጋሚ ወደዛም ሄዱበት አጋጣሚ አለ። ከፍተኛ ባለስልጣን ሄዷል።
0: የግብጽ ባለስልጣናት ይመጣሉ።
1: እስኪ ፕሬዚዳንታቸው መች መጡ ያውቃል? እዚህ ሙስኒ ቦራባሩክ የሞቱት የቀድሞ አንዴ መጥተዋል።
0: አዎ የሆኑም እንግዲህ በሚስጥር የሚመጡበት ሁኔታ ይኖራል
1: የለም። የመጡትም ለመጀመሪያ ጊዜ ጠቅላይ ሚኒስትር ይስሐቅ ራቢን በተገደሉበት የቀብር ስነስርዓት ለመሳተፍ ብቻ ያኔ ነበር የመጡትኝ።
0: ከዛ ውጭ
1: ግን መጥቶ አያውቁም። ስለዚህ ይሄ የሚለው ነገር ምንድን ነው? ዝም ብሎ በቃ ወይ ጦርነት አይደለም ጥንት ወይ ሰላም አይደለም። በእርግጣው ወደ ጦርነት እንዳንገባ የሚደረግ ሁኔታ ሊኖር ይችላል። ነገር ግን ውስጥ ለውስጥ የሚደረግ ብዙ ነገሮች አሉ። ዞሮ ዞሮ እስራኤል ምንጊዜም ቢሆን ኃያልነቷን ማጠናከር ጠንካራነቷን ማጠናከርና በተለይ ደግሞ በመካከለኛው ምስራቅ አይበገሬነቷን እውን ማድረግ አለባት።
0: አዎ እንትከ ነው እንዳልከው እንግዲህ ለሀገራቱ ሰላም መኖሩ ምንም ጥያቄ የለውም ጥሩ ነው። ምን በአማርኛ እንዴት እንደሚባል ምናልባት ላልተረጉመው እችላለሁ። ከትኩስ ጦርነት ቀዝቃዛ ሰላም ይሻላል የሚባል ነገር በአማርኛ ትክክል ከሆነ ሰላም መኖሩ ጥሩ ነው። ከግብጽ ጋር ሰላም፣ ከዮርዳኖስ ጋር ሰላም ባይኖር ኖሮ እስራኤል ምን ልትሆን ትችል ነበር? አስቸጋሪ ነው። እና የሰላም ስምምነቱ ለእስራኤል ብቻ አይደለም ለራሳቸው ለየሀገራቱም ይጠቅማል። ሰላም መኖሩ ጥሩ ነው። የደህንነት አካሉ መከላከያ ሰራዊቱ በጋራ በትብብር ይሰራል። ግን ደግሞ አጋጣሚዎች ሲገኙ አሸባሪ የሆኑ አክራሪ ድርጅቶች፣ ሰላም የማይፈልጉ አንዳንድ ዜጎች ጥቃት ያደርሳሉ። የታወቀ ነው፣ ችግር አለ። ግን በአጠቃላይ ሰላም መኖሩ ጥሩ ነው። ለሀገራቱም የበለጠ ይጠናከራል፣ ጥሩ ይሆናል ብለን የምናስብ መሪዎች ስለጎበኙ ስለሄዱ ስለመጡ ሳይሆን በጋራ ያለው የሀገራቱ ተጠቅሞ
1: የራሱን ተጽዕኖ አለ፣ የራሱን አስተዋጽኦ አለው። የመሪዎቹ መምጣት ወደዚህ በተለይ ግብጽ ውስጥ ሂዶ መጎብኘት የሚፈልጉ ዮርዳኖስ ውስጥ ገብተው ሂዶ መጎብኘት የሚፈልጉ ብዙ አሉ።
0: እሱማ ምል ቀዝቃዛ ሰላሙን ቀዝቃዛ የሚያስብለው እኮ የሞቀ የሆነ የህዝብ ለህዝብ ግንኙነት የለም፣ የታወቀ ነው። ውጭ ሀገር እንኳን በተለያዩ ውድድሮች ሲገናኙ አሁን ብዙ ልናነሳው የምንችለው አጋጣሚ ይኖራል። እንደ አሁን መቼም ጊዜ አይበቃንም እንጂ ዮርዳኖስና ግብጽ እንግዲህ ከእስራኤላውያን ተወካዮች ጋር በተለያዩ ዓለም አቀፍ ውድድሮች የሆነውን ነገር እናውቃለን። እና
1: ሰላም ማለት ይሄ ነው።
0: ይሄ ነው ሰላም አለ። ግን ለሀገራቱ ለድንበር ጥበቃው መልካም ነው። ሰላሙ ግን አሁን እንዳልከው የሞቀ የህዝብ ግንኙነት ያለበት አይደለም። ከአንገት
1: በላይ
0: ይሁን። ለማንኛውም እንዳልከው እስራኤል ታስፈልጋለች ለጎረቤት ሀገራት በሰላም መኖር ከእስራኤል ጋር። የግብፁ መሪ እኮ አንዋር ያሉት ነው አደል ሲመጡ፣ ከእስራኤል ጋር በሰላም እንጂ በጦርነት ማሸነፍ አይቻልም ብለው ነው ሰላም የተደረሰውና ይሄ ነው። ሌላው አድማጭ፣ አንድ አድማጭ አለን እንደውላለን ከተወሰኑ ደቂቃዎች በኋላ ያለን ጊዜ ለመጠቀም። ትናንት ሚብጻ ሽሎሞ ወይም የሰለሞን ዘመቻ የተካሄደበት ታላቁ ዘመቻ በእስራኤል ሀገር ታሪክ እንግዲህ ታላቅ ይሁዳውያንን ለማምጣት የተደረገ ዘመቻ እንደሆነ ነው የሚነገረው። በጣም ታሪካዊና ታላላቅ ዘመቻዎች አሉ። የሙሴ ዘመቻም ሌላም የሌላ ሀገራት ይሁዲዎችን ለማምጣት የተደረገበት ዘመቻ። ይሄ ግን በሰዓቱ ርዝመት፣ በአጠቃላይ ባለው ብዛት የመጡ ይሁዳውያን ቁጥር ታላቅ ይባላል እና ትናንት 35 ዓመት ሞላው ይሄ ዘመቻና በዚህ ዘመቻ እንግዲህ ከ14 ሺህ በላይ የኢትዮጵያ ይሁዳውያን ወደ እስራኤል መጥተዋል። ከ14 ሹ መካከለ አይቾ ባይ አንዱ ነው
1: አንዱ ነው
0: እንኳን ደስ አለ እንኳን አደረሰ
1: ባይታ ኡጋውታል
0: ኡጋ እንግዲህ አሁን ስርጭት ላይ ነን ብራልባስ ነው ስንት ቁጥር ነበር ያኔ ቁጥር ተጽፎ ቁጥር
1: ተቀብላ
0: 35
1: 35 ቁጥር ነው
0: የሚገርመው ነው ከ14000 ምናምን ከ14 እስከ 15000 እንደሆነ ነው የሚነገረው እንግዲህ 35ኛ ቁጥር በጣም ቅርብ ነህ
1: እኔ ቁጥሩን እንዴት እንደሚሰጡተኝ አላቅም እንጂ እኔ በጣም ትዝ ይለኛል በዛን ሰዓት ምንኛ ወደዚህ ለመምጣት አዲስ አበባ ነበር የተጠባበቅን የነበርንና ሰሞኑን ወቅቱን በጣም አስቸጋሪ ወቅት ነው የነበረ በወቅቱ ከደርግ ጋር ይዋጉ ነበር ሲወያኔ
0: ኢትዮጵያ ውስጥ ሰላም አልነበረም
1: እና እነሱም መጡ የሚባልበት ዳሁን ሊገቡ ነው የሚባልበት ወቅት ነበርና በዛን ሰዓት ሁሉም የሚለው ምንድነው ውሃ ምግብ ምናምን ነገር ያዙ ሰብስቦ የሚባልበት ወቅት ነበር በዛ ላይ ያለ እንግዲህኛ ወደዚህ ሀገር እንመጣለን ለማንም ያሰባል ነበርምና አንድ ቀን ጧት ነው አርብ ቀን ነው ትዝልኛል ቤታችን በሩ እንኳኳል የኛ የራስን የግል እንኳሳ መጣ በርሲን እንኳን
0: ተከራይታ ያው እንግዲህ ሁሉ ማጋጣሚ ተመሳሳይ ነው
1: ከዛ ይመጣና አንድ ሰው ነው በሉ ተነሱ እስራኤል አገልት ሄዱና አሁን ራሳችሁን ብቻ ይዛችሁ ውጡ ሲል እንዴ እናት ያስተውሳሉ እንጀራ ይጋገረሽ ነበር እና ብድጋለችና ዊ አላመነችም ምን ትለኛለች በልተነስ የልጆችን ልብስ ጠብላቸው አለችኝ አንድም ቀን አድርጌ ማላቀው ነገር ማለት ነው እንግዲህ
0: ተደስተን
1: የልጆች ልስታ እንዴ ምንድነው ወደ እስራኤል ሀገር ትሄዳላችሁ እንዴ እየተባልን እኮ ነው እንዴ ምናምን ስላተኝ አረ ምናምን ብላ ጥላኝ ዝም ስትለኝ መጨረሻ ላይ አንድ ጓደኛ በጣም ወደ ጓደኛ አለኝ ያው እሱም ከኔ ከነበርኩበት አካባቢ ነው ወደ እሱ ቤት ሄድኩኝ እናቱ ዛሬ በህይወት የለችም እሷ ጋር ቁጭለን ቡና ስጭን ምናምን ብላ ቡና አፍልታ ቡና ቁጭለን ጠጣለን እዛ አንዴ ቃል ቆየችም እሷ እንደገና እናቴ የርቶች ተከተለ መጣችና በልና ነገሩ እንዲህ ነው አለች ጧት ላይ ማለት ነው እንግዲህ እንደዛ የተባል ነው ቢያንስ 6 ሰዓት ላይ ከጧቱ 6 ሰዓት እንደዛ እንደደረሰን ወደ 7:08 ሰዓት አካባቢ እኛ ኤምባሲ ደርሰናል ስንደርስ በጣም ትንሽዬ ሰዎች ነበር ወደ ኤምባሲ እየገቡ አይ እስቲ ቀለል ይበል እስከዛ ቁጭ እንበላሉና ከዚህ ጓደኛዬ እናት ጋር ሆኖ እነሱ የሆነ ዛፍ ስር ይዘው ቁጭ አሉ እስከ ምሽቱ 8 ሰዓት ድረስ ነው እኛ አልገባንም ኤምባሲ ውስጥ
0: አረባከ
1: እና መጨረሻ ላይ ስንገባም ያው ሙሉ ቀን እዛ ተቀምጠን ማለት ነው በጣም ሙሉ ቀን ነው እዛ ቁጭ ብለን ነው ያለው መጨረሻ ላይ ውስጥ ገባን ያው ማታ 3 ሰዓት ላይ ኤምባሲ እንደገባ ነው በረራችንም ተሳካ ለሌሊት 6 ሰዓት ከሌሊቱ 3 ሰዓት ላይ አካባቢ እዚህ ደረስን የሆነ አየር ማረፊያ የወታደሮች ጦር ካምፕ ነው እዛ ደረስን ከዛ ቀጥተው ወደ ትቤራ ሄድን ከዛ እንግዲህ ጀምሮስ ካሁን አለን እና በእውነት በጣም ጥሩ ጊዜ ያሳለፍንበት እንግዲህ አዲስ ገብነት ጊዜያችን ጥሩ ሁኔታ ያሳለፍነው አደረ
0: 35 አመት እንግዲህ በጣም ረጅም ጊዜ ነው
1: ዞር ብለሽ ስራችን የምትገምችበት ነው አንዳንዴ እንዴ 35 አመት ሆነኝ ማለት እንዴ ምን አደረኩ ብለሽ ጠይቂያለሽ ሰራውት ያለሽ
0: በጣም በዚህ ዘመቻ እንግዲህ ታሪካዊ ዘመቻ ነው ለተከታታይ 36 ሰዓታት የተካሄደ ዘመቻ ትናንት በዘመቻው እንግዲህ ተከታተፉት መካከል የቀድሞ አምባሳደር አለልኝ አድማሱን ጠይቂያቸው አነጋግሪያቸው ነበር እንዴት እንደነበረ ያው ተጠባባቂ ወታደር ሆኖ አዲስ አበባ ተገንተው ያው ዘመቻ ማብረው ተሳትፈዋልና የነበረው አንድ አውሮፕላኖች ተያይዘው ነበር የሚበሩትና ለረከቤት አብሪት የተባለ ተያይዘው በቃ ሰማይ ላይ ተከታትለው ነበር የሚበሩት ነበርና
1: በትናንትናው ዕለት በእኛ ቴሌቪዥን ጣቢያ አንድ ባልደረባችን ስንጠይቀው እሱም እንደዚሁ ተሳትፎ ነበር የቀድሞ ክንስታ ባለሽ ለሞላ ነው ተሳትፎ ነበርና እንዴት ነው እንዴት ታስተውሳለህ እንዴ አንተን ይዘንህ መጣናልኝ
0: አው ጥሩ ነው ደስ ይላል እንግዲህ በርካቶች አው
1: እኛ እንደዚህ እንታስባለን እናንተ ግን ነው ዘመቻ ይላችሁም
0: እንግዲህ አው ዘመቻ እያንዳንዱ ሰው የራሱ ታሪክ አለው እንዳልከው ሁሉም እያንዳንዱ ሰው ያልተነበበ መጽሐፍ ነው ይባላል እያንዳንዱ ሰው ቀርቦ ቢጠይቀው የራሱ ታሪክ አለው ያሳዝንም ያስደስትም የያለ ታሪክ አው እንግዲህ እኛ ለየት ያለ ነው ይሁን እያንዳንዳችንም ልክ ነህ የሙሴ ዘመቻም አለ ይጻ ሙሴ በጣም ደግሞ አው ሌላ መዛባ ላይ ተካሄደ ዘመቻ አለ በጣም አው አሁን ስልክ መስመራችን ላይ ወይዘሮ ታክላችን ነፈ ትገኛለች ከሷ ጋር ደግሞ በአጭር ወቅታዊ ጉዳይ ነው ያያልን በቤተሰብ በልጆች ዙሪያ ወይዘሮ ታክላ ጤና ይስጥልን እንደምን አደርሽ
2: አብሮ ይስጥና ወርቀነሽ አይቾ ባየ ወይዘሮ ወርቀነሽ እንደምን አደራችሁ እንዲሁም አድማጮች ለና አደራችሁ
1: እግዚአብሔር ይመስገን እንደምን አደሩ
2: ሰላም አደራችሁ እንግዲህ የዋገራችን ጦርነቱ እንዳለ ነው በየጊዜው ወታደሮቻችን ይሰዋሉ ነፍሳቸውን ይማር ላዘንተኞች መጥናና ተለቆ ሰሉትም ይወሻቁ ስለ ያርግላቸው በእውነት በጣም ያሳዝናል። ጦርነት ክፉ ነው። ጦርነት አገርን ያደቃል። ብዙ ነገር ይጎላል በጦርነት። ይሄን ጦርነት ያብርደው ነው ማለት ጦርነቱንም ያቆዩት የኛ የራሳችን ፖለቲከኞች እየተናቆሩ ነው ራሳቸው እና እነሱንም ልቦና ይስጣቸው። እንደው ለአዘንተኞች መጥናናትን ይስጥ እና አገራችን አሁን ደግሞ ስትናገሩ የሰማሁት የማን ነው የሙሽ ዘመቻ
0: የሰለሞን
2: እንኳን ደስ አለ
0: ሰለሞን ዘመቻ ይልታል ይጻሽ ለሞ በአዲስ አበባ
2: የተባለው የእስራኤል እኛ ወደ እስራኤል ስንመጣ በመከራ ነው በመከራ ነው የመጣነ በአዲስ አበባም ሆነ በሱዳን በመከራ ነው የመጣነና እንዲሁም አላመጡንም በመከራ ነው የመጣነ እና እንኳን ደስ አለህ እንኳን ብዙ ጊዜ ነው እንግዲህ እስራኤል ሀገር ገባነ ብዙ ጊዜያችን ነው ግን እኛ አሁን በዚች በእስራኤል ሀገር እንዴት ነው እናንተ ለምሳሌ የምትሰሩት የምታደርጉት ስራ ሰው ራሱንነን እንዲያነቃ ራሱን እንዲያበረታ አንድ አሁን በዚች በሬዲዮን ትንሽ ናሳት የቱግዳ አትበቃም እንጂ በሬዲዮን ሰው እንዲነቃ ሰው እንዲያውቅ ያላችሁ እናንተ ሁልጊዜ ትምህርት ተሰጣላችሁ ሰውም ደግሞ ያለውን ስሜት ይናገራል ከዚህ በጣም ጥሩ ነው ሰው ያለውን ስሜት ሮሮት ነገር በጣም ጥሩ ነው ግን ከገባነ ብዙ አመት ቆይተናል አልነቃንም እኔ እንጃ በዚህ በብቻ ሀገር ላይ አይቸው ወርቀነሽ ጠንካራ ሆነሽ ጎበዝ ሆነሽ ስትገኝ ነው እንጂ ደካማ ተሆንሽ ምን ጊዜም ደካማ ነሽ።
0: አዎ እነት ነው
2: ደካማ። አሁን ደግሞ ወጣቱ በዚህ በወጣቶች እኔ ሁሉ ጊዜ ነው የምናገር ሁሉ ጊዜ እኛ ወጣቶችን አደራጅተን ጥሩ ዜጋ ካላፈራነ ለመጨረሻው ወገይ ለነም ጥሩ ዜጋ ካላፈራና
0: አው ያስኪ በወጣቶች ዙሪያ እንዳልሹ ትናንት ወዲያም سنነጋገር በወጣቶች ዙሪያ ብዙ ጊዜ አንቺ ሐሳብ ትሰጫለሽ እንደው ባለን ጊዜ ያጭር ጊዜ በ3 4 ደቂቃ ሐሳብሽን አስተያየትሽን አው መሳዝነውም እና ሁኔታ በአጠቃላይ ታዳጊ ልጆች ያሉበት ሁኔታ በጣም አሳሳቢ ነውና ምን ትያለሽ እንደው ምን ቢደረግ ጥሩ ነው
2: በጣም አሁን ይውልሽ ሁሉም በዚህ ስትሰሚው አንድነት ይላል ህብረት ይላል በቃላት ብቻ አይደለም አሁን በወጣቶች መሰራት ያለበት በዚህ በአገራችን ባለነበት ቦታ በእኛ በህብረተሰብ ችግራችን አሁን በሬዲዮን እየወጡ እኔ አንድ በጣም ነው ማለክስ እናቶች ምን እናገረው የደረሰብንን በልጅ ችግር ልጅ ወልደሽ ለሞት ወይም ለስቃይ አይደለም ምትወልጂው ልጅም ወልደሽ ለቁም ነገር ደርሶ ደስ ብሎሽ እንዲኖር ነው የምትፈልጊው ማንኛውም ወላጅ ልጁ ግን ነገር እንዲሆን አይፈልግም ማንኛውም ወላጅ እኛ ግን አሁን ከዚች ሀገር ገባን አንስተን ወጣቶች እየሞቱ ነው እንዴት ነው ምን ማረግ አለብን ብለን በኤሪያ ሌላ አሙታ አሁን የኛ ችግሩ አንድ ነገር ሲፈጠር አሙታ ተቋቁሞ ያሙታ ያለውን ችግር ይፍታ ነው አይደለም ያን ባለሙያ ቀጥታ በሄሪያው መጥቶ በሚመጣው ታቅት በከተማይቱ ያለውን ችግር እኛ ደግሞ አብረን የቤትሽን አንቺ ሐኪም ቤት ልጅ በሽታ ይሄ ነው ካላልሽ ሐኪሙ መጥቶ ምን በሽታ አለሽ ብሎ አይጠይቅሽ ማለትሽ አይደል እና ያን በሽታችን አቀርበን ይሄ መፍትሄ እንዲሰጥ ለወደፊቱም ደግሞ ንጹህ ዜጋ ጭራሽም ሃልኮር ነፃ የሆነ ትውልድ እንድናፈራ ጠፍተን እኮ ጠፍተናል በሃይማኖቱም ሆነ በምንም ጠፍተናል እኛ በፖለቲካው ደግሞ ጠንካራ አብረን በቃላት አንድነት ሳይሆን ህብረት ፈጥረን አንድ ሆነን ሲመጣ ወረቀት ይዞ መምረጥ አይደለም ተደራጅተን አባል ሆነን እነዚህ ሰዎችማ ይሄን ያህል አባል አላቸው ይሄን ጠንካራ አለ ያን የሚፈልገን ሚፍላጋ ትልቁ እኛን ይፈልገናል አላቸው ህብረት ብዙ እጅ አላቸው ብዙ ቁጥር አላቸው አሁን ቁጥራችን ገሌን መርጣለው ብል በቃሌ ምን ያረጋል ምንም አያደርግም እኛ ተሰብስበን አንድነት ፈጥረን አንድርጉን አቋቁመን ጠንካራ ሰው ይኑርነ አሁን ሽቢጣ ሽቢጣ ይባላል ይሄ ሽቢጣ ተወጥቶ ልጆቻችን ለማስደብደብ እኛም ራሳችን ጥንቅላታችን ለመምታት ነው እንጂ የኛ አውራ የለውም እኮ ያ ሽቢጣ ወጠን እኮ አውራ የለውም ጠንካራ አውራ በዚያ ሽቢጣ ታስሮ እማያድር ልጅ በዚያ ሽቢጣ ታስሮ እማይውል አድሮ እማይውል ሰው ስናቆም ነው ሆላይ ራሳችን ጠንክረ እኔ ድሮ ጀምር የተናገርያለሁ 20 ሸቀላ ውጥን የዚያረ 20 ዓመት ተናገርያለሁ 20 ሸቀላ ውጥን ጠንካራ ሰው ጠንካራ መንግስቱን የሚወዳደር አሁንኛ እነዚህን ካቤራ ክርን ሴቶችን ለምን እንወቅሳለን ራሳችን አንድነት ፈጥረን እኮ ያንን የሚረዳንን ሰው ይሄን ሰውን ፈልገዋለን ብለን እኮ ማስገባት እንችላለን የሚሰራውን ለወገን የሚያገለግለውን ሰው እና የኛ መቸ ነው ምን ነው
0: ተክላ እውነት ነው ለምን ምን ነገር
2: ወጥነሽ መቸ ነው ምን ነው
0: ስላለቀ ነው እሺ
1: መቸ ነው ምን ነው ሰፊው
2: እናንተ ምን ያረጋችሁ ነው ማውቀት
0: የታይሆን እውነት ነው
2: ወንከነሽ ምን እየሰራችሁ
0: ሁሉም በየድርሻው መስራት አለበት በየዘርፉ በየሙያው ኃላፊነቱ መወጣት አለበት
2: እርግጥ ላንቺ ለድርሻሽ ሩብ ሰዓት ለወገንሽ መታወት ብታረጊ አይቸው ሩብ ሰዓት ለወገኑ መታወት ሊያረግ
0: ወይዘሮ ተክላ በጣም እናመሰግናለን እንወያይበታለን በሰፊው በርግጣው ምርጫ ወቅት ስለሆነ ህዝቡ እንግዲህ በልቡ የሚጠቅመውን ያውቃል
2: የምርጫ ቢባል ይሄ ምርጫ ቢባል እኮ ዋጋም የለው አልፏል
0: እሺ እናመሰግናለን
2: ለንግዲው
0: ሰዓታችን ስላለቀ ነው እናመሰግናለን ወይዘሮ ታክላ ለቴክኒክ ባለሙያው ለድሮድሽቴን ምስጋና ይድረሰው አይቸው ቀን አንድ ሰዓት ላይ እንደገና አድማጮች ጋር እንገናኛለን መልካም ቀን
1: መልካም ቀን

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምፅ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረም።

0: የተከበራችሁ አድማጮቻችን ጤና ይስጥልን፣ እንደምዋላችሁ፣ እንዴት ናችሁ፣ እንደምን አረፈዳችሁ። እለቱን ደብረያን ዘመን አቆጣጠር ሀዮም ዮም ሽልሺ ዩድ በሲቫን ታፕሽን ፔቫብ እንደ አውሮፓ ዘመን አቆጣጠር እለተ ማክሰኞ ሜይ 26 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ግንቦት 18 ቀን 2018 ዓመተ ምህረት ነው። የአለን ስርጭት የቴክኒክ ባለሙያችን ድሮር ሮትሽታይን ሲሆን የስቴዲዮ ተረኛ አስተናጋጆች ወርቅነህ ሸቴና ይሻያው ደጉነን። ያለን ዝግጅት የሰዓቱን ዜና፣ ወቅታዊ ዘገባ እንዲሁም ሳምንታዊ የትምህርትን ዓለም የሚመለከት ዝግጅት አለን። ሲቀጥል ቃለ ምልልስም አለን። ቆይታችሁ እኛ ጋር ይሁን። አሁን የሰዓቱን ዜና ካዘጋጇ ወርቅነህ ሸቴ፣ ዜናው እንዴት ነው?
1: ይሻያው አመሰግናለሁ። አርዕስተ ዜና፣ የሂዝቦላ ድርጅት ወደ ሰሜን እስራኤል መተኮሱን እንደቀጠለ ነው። የሻባክ ድርጅት ኃላፊ ዳቪድ ዚኒና የቀድሞው የፍልስጤም መስተዳድር ባለስልጣን መሐመድ ዳህላን በአቡ ዳቢ ስላካሄዱት ውይይት 11ኛው ቴሌቪዥን ጣቢያ ይፋ አደረገ ተባለ። ከክኔሴት የውጭና ደህንነት ጉዳይ ኮሚቴ ኃላፊነት በቦአዝ ቢስሙት የተተኩት የክኔሴት አባል ዩሊ ኤድልሽቴን የዘመቻ ሕጉ አሁን ባለው አያያዝ ከቀጠለ መከላከያ ሰራዊቱን ጥያቄውን አይመልስም በማለት ተናገሩ። በአሜሪካና በኢራን መካከል ውጥረቱ እንደነገሰ ነው የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆም። የሂዝቡላ ድርጅት ወደ ሰሜን እስራኤል መተኮሱን እንደቀጠለ ነው። በሰሜን እስራኤል አካባቢ ዛሬ ማስጠንቀቂያ ደወል ድምፅ መሰማቱ ተገልጿል። ከዚህ ጋር ተያይዞ የሂዝቡላ አሸባሪ ድርጅት የጦርነት ስልቱን በማሻሻል ራፍካን ወይም ተንሳፋፊ ቀላል ያለ ሰው የሚበሩ አውሮፕላኖችን ወደ መከላከያ ሰራዊቱ አነጣጥሮ መተኮሱን እንደቀጠለ ሲሆን ጥቃቱን ሌሊትም ጭምር እንደሚያካሄድ ታውቋል። የእስራኤል መከላከያ ሰራዊት ጥቃቱን በሊባኖስ የሂዝቦላ ድርጅት ኢላማዎች በሚገኙበት በተለያዩ አካባቢዎች አጠናክሮ እንደሚቀጥል ማስታውቋል። የሻባክ ድርጅት ኃላፊ ዳቪድ ዚኒና የቀድሞው የፍልስጤም መስተዳድር ባለስልጣን መሐመድ ዳህላን በአቡ ዳቢ ስላካሄዱት ውይይት 11ኛው ቴሌቪዥን ጣቢያ ይፋ አደረገ። በተባበሩት የአረብ ኤሚሬት የእስራኤል አምባሳደር ዮሲ ሸሊ ስለ ዘገባው ምላሽ ለመስጠት ፈቃደኛ ባይሆኑም መሐመድ ዳህላን በጋዛ ሰርጥ ማንኛውንም ኃላፊነት ለመቀበል እንደማይፈልጉ ገልጸዋል። ዮሲ ሸሊ
2: תראי, דחלן נמצא פה באמת באמירויות, וזה בטוח נכון, והוא כנראה דואג לאינטרסים אחרים. אני יכול להגיד משהו עליו שממקורות שאני מכיר, לא קשור לביקור הזה בכלל, אין לו עניין לחזור לשם. לא, הוא לא רוצה, למה לא, אם אתה יושב במקום מסודר להיכנס עוד פעם לביצה הזאת של עזה, חמאס, רשב.
1: ዮሲ ሸሊድ ዳህላን በተባበሩት የአረብ ኤሚሬት እንደሚገኝ ገልጸው ለሌሎች ጉዳዮች እንደሚጨነቅና ከሌሎች ምንጮች ስለ ዳህላን የሚያውቁትን መናገር እንደሚችሉ ወደ አዛ መመለስ ግን እንደማይፈልግ ተናግረዋል። በረሸቴት ሬዲዮ በተደረገላቸው ቃለ መጠይቅ ከክነሴቱ የውጭና የደህንነት ቋሚ ጉዳይ ኮሚቴ ኃላፊነት በቦአዝ ቢስሙት የተተኩት የክነሴት አባል ዩሊ ኤድልሽቴን የዘመቻ ሕጉ አሁን ባለው ሁኔታ ከቀጠለ የመከላከያ ሰራዊቱን ጥያቄ እንደማይመልስ ገለጹ።
3: הבעיה היא בכך שפשוט מנסים למצוא כל דרך לא להתגייס, וזה לא קשור בכלל לסיפור של לומדי תורה או לא לומדי תורה. עטיף לי מוסר שאני לא מספיק ימין, ועושים את זה אנשים שמאפשרים למערך המילואים לקרוס לתוך עצמו. אם הם כזה ימין ואם הם כזאת ארץ ישראל, אז מי בדיוק ישמור על היישובים ביהודה ושומרון? מי יעשה את זה? נשים עם שבעה ילדים בבית יקחו אקדח וילכו לשמור? אם אנחנו לא נעשה בסיס רציני לגיוס לצהל?
1: אדלשטיין אנדלות, יהיימנות תמרי. መሆኑና አለመሆኑ ሳይሆን ችግሩ በመከላከያ ሰራዊት ውስጥ ላለመዝመት ማንኛውንም ምክንያት መፈለግ ነው በማለት እርሳቸውንም በቂ የቀኝ ክንፍ ፖለቲከኛ አይደሉም የሚል ስም የሰጧቸው መሆኑን ገልጸዋል። ኤድልሽቴን በተጨማሪም ይህን የሚያደርጉ የተጠባባቂ ወታደሮችን መዋቅር እንዲዳከምና እንዲፈራርስ የሚፈልጉ ሰዎች መሆናቸውን ገልጸው እነሱ የቀኝ ክንፍ ደጋፊ ከሆኑ እና ቀኝ ማለት ደግሞ ሀገረ እስራኤል መሆኗን የሚያምኑ ከሆነ ይሁዳና ሰማርያን ማን እንዲጠብቅላቸው ነው የሚፈልጉት? ሰባት ልጆች ያላቸው እናቶች ሽጉጥ ታጥቀው ለጥበቃ እንዲወጡ ነው ወይ የሚፈልጉት? እኛ በመከላከያ ሰራዊት ውስጥ መሰረታዊ የሆነ ብሔራዊ ዘመቻ እንዲኖር ካላደረግን ማን ይህን ኃላፊነት ይወጣል? ብለዋል የክነሴት አባል ዩሊ ኤድልሽቴን በርሽት ቪት ሬዲዮ በተደረገላቸው ቃለ መጠይቅ። በአሜሪካና በኢራን መካከል ውጥረቱ እንደቀጠለ ነው። የአሜሪካ ማዕከላዊ እዝ ባሳለፍነው ሌሊት ባንደር አባስ በተባለው ወደብ አቅራቢያ ፈንጆች ለማጥመድ እንቅስቃሴ ላይ በነበረ የኢራን መርከብ ላይና በሚሳኤል ማስወንጨፊያ ጣቢያ ላይ ጥቃት ማድረሱን አስታውቋል። የአሜሪካ መከላከያ ሰራዊት ራስን ከጥቃት ለመከላከል የተወሰደ እርምጃ መሆኑን ያስታወቀ ሲሆን በጥቃቱ 4 የኢራን አብዮታዊ ዘብ አባላት መገደላቸውን የቴህራን መገናኛ አውታሮች ዘግበዋል። ኢራን በሆርሙዝ የባህር ወሽመጥ አካባቢ በነበረው ጥቃት የአሜሪካን ያለሰው የሚበር አይሮፕላን መታ እንደጣለች ማስታውቃለች። በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባሳለፍነው ሌሊት እንደተናገሩት የኢራን የተብላላ ዩራኒየም ለአሜሪካ ይሰጣል ካልሆነም ኢራን ውስጥ ወይም በአቶሚክ ቦምብ ኮሚቴው አማካኝነት ሌላ ቦታ ተወስዶ ይወድማል በማለት በማህበራዊ ትስስር ገጻቸው ላይ በጻፉት መልእክት ገልጸዋል። ትራምፕ ኢራን የኒውክሌር ጦር መሳሪያ ባለቤት እንደማትሆን በድጋሜ ትናንት ምሽትም አስታውቀዋል። በሃይፋ ያንዲት በ50 ዓመት እድሜ ክልል የምትገኝ ሴት አስከሬን መኖሪያ ቤት ውስጥ መገኘቱ ታወቀ። ፖሊስ ግድያውን የፈጸመውን አካል ለማወቅ ምርመራ መክፈቱና 3 ተጠርጣሪዎች በቁጥጥር ስር መዋሉ የታወቀ ሲሆን ከመካከላቸው አንዱ ተጠርጣሪ የማቿ ባለቤት ወይም ባሏ መሆኑ ተገልጿል። ግለሰቧ የሞተችበትን ምክንያት ለማወቅ አስከሬኗ ወደ ብሔራዊ ምርመራ ክፍል አቡ ሻክር መላኩን ወደ ብሔራዊ ምርመራ ክፍል መላኩን ከደረሰን ዘገባ መረዳት ችለናል። በሌላ ዜና በአፉላ ከተማ የግል መኪና ውስጥ በደረሰ ፍንዳታ አንድ በ30 ዓመት እድሜ ክልል የሚገመት ግለሰብ በከባድ ሁኔታ መቁሰሉን ዘግይቶ ከደረሰን ዘገባ መረዳት ችለናል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ2 ሸቀል ከ87 አጎሮት ሲመነዘር፣ አንድ ዩሮ በ3 ሸቀል ከ34 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ዛሬ ከሰነበተው ጋር ተመሳሳይ ነው። ነገ ረቡዕ ሙቀቱ ቀንሶ ቀዝቀዝ እንደሚልና ከነገ ወዲያ ሐሙስ እንደሚጨምር የሙቀቱ መጠን እንደሚጨምር የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በቴላቪቭ 24፣ በሃይፋ 23፣ በብኤርሸባ 27፣ በኢላትና አካባቢዋ 32 ዲግሪ ሴንቲግሬድ ይደርሳል። ይሻየው ዜናው አበቃ።
0: ወርቅነሸቴ ለዜናው እናመሰግናለን። ወደ ቀጣዩ ፕሮግራም ለማለፍ አንድ ሙዚቃ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ሻያው አሁን ወደ ወቅታዊ ዘገባ መናልፈበት ሰዓት ላይ ደርሰናል። የተለያዩ ርዕሰ ጉዳዮች አሉን። እንደው የመጀመሪያ ረገን ርዕሰ ጉዳይ ግን በሰሜኑ የእስራኤል ክፍል አሁንም ጸጥታው እንደደፈረሰ ነው። ኗሪዎች በጣም በችግር በስቃይ ነው ያሉት። በጦርነት ጥላ ስር መከላከያ ሰራዊቱም ያው የህይወት መስዋዕትነት እየከፈለ እየተዋጋ ነው የሚገኘው። በሊባኖስ ምድር ላይ ጥቃቱን አስፋፍቶ ለመቀጠል እና በሂዝቦላ አሸባሪ ድርጅት ላይ ሰፊ እርምጃ ለመውሰድ ዝግጅት እየተደረገ እንደሆነ ይነገራል። የተጠባባቂ ወታደሮች መዝመትም እየተነገረ ነው። ያለው ሁኔታ እንዴት ነው?
1: አዎ፣ በትንታኔ ወቅታዊ ዘገባ ወርቅነሽ እንዳልሽው በሰሜኑ ክፍል ሊባኖስ የሚገኘው ሂዝቦላ ሽብር ፈጣሪ ድርጅት በዋናነት በዚህ አይነት የማጥቃት እርምጃ እየወሰደ ያለው በኢራን ድጋፍ እንደሆነ ነው የታወቀ ነው። ጦር መሳሪያም ሁሉን ከኢራን እየተቀበለ ነው እስራኤልን እያጠቃ የሚገኘው እና ምክንያት በማድረግ በዋናነት በዜናም ተመልክተሽዋል። በዚህ ድሮን በለው ተንሳፋፊ ፈንጅ የተጠመደበት ይሄ በጣም ለመጥለፍም በጣም አስቸጋሪ ስለሆነ ወታደሮችን እያጠቃ ህይወት እያጠፋን ነው። ይህንን ለመቋቋም ሲል ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚመሩት የደህንነት ካቢኔ ሚኒስትሮች ትናንት ወዲያ በዚህ ጉዳይ ላይ ተማከሩ በኋላ በመጠነ ሰፊ እስካሁን ተኩስ አቁም ስምምነትን ተከትሎ መከላከያ ሰራዊቱ ይህን ያህል ከባድ የማጥቃት እርምጃ አልወሰደም። አሁን ግን እየሰማን ያለው ከሊባኖስ ዋና ከተማ ቤይሩትም ሳይቀር አሸባሪዎቹ የሚደበቁበት መኖሪያ ህንፃዎችም ሳይቀር የማጥቃት እርምጃ እየወሰደ ነው። ይህን ደግሞ ስኬታማ ለመሆንና በሰሜኑ ክፍል እስራኤላውያን ህብረተሰብ ላይ ሰላም ደህንነታቸው ለመጠበቅ በሚል የመከላከያ ሰራዊትም የኃይሉን ወታደራዊ ኃይሉን ተጠባባቂ ወታደሮች ሚሉይም የምንላቸው ተጠባባቂ ወታደሮች በአስቸኳይ ወደ ጦር ግንባር እንዲዘምቱ ጥሪ እያደረገላቸው ነው የሚገኘው። ይህን ከዚህ ጎን ለጎን ደግሞ በተኩስ አቁሙ ዋና እየመሩ ያሉት የአሜሪካ ፕሬዚዳንት ዶናልድ ትራምፕ እንደሆኑና እዛም አሁን ግን ይህንን ነገር እስራኤል ምንድን ነው የሂዝቦላ ሽብር ፈጣሪ ድርጅትን እያጠቃን በሚልበት ጊዜ ለምን በአሜሪካና በኢራን መካከል እየተካሄደ ባለው የተኩስ አቁም ድርድር ለስምምነት ላይ ለመድረስ ለምን አብሮ ይሄዳል? በብቻው መታየት አለበት በሚል ይህንን ትራምፕም ተገንዝበዋል። በዚህ ላይ የአየር ኃይሉ የመከላከያ ሰራዊታችን በሊባኖስ የትም ቦታ ቢሆን ይህ አሸባሪ በሚንቀሳቀስበት ተቋማትም እየተከታተለ የማጥቃት እርምጃ ጀምረዋል ነውና ከዚህ ጋር ከትናንት ማምሻ ጀምሮ የደጀን እዝ ቢቁዳ ኦሬፍ በዋናነት በሰሜን በሊባኖስ ድንበር በቅርብ ርቀት ለሚገኙ እስራኤላውያን ማህበረሰብ የሚኖሩ ነዋሪዎቹ ደህንነታቸውን እንዲጠብቁ መመሪያዎችን እያወጣ ነው። እንግዲህ በዚህ የሚታለፍ ነገር አይደለም። ይሄ ሂዝቦላ ሽብር ፈጣሪ ድርጅት መወገድ ካልተወገደ በስተቀር ግን ምንም ሰላም አይኖርም እየተባለ ነው።
0: በጣም አስቸጋሪ ነው ያለው ሁኔታ፣ እንዳልከው ባልከው ሁኔታ ነው። ሻያው እዚህ ላይ ብዙም ጨምረው ነገር የለም። በዜናም በተከታታይም ስለምናየው በሰሜን እስራኤል ያለው ሁኔታ፣ የጸጥታ ሁኔታ ከፍተኛ ስጋት ነው። የሂዝቦላ ድርጅት አሁን እያደረሰ ያለው ጥቃት ሰፊ ነው፣ የሚናቅም አይደለም። እንዳልከው ነው። በሂደትም ደግሞ በምሽቱ ስርጭታችን በሰፊው እንመለከተዋለን። ወደ የሚቀጥለው ርዕሰ ጉዳይ
1: ወደ ወርቅነሽ፣ ወደ ቀጣዩ ርዕሰ ጉዳይ ደግሞ ስናልፍ መቼም ጋዜጠኛ ወቅታዊ ዘገባዎችን ነው እንደዚህ ተቀናጅተን ለአድማጮቻችን እያደረስን ያለ ነው። እናም ሌሊቱን የአሜሪካ መከላከያ ኃይል በሆርሙዝ ባህር ወሽመጥ የኢራንን ወታደራዊ ጀልባዎች ደበደበ። ምክንያቱ ምንድን ነው? የተኩስ አቁም ስምምነት እየተባለ ስምምነት ላይ ለመድረስ ተቃረቡ የሚሉ መረጃ እየደረሰን ባለበት ጊዜ ሌሊቱን የእስራኤል የአሜሪካ መከላከያ ሰራዊት የማጥቃት እርምጃ ወሰደ በኢራን ላይ።
0: የሚገርም ነው ሻያው፣ እንዳልከው ሌሊቱን የአሜሪካ ማዕከላዊ እዝ በኢራን አንዲት መርከብ ላይና በሚሳኤል ማስወንጨፊያ ጣቢያዎቿ ላይ እርምጃ መውሰዱን አስታውቋል። ርምጃ ወሰዱ ራስን መከላከል ነው የሚለው እንግዲህ በአሜሪካ መከላከያ ሰራዊት በኩል ምንድነው የሚሉት የኢራን መርከብ በባህር ላይ በሆርሙዝ መተላለፊያ የንግድ መርከብ መተላለፊያ መስመር ላይ ፈንጂ ለመጥመድ ዝግጅት ላይ በነበሩበት ጊዜ አሜሪካ ማከላው እዚህ ጥቃቱን እንዳደረሰው ነው የተገለጸውና ያው ራስን ለመከላከል የተወሰደ እርምጃ ነው ብሏል። ሌላው ደግሞ የሚሳኤል ማስወንጨፊያ ጣቢያዎችን ሲያዘጋጅ በነዛ ቦታዎች ነው ጥቃት የተወሰደውና ይሄን ራስን ለመከላከል ነው የተኩስ አቁም ስምምነቱ እንዳለ እንደተጠበቀ ሆኖ ግን ጦር ስምምነቱን መጣስ አይደለም ነው ያሉት። በኢራን በኩል አራት የኢራን አቤታዊ ዘብ አባላት በዚህ ጥቃት መገደላቸው ሆነ ያገሪቱ መገናኛ አውታሮች ዘግበዋል። ቆየት ብሎ በወጣው መረጃ ደግሞ ኢራን የአሜሪካን ያለ ሰው የሚበር አውሮፕላን ጠልፋው ይመታ ይጣለሽ መሆኗን አስተውቋል። በዚህ በጥቃቱ እንግዲህ በሆርሙዝ ባህር ወሽመጣ አካባቢ በአሜሪካ በኩል ወደ ስምምነት እየተቃረበ መሆኑን የስምምነት የውል ሰነዱ እየረቀቀ መሆኑን ለፊርማ ብቻ ያው እየቀራቸው ጊዜ ለመፈራረም መሆኑን ዶናልድ ትራምፕ በተከታታይ በቀደም ጀምሮ ሲናገሩ ሰምተናል። ትናንት ከትናንት ወዲያ ሁለት ቀናት እንደውም ትናንት ምሽት ምንድን ነው ያሉት? ከኢራን ጋር የተኩስ አቁም ስምምነት ከተደረሰ ቋሚ ዘላቂ ስምምነት ከተፈራረምን በኋላ የተለያዩ ሀገራት በአብርሃም ስምምነት ስር መግባት አለባቸው። ሳውዲ አረቢያ፣ ኩዌት፣ ኳታር፣ ፓኪስታንንም ጠቅሰዋል። እነዚህ ሀገራት ግዴታ በዚህ የአብርሃም ስምምነት ስር መሳተፍ አለባቸው። ከእስራኤል ጋር ዘላቂ የሆነ ግንኙነት የሰላም ስምምነት እንዲኖራቸው ይደረጋል ሁሉ ብለው ነበር። ድንገት ግን ሌሊት እንዳልነው ይህ ጥቃት ተፈጸመ። የሰላም ድርድሩ ሁኔታም ረገብ እያለ እንደሆነ ነው የሚነገረው። ኢራን በኒኩለር ጦር መሳሪያ ግንባታዋ እንደማትደራደር እየተነገረ ነው በተደጋጋሚ። እንደገና ደግሞ ያብላላችሁ የበለጸገ የኡራኒየም መጠን አለ ከ400 ኪሎ ግራም በላይ የሚሆን ያን የማስረከቡ ሁኔታ ኢራን በዚህ ሁኔታ እስካሁንም ምንም ድርድር አላሳየችም ማለት ይቻላል። አንዴ ወደ ውጭ ሀገር ይወጣል ለአሜሪካ ታስረክባለች ወይም ለሌላ ሀገር ይባላል፣ አንዴ ሊወድም ይችላል ይባላል። ግን ግልጽ የሆነ መረጃም የለም በዚህ ዙሪያ። አሜሪካ ደግሞ የኒውክሌር ጦር መሳሪያ ግንባታዋ ኢራን ባለቤት ልትሆን አትችልም አልደራደርም እያሉ ናቸው። ኢራን ደግሞ ይሄ ጉዳይ ቆይቶ የሚታይ ነው፣ እንደውም መጀመሪያ ቅድሚያ የሚሰጠው ጉዳይ አይደለም የኒውክሌር ጦር መሳሪያ ግንባታው ጉዳይ እያለች ነው። ስለዚህ የድርድሩ ሁኔታ ረገብ እያለ ይመስላል። በእስራኤል በኩል ያው ራስን ለመከላከል ሲባል ለማንኛውም አስፈላጊ ለሆነ ነገር ዝግጁ ለመሆን ያው በተከታታይ ጥረት እየተደረገ እንደሆነ እያየን ነው እየሰማን ነው ያለው ሁኔታ ይሄ ነው። አስቸጋሪ ነው። የኢራንና የአሜሪካን ጉዳይ እርግጠኛ ሆኖ እንዲህ አይነት መረጃ አለ ለማለት እየተቸገርን ነው ማለት ይቻላል። እንግዲህ
1: ወርቅነሽ በእንዲህ እንዳለ የአሜሪካ ፕሬዚዳንት ዶናልድ ትራምፕ በንግድ በጣም በዓለም የታወቁ ነጋዴ ናቸው ሲባል የእሳቸው አካሄድ የህዝባቸው የአሜሪካ ህዝብ የኢኮኖሚ ብልጽግና ላይ እንጂ ጦርነትን አይፈልግም። ብዙ ተቃውሞም አለ በአሜሪካና በኢራን መካከል እስራኤልን ጨምሮ እየተካሄደ ባለው ጦርነት አብዛኛው የአሜሪካ ህዝብ እየተቃወመ ነው ጦርነትን። ግን በዋናነት ትራምፕ በኢኮኖሚ ላይ ከፍተኛ ትኩረት ያደርጋሉ በሚል በዓለም ገበያ በጣም ቁንጮ ላይ የምትገኘው ቻይና እና በአሜሪካ መካከል የኢኮኖሚ ልውውጥ የኢኮኖሚን በተመለከተ በሰላም ለማሳለፍ እንጂ ጦርነትን አይፈልጉም ትራምፕ። እና አሁን የተነሳው ሁኔታ እንዳልሽው በጣም ለእኛ ለእስራኤል ህዝብ አስጊ የሆነው በጣም በተደጋጋሚ የሚነገርለት ኢራን እየገነባች ያለችው የኒኩለር ጀምላ ጨራሽ የኒኩለር ቦምብ አሁን በተመለከተ አሁን ሌላውን ያነ መደምሰስ አለበት፣ በኢራን እጅ መሆን የለበትም ለወታደራዊ ጥቅሟ በምንም ታመር። ዝሮ ዝሮ በእስራኤል ላይ ያነጻጸረ ነው ይህ ከባድ ጦር መሳሪያ በማለት ከፍተኛ እስራኤል ከፍተኛ ጫና ወይም ስጋትም እንዳላት ይነገራል። እና ይህንን በተመለከተ ቅድም ብለሻል የአብርሃም ስምምነት በሚል የተጠቀሽ በአብዛኛው የአረብ ሀገራት በዚህ የአብርሃም ስምምነት ላይ እንዲጠቃለሉ ብለዋል ትራምፕ። እንዴት ነው የእነሱ የዲፕሎማሲ ግንኙነት አንድነት መሆን ጥሩ ሆኖ እያለ ግን የኒውክለር ጣፋንታ ነው በጣም
0: አስቸጋሪ ነው አሁን እንዳልከው እንግዲህ ኢራን ራሷ ወደ ስምምነቱ ተመጣለች ነው ይልኮ ትራምፕ እኮ እንዲሁ ሲያስቡት ሁሉ ነገር አልጋባልጋ የሚሆን ይመስላል ግን ደግሞ በተጨባጭ ስታዩ ምን ያህል ከባድ እንደሆነ የማየትና መረዳት ይቻላል ኢራን ራሱ ከእስራኤል ጋር በአብርሃም ስምምነት ልትካተት ትችላለች ብለው የሚያስቡ ናቸው ትራምፕ ሊሆን እንዳልቻለ እንግሊዝ ካሁን ያየን ነው ለወደፊት ምን አይታወቅም ሁሉ ነገር ከተለወጠ ባጭር ጊዜ ሊለወጥ ይችላል አሁን ባለው ሁኔታ ግን ከነበረው ብዙም የተለወጠ ነገር የለም ኢራን አሁንም የእስራኤል ስጋት እንደሆነች ነው በሂደት ያለው ሁኔታ እና ያለን ሌላው እንግዲህ አውዝ ጋር ያይዘን ተመልክተናል ይሻያው ሳውዲ አረቢያ እና ሌሎችም ሀገሮች ከእስራኤል ጋር ቋሚ የሆነ ዲፕሎማሲ ግንኙነት እንዲኖራቸው ያው ትራምፕም እየተናገሩ ነው በይፋ በሳውዲ አረቢያ በኩል ግን የተለያዩ ምላሾች እንደተሰጡ ያው ሰምተናል እንዴት ነው ያለው ሁኔታ
1: የኢራን የእስራኤልና የሳውዲ አረቢያ ዲፕሎማሲያዊ ግንኙነት ላይ ለመድረስ የተባለ በየጊዜው ይነገርለታል ዓለም አቀፍ የብዙሃን መገናኛ አውታሮች ይዘግባሉ ይህን በተመለከተ ግን በዚህ ላይ በሁለቱ ሀገሮች እስራኤልና ሳውዲ አረቢያ ኦፊሻላዊ ጋድ ቦይ በሆነ ሁኔታ ግንኙነትም ባይኖራቸውም ምስጢራዊ የሆነ ግንኙነት እንዳለ ይነገራል ለምን ቢባል አሁን ጦርነቱ ሲጀመር የመጀመሪያው ባለ አምና በሰኔ ወር 2005 ዓመተ ምህረት በእስራኤል ለ12 ቀናት ያህል የኢራንን ደብድባለች አጥቅታለች ጦርነት ነበር ምላሽም ነበረ ከኢራን የረጅም ርቀት ተምዘግዛግ ሚሳኤሎችም ሲያጠቁን ሰነበቱና እንደገና በዚህ በቃል ተባለም ሁለተኛ ዙር ለ40 ቀናት ባለፉት ሳምንታት 40 ቀናት ያህል የአሜሪካን እና እስራኤል በተበብር ነበረ ጦርነቱን ያካሄዱት አሁን እንደገና ደግሞ ያ ጦርነቱ ቆሞ በሰላማዊ ድርድር ተባለ በአሸማቂ ሀገሮች በፓኪስታኖች እንደ ኳታር እንደ ግብጽም ሌሎችም በዚህ በመካከለኛው ምስራቅ የሚገኙ አረብ ሀገራትም በማሸማጋይነትም ተሰልፈዋል ተብሏል አሁን የአብርሃም ስምምነትን የአብርሃም የሳቸው ሐሳብ ነው እንግዲህ አንድ ለማድረግ ነው ዓለምን አንድ ማድረግ ይፈልጋሉ ያ ከሆነም ደግሞ ዝሮዝሮ እስራኤልና ለብዙ ምንም ዲፕሎማሲ ግንኙነት የላቸውም ለረጅም ዓመታት ያለ ተቋቋመችበት ጊዜ አንስቶስ የላቸውም ግንኙነት በዚህ እኮ ቅርብ እኮ ናት በኢላት በኩል ሳውዲ አረቢያ ነች አይደለም
0: ቦታ ቅርበት አይደለም መቼም ሁሉም ነገር
1: አዎ አሁን ግን ምናልባት እንግዲህ በቀጣይነቱ የኢራኑ የኒኩለር ጣፋንታ ጥሩ ውጤታማ ውጤት ከተገኘ ከተደመሰሰ ወይም ወደ ሌላ ሶስተኛ አካል ከተላለፈ እሺ ወደ ሰላም መጣን እንጠብቃለን
0: ጥሩ እንጠብቃለን ጥሩ ወደሚቀጥለው ዝግጅት እንለፍ መሸጋገሪያ ሙዚቃ ይሻላል
1: ኦኬ

0: የተከበራችሁ አድማጮቻችን ከዚህ በመቀጠል የሳምንታዊ የትምህርት ዓለምን እንመለከታለን። እንግዲህ ከመምህር ዮሲዲ ደስታ ጋር ነው። እንግዲህ በበጋወራ ትልቁ የተማሪዎቹ የረፍት ጊዜ እየተቀረበ ስለሆነ መምህራን አስተማሪዎቹ ይህን በተመለከተ መቼም አስቀድሞ ለተማሪ ወጣቶችም ሆነ ለልጆቻቸው አስፈላጊው ምክር ይለግሱናል። መምህር ዮሲ ደስታ ጤና ይስጥልን፣ እንደምን አለ?
1: ጤና ይስጥልኝ ጓድሻያው፣ እንዲሁም ወይዘሮ ወርቅነሽ ሸቴ፣ እንዲሁም ለአዳማጮቻችን መልካም ከሰዓት በኋላ
0: እናመሰግናለን። እንግዲህ በመንደርደሪያ የገባንበት የተማሪዎቹ ሆፈሻ ጋዶል ይሉታል በዕብራይስጥ፣ ታላቁ የበጋ ወራት የረፍት ጊዜያቸው እየተቃረበ ስለሆነ እንግዲህ በምን እንጀምር? በዚህ ሁኔታ መምህር ያለህን አስተያየት።
1: እንግዲህ አሁን በእግዚአብሔር እርዳታ የበጋው ለሁለት ወር ያህል እረፍት እንደተለመደው ይሆናል። ቢሆንም ባለፈው እንግዲህ በጦርነት ጥላ ብዙ ውጣ ውረድ ነበረ። ተማሪዎች በየትምህርት ቤቱ ያሉ ተማሪዎች የሀገሪቱን ዜና ተካፋዮች ናቸው። የተጠባባቂ ወታደር ልጆች ናቸው። ብዙ አጋጣሚዎች አሉ። በጦርነት በቤተሰቡም ብዙ አይነት የቆሰሉ እንዲሁም ደግሞ በጦርነት የተጎዱ የሚያውቋቸው ጓደኞቻቸው ከአንድ ክፍል ገብተው ሲማሩ ምንጊዜም ቢሆን ይህን የጦርነት ጥላ አሁን በሀገሪቱ ከሞላ ጎደል ሰላም ቢሰፍንም በስሜን በኩል አንድ የቀጠለ ነው ጦርነቱ እና ይህ ሁላ እንግዲህ ተማሪዎች ምንም መሀል ሀገርና ደቡብ ሰላም ቢሆንም ያለውን ጦርነት መምህራን ምንጊዜም ቢሆን እየጠቀሱና ያለውን ስለ ልቦና ከትምህርት መጀመሩ በፊት ምንጊዜም ቢሆን ይታሰባል። እና ያለፍነው አመት ያው ብዙ ጦርነት ነበረ እንደምናውቀው ሁላችንም። ሆኖም ደግሞ ያው በተቻለ እየተጠቃለለና አሁን ያለንበት ሚያዝያ ያው በዚህ ሳምንት እሁድ እንደመድማለን። ሚያዝያ ሲያልፍ እንግዲህ ግንቦት መጨረሻ ላይ እረፍት ይወጣሉ። እንግዲህ እረፍት ከመውጣታቸው በፊት ሁለት ሳምንት በኋላ ያው ቅድመ ዝግጅት የሚሆነው ፈተናቸውን መዘጋጀት፣ ሲማሩ የባጁትን ውጤት የአንደኛው ሰሚስተር እና የሁለተኛው ሰሚስተር አንድ ላይ ተጨምቆ ማርካቸውን የሚነገርላቸው እንዲሁም ደግሞ በየቤተው አሁን እንግዲህ የሁለተኛውን ሰሚስተር ፈተና በሚቀጥለው ሳምንት ጀምሮ ስለሚዘጋጅ ፈተናውን ያው ይሳተፋሉ ማለት ነው።
0: አዎ እንግዲህ ጦር ተማሪዎች በጦርነቱ ምክንያት መምህራንም ጨምሮ ላለፉት 40 ቀናት ያህል ነበረ በአሜሪካና በኢራን መካከል ጦርነት ከተካሄደና ጊዜያዊ የተኩስ አቁም ስምምነት ታወጀ። አሁን መጠናዊ የሆነ የመረጋጋት ሁኔታ አለ። አሁን የትምህርት ሚኒስቴር ይህን በተመለከተ ተማሪዎች ያልተማሩበትን ጊዜ እና ወይስ ይህን የትምህርት ረዥሙ የሆፈሻ ጋዶል ማለት የትምህርት መስጫ ጊዜ ይጨምር ይሆን ወይስ እንዴት ነው መምህር?
1: እንግዲህ ጦርነት አንድ ሀገር ጦርነት ሲካሄድ ብዙ ጉዳቶች አሉ። በትምህርት ደረጃ እንዲሁም መምህራንም ቢሆን ደግሞ በተጠባባቂ ወታደርነት ያው ግዴታ ስለሆነ ለሀገር ህልውና ይሄዳሉ። በቋሚ መምህራን ምትክ ሌሎች መምህራኖች እንደዚሁ እየገቡ ደግሞ እነዚያን የሚያሟሉ መምህራኖች አሉ። ግን ማን እንደ ቋሚ መምህራን ተማሪዎችን ለመመራት ጥቂት ብዙ ጉድለት ይኖራል እና ጦርነት ማለት ያለው ጉዳቱ ይሄ ነው እና መምህራንም ያው ጦርነትም ቢሆን ጦርነትም ባይሆን ምንጊዜም ቢሆን በርቀትም ደግሞ በጦርነቱ አሁን እንዳልከው ከአርባ ቀን በበላይ ያስቆጠር አስፈላጊውን እንክብካቤ አስፈላጊውን በርቀት ትምህርት እንዲማሩና እንዲሁም ደግሞ በያሉበት አካባቢ እንዲረዱ በየቤታቸው እየሄዱ አስፈላጊውን የትምህርት ሂደት ሲረዱ ኑረዋል። ስለዚህ መምህራን በረፍት ወራት እንግዲህ መምህራን ትምህርት ቤት ተከፈተ ጀምሮ ያው እስከ ሁለት ወር እረፍት እስከሚወጡ ድረስ መምህራን እረፍት መውጣት የማይችሉ ውጭ ሀገር መውጣት የማይችሉ የራሳቸውም ደግሞ ተማሪዎች ብቻ ሳይሆን የመምህራንም የእረፍት ወቅት ስለሆነ በትምህርት ሚኒስቴር ባላችሁ በእረፍት ወቅት አስተምሩ ቢባል ይሄ መምህራንም በዚህ የማይስማሙበት ሁኔታ ነው። የመምህራን ተወካዮች ድርጅቶችም ያው መምህራኖችን መብታቸውን ለማስጠበቅ ያው ድርድር አለ እና ሆኖም ደግሞ እንግዲህ ያው አስፈላጊውን በበጋ የጎደላቸውን ያስተካክሉ ካሉ ትምህርት ቤት ሲዘጋ በየማትናሱ ወይም በየማዘጋጃ ቤቱ የጎደሉትን እንዳስፈላጊው ትምህርት ይሰጣል። ይሄ እንግዲህ በየትምህርት ቤቱ በርዕሰ መምህርና በመምህራኖች የሚሆን ስምምነት ነው እንጂ በትምህርት ሚኒስቴር ደረጃ በጀምላ ትምህርት ቤት ተከፍቶ አስተምሩም ቢባል መምህራንም በዚህ የማይስማሙት ነው።
2: አዎ መምህራን በዚህ ጉዳይ ተማሪዎችም ራሱ ብዙም ፍላጎት ያላቸው አይመስልም። ረፍት ያው ረፍት ሰዓት በረፍት ሰዓት ማረፍ ነው የሚፈልጉት። በጦርነቱ ምክንያት መሰለኝ እንዲህ አይነቱ ዝግብ የተነሳ ያው ያኔ በጦርነቱ ጊዜ ከኢራን ጋር በነበረው ጦርነት በዙም የነበረው ትምህርት ያን ያህል የተስተካከለ ስላልነበረ ብዙም ጎደሎ ስለነበረው ያን ለማስተካከል በእርግጥ እንዲህ አይነቱ ዝግብ አለ። አሁን እንዳልከው ግን መምህራን ብቻ ሳይሆን ተማሪዎችም በረፍት ጊዜ ማረፍ ነው ያለብን የሚል ሐሳብ እንዳለ ነው የሚታወቀውና እንግዲህ እናያለን በሂደት ያለውን ሁኔታ። እንደው ከዛ በፊት ግን ተማሪዎች አሁን ረፍት ከመውጣታቸው በፊት ፈተና አለ። እንግዲህ ዋናው ነገር መቼም ፈተና ነው። ተማሪ የሚመዘን በውጤቱ ታይቶ ነው የሚያገኘው ውጤት። ወላጆች ደግሞ እገዛ ማድረግ አለባቸው። በተለይ በጉርምስና እድሜ ያሉ ልጆችን ለማግባባት ለማገዝ እንዲህ ነው እንዲተማሩ ለማለት ቀላል አይደለም። ልጆች እናውቃለን የሚሉ ወላጆች ደግሞ እንሰማ ይላሉና እንዲህ አይነት ችግሮች ስለሚፈጠሩ እንደ መግባባት እንዲኖር ልጆች ውጤታማ እንዲሆኑ ጥሩ ውጤት እንዲያመጡ በትምህርታቸው ምን ቢያደርጉ
1: ጥሩ? ልክ ነሽ ወርቅነሽ። ይኸውልሽ እርግጥ በጦርነቱ ምክንያት ብዙ ቢጎሉም ዋና ዋና ምዕራፎችን እንዳልፉ ያው እስከሚቻል ድረስ ጥሩ ሂደት ተሰጥቷቸው ይማራሉ እንጂ ተማሪዎች የሚጠብቁትን የእረፍት ጊዜ መንፈግ አይቻልም። እነሱም የሚጠብቁት ጊዜ ስለሆነ ይሽ ብሎ አይቀበሉም በምንም ታምር። ተማሪዎች የራሳቸው የረፍት ጊዜያችን ነው የሚሉት የሚጠብቁት ይሄ ነው እና ይሄ እንዲህ እንዳለ እና አሁን እንደ ተማሩት እንዳቀራረቡ ሁኔታ ፈተና ይዘጋጅላቸዋል። አሁን እንግዲህ ከሁለት ሳምንት በኋላ ያው የረፍት መውጣታቸው በፊት የተለያዩ ዝግጅት አለ፣ ኤግዚቢሽን አለ። ፈተናውን ደግሞ ለመፈተን አስፈላጊውን ነገር በየትምህርት ቤቱ ይነገራቸዋል እና በዚህ አጋጣሚ ደግሞ እንግዲህ ወላጆች መረዳት ያለባቸው ተማሪዎች ያው የረፍት ከመውጣታቸው በፊት ብዙ ፈተናዎች አላቸው። የተማሩትን ያመረቱትን ለመፈተንና ጥሩ ውጤት እንዲያገኙ ወላጆች ከወዲሁኑ መረዳትና አመቻች ቁሳቁሶችን ታውን ቀደም እንደምናገረው ተመልሰው መጥተው የሚያጠኑበት ሰዓት ስለሆነ አንደኛ ጸጥታ ቦታ መሆን አለበት፣ መረዳት አለባቸው። አስፈላጊውን ምግብ በጣም አስፈላጊ ነው፣ ጸጥታ በጣም አስፈላጊ ነው እና በዚህ አጋጣሚ እንግዲህ ይሄኛውን የመጨረሻውን ሴሚስተር ፈተናቸው እየተዘጋጁ ስለሆነ ወላጆች መረዳት አለባቸው ማለት ነው።
2: ጥሩ ነው። አዎ ልጆችም ወላጆችም እንዳልከው ረፍት ላይ ሌላ ፈተና አለ በልጆችም በወላጆችም መካከል ረፍቱ ሲደርስ። ያው ከዛ በፊት ግን መቼም የፊቱን አይደል ላለ ሁኔታ በፈተናቸው ጥሩ ውጤት እንዲያመጡ ለማድረግ ነው። ሻየው ጥያቄ አለ መስል
0: ያለ ጥያቄ በእውነትም እንደ ወላጅ ሁላችንም ወላጆች ነን። ተምሯል አሳድገናል። መምህር ወላጅ ነህ። አሁን የምጠይቀው ምንድን ነው? በእርግጥ ትምህርት የሚሰጠው በትምህርት ቤት ብቻ ሳይሆን በዋናነት ከመኖሪያ ከወላጆች ከቤት ብዙ የሚማሩ ጸባያቸው፣ ግብረ ገብነታቸው፣ ጥሩ ዜግነታቸው፣ መልካም ገጽታ ያላቸው ጥሩ ዜጎች ስለመሆናቸው ወላጆች አስተምሯቸዋል ይባላል። እና አሁን በረፍት በትልቁ በጋ የረፍት ጊዜ አሁን ሲወጡ ተማሪዎች በሚወጡበት ጊዜ አንዳንድ ይሰባሰባሉ። አንዳንዶቹ ጥላቻ፣ አሊሙት፣ ግጭት ይከሰታል ረፍት በሚሉበት ጊዜ። ያ እንዳይሆን እንዴት ታደርጋላችሁ? መምህራን እንዴት ነው? ምን ትመክራላችሁ?
1: እንደ አጋጣሚ ያው ፈተናውን በተመለከተ አጥቁሬ ተናገርኩ እንጂ ከሰዓት በኋላ በረፍት ጊዜያቸው ወይም ከትምህርት ቤት ተመልሰው ከአረብ እስከ እሑድ ስለሚመለሱ እርግጥ በወላጆች ቁጥጥር ኃላፊነት ነው ያለው። ይህ ሲሆን ፕሮግራሙ እያንዳንዷ ደቂቃ ልጆች የሚኖርበትን ኑሮች ልጆች የሚጠቀሙበትን ሁግ ገንዘብ ያ ነው የሚያስፈልግ። ምንጊዜም ቢሆን ገንዘብ ወሳኝ ነው። ገንዘብ ብቻ ሳይሆን የሚያመሹበትን የሚውሉበትን አስፈላጊውን ነገር ከእነሱ ጋር ሽርሽር መሆን እንዲሁም ጊዜያቸውን አብሮ እስከሚቻል ድረስ ማሳል ማየት የምናየው ነው የሚከሰተውን። ብዙ ጉዳቶች ይደርሳሉ በሀገር አቀፍ በእኛ ህብረተሰብ ብቻ ሳይሆን በሌላም። ስለዚህ ከወዲሁኑ ልጆች እረፍት ቢወጡም ወላጆች እረፍት መውጣት አይደለም። ወላጆች የሚቀበሉት ትልቅ ኃላፊነት አለ እና ሁግ ወይም ደግሞ ሲሉክ ለፎርማሊ ከሰዓት በኋላ የሚማሩት ብዙ አይነት ትምህርቶች አሉ። ብዙ አይነት ትምህርት አለ። ሞራል የሚሰጣቸው የቀለም ትምህርት ብቻ ሳይሆን በበጋው ብዙ ልጆችም ደርጅተው አርፈው የተለያዩ ጨዋታዎችን ትምህርት አዘሎችን በገንዘብ ተከፍሏቸው ሽርሽር ይህ ሁላ ዳብረው የሚመለሱበት ጊዜ ነው እረፍት ይባል እንጂ ይሄ ነው እንግዲህ ጥሩ ደረጃ የሚያደርሳቸው ልጆችን።
0: ነገራችን ላይ ስፖርትም ውሃና የስፖርት እንቅስቃሴም አብሮ ከትምህርት ጋር ይሄዳል እና በአላቸው በወላጆችም ወጭነትን በማድረግ ሁግ

0: እንደምናየው ብዙ ገንዘብ ያላቸው ሰዎች የተለያዩ ብዙ ገንዘብ ዋና የተለያዩ ሰውነት የሚያደረጅ ወስልጆ ይሳተፋሉ። ያልተሳተፉ ኖሮ የኛ ልጆች ያን ያልተሳተፉትን ልዩነት ይኖረዋል። ይህ ሁላን ልዩነት እንዳይኖር ጓደኞቻቸው ጋር ምን አይነት ከተሳት በኋላ ማጠናከሪያ ይሰጣል ብለው ጠይቀው እስከሚቻል ድረስ ራሳቸው ወላጆችም ከፍለው እንዲሁም ደግሞ አስፈላጊውን እንዲረዱ ማድረግ የወላጆች ኃላፊነት ነው እና በጋ ሲመጣ ብዙ ከመደበኛ ትምህርት ቤት የሚያገኙት እውቀት በበለጠ የሚያገኙት ከበተር በርፈት ጊዜያቸውና እንዲሁም በፎፈሻ ጋዶል በሁለት ወር ውስጥ ብዙ እውቀት ዳብረው የሚመለሱበት ነው። ግን እንዲያው ዝም ብለው ጊዜያቸውን ታሳለፉ ቴሌፎን ይዘው ካልተቆጣጠርናቸው ምን ጊዜም ቢሆን እንዲሁ በትምህርት ኃላፊነት ያለን ሁሉ ጊዜም ቢሆን የምንናገረው ነው። ግን መናገሩ ብቻ ሳይሆን በተግባር ማዋል ነው። ደጋግሞ ይነገራል፣ ደግሞ ይነገራል። በየከተማው የውሃ ዋና ቦታዎች አሉ። መዋኘት ማይችሉ ልጆች ካሉ 3-12 ግንኙነት ተምረው መዋኘት እንዲችሉ የራሳቸው ሞራል ይሰጣቸዋል። የሰውነት ማጠንከሪያ የስፖርት አለ። ይህ ሁላ እርግጥ ገንዘብ ይጠይቃል።
1: ገንዘብ ይጠይቃል። አዎ፣ በእርግጥ
0: አዎ።
1: ለሁሉም ወላጅ ላይ ይችል ይችላል። እንደው ግን የሚችለውን ቀለል ያለ ህግም አለ። በእርግጥ ይሄ ዋና ይምን በጣም ወሰን
0: ወላጅ እኮ ይሄን ታወቁ፣ ይሄ ነገር አለ ብሎ ታወቁ፣ ማወቁም ራሱ በጣም ጥሩ ነው። ታወቁ ብዙ ነገሮች መሸፈን ይችላሉ። እርዳታም አለ፣ መጠየቅ ያስፈልጋል።
1: እንግዲህ አካባቢውን ማትናስፉን አነጋገሩን የሚያስፈልጋል። ምናልባት ድጋፍ ያለባቸው ቦታዎችም ይኖራሉ። እንደ በዚህ ዙሪያ አሁን ርዕሳችን ስላልሆነ ሌላ ጊዜ እንወያይበታለን በሰፊው። ለማጠቃለያ ምን ትላለህ መምህር ዮሲ?
0: ለማጠቃለያ ያው እንግዲህ አመቱ እየተጠቃለለ ነው። ግንቦት ከሚመጣው ሳምንት ጀምሮ የፈተና ጊዜያቸው ነው። መከታተል አስፈላጊውን ፈተናውን የት መቼ ነው የት ነው ምን ቀን ነው፣ ይህን ወላጆች መረዳት አለባቸው። አስፈላጊውን ቁሳቁስ ፈተና ሲፈተኑ የትምህርት መሳሪያዎች እንዳይጎላቸው ይህን ወላጆች እንዲሸኟቸውና በአብረዋቸው እንትን እንዲሉም ያስፈልጋል። እንዲሁም ደግሞ እንግዲህ የትምህርት ቤት ምሲባ ወይም የመጨረሻ ግንኙነት ስላለ አስፈላጊውን እንዲሳተፉ መርዳት ከትምህርት ቤቱ ብዙ አይነት ተሳትፎዎች አሉ። ልጆችን ሞራል መስጠት አለባቸው። እንዲህ በጎን ተቀምጠው ሳይሆን እንዲሳተፉ ከእርሰ መምሬቱ ጋር ተነጋግሮ ይሳተፉ። ይሄ በጣም አብይ ነገር ነው እና ምስባት ሲዩም ሲባል መታወቂያ ሲሰጣቸው ከዛ በፊት የሚያሳዩት ሰርቶ ማሳየት ቲያትር ኤግዚቢሽን የዚያ ተሳታፊ እንዲሆኑ ወላጆች መከታተል ወላጆች ትልቅ ወንድሞች እህቶች መከታተልና ይሄ እንዲሳተፉ በጣም ያስፈልጋል። ከዛም ደግሞ እንግዲህ በጋውን ፕሮግራም ደግሞ የሚሰጠውን ትምህርትን ቀረብ ብሎ ወላጅ አስፈላጊውን የመጽሐፍ የሚዘጋጀውን በበጋ የሚማሩትን የጎደለውን በጦርነት ምክንያት የጎደሉትም የሟሉትን ቀረብ ብሎ ወላጆች ተመምህራን መቀበል እንዳለባቸው በዚህ አጋጣሚ ለወገኔ አሳስባለሁ።
2: መምህር ዮሲ ደስታ ጥሩ ገንቢ የሆነ ምክር ነው። በእንግዲህ የትምህርት ዓለም በዚህ በቃ ምንም አይደለም። ቅድም ወርቅነሽ እንዳለችው እንግዲህ እየተቃረበ ነው የትልቁ የረፍት ጊዜና እንወያያለን። እሺ፣ እናመሰግናለን ለሰጠው ገለጻ።
0: እንግዲህ ሊዘጋ ሲል ደግሞ ትምህርት ቤቱ ሆፈሽ ከመውጣታቸው በፊት እነጋገራለን። በዚህ አጋጣሚ መልካም እድል እመኛለሁ ለተማሪዎች እንዲሁም ለወላጆች።
2: እናመሰግናለን። ደህና ቆይታ።
0: ደህና ቆይ። መልካም ቀን።
1: እናመሰግናለን። ሻያው ስርጭታችን እንደቀጠለ ነው። አሁን ደግሞ የምንነጋገርበት ርዕሰ ጉዳይ ሚብጻ ሽሎሞ ወይም የሰለሞን ዘመቻ ከተካሄደ 35 ዓመታትን አስቆጠረ። ታሪካዊ ዘመቻ ነው። እንግዲህ ትናንትም ዛሬም እየተነጋገርን ነው አልፎ አልፎ በዚህ ዘመቻ ዙሪያ። በዚህ ዘመቻ እንግዲህ በእስራኤል ሀገር ታሪክ ታላቅ ዘመቻ ነው የሚባለው። እንደተባለው 36 ሰዓታትን ያስቆጠረና ከ14,000 በላይ ኢትዮጵያውያን ወደ እስራኤል ሀገር የመጡበት ታሪካዊ ዘመቻ ነው። በዘመቻ የተሳተፉትንም እንግዲህ በተቻለ መጠን ባለን ጊዜ በእርግጥ የሚከበርበት የሚታሰብበት እለት ይኖራል፣ ያኔ በሰፊው እንመለከተዋለን።

0: አሁን ደግሞ በዚህ ዘመቻ ወደ እስራኤል ሀገር እንደመጡ ሰምተናል። አቶ ሴብሆ በሬ ስልክ መስመራችን ላይ ናቸው። እርሳቸው ጋር እንወያያለን። አቶ ሴብሆ ጤና ይስጥልን፣ እንደምን አሉ?
1: ጤና ይስጥልኝ። እንዴት ዋላችሁ? እንደምን ዋላችሁ? ወይዘሮ ያውላችሁ የሬዲዮ አስተናጋጆች ለአቶ ሰጠይም ለአቶ አይቸውም ለሁላችሁ ሰላምታ አቀርባለሁ።
2: ሰላምታው ለሁሉ ደረሰን። በጣም እናመሰግናለን አቶ ሴብሆ በሬ። እንግዲህ ባልደረባይ ወርቅነሽ እንዳስተያየቀችው ተሳስቼ ከሆነ እንግዲህ ሚብጻሽ ለሞት በዓለም የተነገረለት ትልቅ ታሪክ በብዙ ሺህ የሚቆጠሩ እስራኤላውያን በአጭር ጊዜ በአንድ ሌሊትና ቀን ወደ ሀገረ እስራኤል መጡና ትዝታ ትውስታ እንዴት ይታያል?
1: በጣም ጥሩ ነው። እንኳን አደረሰን። በጣም ህልም ነው በእውነት እንዴት ዘመኑ እንደሚሮጥ። እግዚአብሔር ደግሞ ይህን ጦርነት አብርዶ ከዚያ ኮረና አውጥቶ ከዚያ አድርሶ እያነጋገረን ነው። ለእግዚአብሔር መጀመሪያ ምስጋና ይገባዋል። በእርግጥ በዛን ሰዓት በጣም አስቸጋሪ ጊዜ ነበረ። እኔ እንኳን ወደ ሱዳን ነው ወገኖቼም የሄዱ የሞቱ። እኔም በመንገድ ታስሬ ተመልሼ ነው እንደገና አዲስ አበባ ለመምጣት የቻልኩት። ግን በአዲስ አበባ ስንመጣም በጣም አስቸጋሪና አስደናቂ አስቸጋሪ ጊዜ ነበረ። በዚያ ጡ ገቡ ይባላል ብላ ተባላ ነው። በዛን ሰዓት እኔ ሁለት ቤተሰቦች የነበሩ አንድ ደካማ ነበሩ የባለቤቴ እናት።
2: የት ነው የነበራችሁ? ጎንደር? አዲስ አበባ?
1: አዲስ አበባ። አዲስ አበባ አሁን እዛ እነሱ ባለቤቴን ስላመማት አንዷ እነሱን ወስጄ ሳደርስ እንደገና ደግሞ ቀርተዋል ቤተሰቦች ግማሾቹ። እነሱን ላመጣ ሲሄድ ኮንትራት መኪና እየ የአቶ መንግስቴ ተላማች አቶ መልካሙ ይባላል እሱም አብሮኝ ጓዝረች ረስቻለሁ ብሎ ይመለሳል። አሁን አንድ ትራንዚት ተከራየነ። እኔ ቀበሌ 10 ወደ ሾላ ሂጅ ቤተሰቦችን ላመጣ የቀሩትን። አሁን ለካ ብላ ተባላ ነው ይህ ሰውዬ በየት ልብላቸው እያለን ነው ያለው። እዛ ስንደርስ ሳንደርስ ገና እልፍ እንዳልነው በቃ ሾላ የሚባል ይሄ ነው አምጡ ብሩ አለን። አምጡ ብሩ አለን። ሳንደርስ ምን ነው ቤተሰቦቼ ላመጣ ሾላ ነው ያልኩ። ቀበሌ 10 እኮ የምታመጣ ከሆነ አሁን ከዚህ አምጣ ይለኛል። እኔ ደግሞ ሞኝ ነኝ በቃ ተላለኩና ያን ጊዜ ያነ የአርባ ሳንቲም መንገድ ነበር 10 ብር ነበር የተዋዋል ነው ያነኛው 5 ብር እኔ 10 ብር። አሁን ውርድ አልኩና በል የአርባ ሳንቲም ነው ግን ስለ ጉልበትህ እንካ በል ብዬ 1 ብር ጣል ላርጌ ሲሄድ ሽጉጥ አምጥቦ ቀርጎ ሽጉጥ ሲያደርግ አንድ የተባረከ ሰውዬ ጋቢውን እንደዚህ አድርጎ ዘጋው። አረ በስመ አብ አለና እንደዚህ አድርጎ ዘጋው። አሁን ዛሬ ያን ሰውዬ ባውቀው የነፍስ ያህል በከፈልኩት።
0: በጋቢ
1: እኔም ዙሬ ሳላይ ዝም ብዬ ሄድኩኝ። ያነ አብሮኝ የነበረው ደንግጦ 15 ብር ከፍሎ አንተ ምን ያልክ ደምን ለ10 ብር እንሙት እያለ እኔም ይገለኝ አልመሰለኝም። በእውነት ነው
0: እንደዛ የከለሎት ሰውዬ ወደዚህ የሚመጣ መንገደኛ ነው ቤተ እስራኤል
1: አይደለም ዝም ብሎ አልፎ የሚሄድ ነው። ጋቢ የለበሰ ነው በጋቢው ነው የሸፈነው። አረ በስመ አብ ብሎ ጋቢ ሸፍኖ እንዲያርጎ አዳነኝና
0: ያው ነፍስ ሊያጠፉ ማለት ነው። በዛ ሰዓት
1: ነፍስ ሊያጠፉ አሁን እዚያ ብዬ ተነስቼ ሄድኩኝ። ከኤምባሲው ሄድኩኝ። ከኤምባሲው በሄድ ደግሞ ጉልበት ያለው ነው የሚገባ። እኔ በሙሉ ህፃኖች ናቸው ያሉ አይናቸው ለማየት የተሳናቸው እናት የነበሩ የባለቤቴ እናት እሳቸውን ይያለሁ። አንድ ልጅ ከአሽከኩ አድርጌ አንድ ልጅ ከደረቴ እየ እንደገና ሽማግሌቱን እየ ግፉ እያልኩኝ እሄዳለሁ። እንግዲህ አንድ ልጅ እንዳይነጠል ብዬ ስበር ከበሩ ላይ ስንደርስ አምላክሻለ በሩ ላይ ስንደርስ ማን ያገባሃል እንደ ንብ ነው የሚያፈርስ ወደዚህ። ያን ጊዜ ጨነቀኝና ዝሞ እግዚአብሔር አናገረኝ። አንተ አህያ አንተ ሀያ አልተላቀቅንም እኮ አንተ ሀያ እለዋለሁ ዘበኛውን። አንተ ሀያ አልለቀቅሁም እኮ አንተ ሀያ እለዋለሁ። ሊማታ የሚማታ ሰው አላሉና እንዲህ እንዲህ እንዲህ ብለው ሲያዩ አዩኝ። አታየኝም አልኩት። ያን ጊዜ ቢያይ ሁለት ልጆች ተሸክሜ እኒያን ደካማ ሴትዮ ደግሞ ይዬ አረ ንሳ አርዳው አሉና እንቅልቅል ላርገው አገቡኝና ሶስት ቤተሰቦችን ነጥለው እንደገና ተቋርጠው ቀሩ። ውስጥ ገባ። የተሟላ ብቻ ጻፍ ተባለ። ተሟልተሃል? አዎ አልተሟላሁም፣ ሶስት ከዚህ ቀርተዋል። አይ የተሟላ ጻፍ ዝም ብለህ እኔን ወደውና አስቀምጠው ሌላ የተሟላ ሲጽፉ አሁን እኔም ተሟልቻለሁ አልኳቸው። ተሟልቻለሁ ብለው መዝገቡን ከጀመሩ በኋላ አሁን ሶስቱ የሉም። እንዴ ተሟልቻለሁ አላልክም? እዚህ በሩ ነው ያሉ። አበዱ። በዛን ሰዓት እንደገና በጓዳ በር በዕብራይስጥ ጽፈው
2: አዎ ታሪኩ ትገድል ነው አቶ ሴቦ።
1: በዕብራይስጥ ጽፈው በጓዳ ግባ ብለው እኒያን ሶስቱን ብዬ በሰላም ገባው እና በጣም አይረሳኝም ያን ጊዜ እንዲያርጌ እግዚአብሔር እንዲያርጎ በከልሎ አመጣ።
2: በግል እና በቤተሰቡ የደረሰውን ውጥረትና ችግር ነበረ ወደ ቢሮ ለመቀበል ከባድ እንደነበረ የነገርከን አንተ እያልኩ ነው አቶ ሴቦ። አሁን የውጥረት ጊዜ ነበር ያነ ግንቦት 25 ቀን ላይ 1991 ዓመተ ምህረት ከዛሬ 35 ዓመት በፊት በኢትዮጵያ መፈንቅለ መንግስት በሰሜን ኢትዮጵያ በትግራይ አካባቢ የትግራይ ነጻ አውጪ ድርጅት ዋና ከተማ አዲስ አበባን ለመቆጣጠር ተቃርበው ነበረ። ውጥረት ነበረ
1: መንግስት።
2: አዎ አሁን እንዴት ነበር ይሄ ውጥረቱ እንዴት እንደነበር እስኪ ንገረን።
1: ውጥረቱ ያን ጊዜ እንግዲህ ውጥረቱ ቀደም ነው የጀመረ። መንግስቱ ኃይለ ማርያም ለቀቁ ባለ ጊዜ በማጥማት አለቀ ህዝቡ፣ በችግር አለቀ ህዝቡ ሲባል ህዝቡን በእውነት ውሃውን ምኑን እየሞላ ተባብሮን ነበር። ኋላ ግን ተነሱ በተባለ ጊዜ በጥድፊያ ተነሳንን። አሁን በዚህና በዚህ የምታየው ሌላ ነው። ዜ ከግንባራችን ለእኛ የደረሰና 12 ቁጥር ነበር የተጻፈልን። በዛን ሰዓት በአውቶቡስ ሁነት እየተላቀሰ ነው የሚሸኛኘው። አውቶቡስ ከገባ በኋላ በግራ ቀኝ ወታደር አለ እና አየር መንገድ ገብተን እስክንገባ ድረስ ምንም ያወቅ ነው የለም። መንገድ ላይም ሶስት ሴቶች አጋጣሚ እኛ የገባንበት አየር ደርብና ምድር ነው፣ አዲስ ነው። ወደ ላይም አለው ወንበሩም አዲስ ነው። ጎማ ተለብሷል እንዳናቋሽሸው። ወዲያው እዚያ ውስጥም ሁለት ሶስት ሴቶች ወለዱ እና ካህናቶች፣ ካህን ነበሩ፣ ቄስ ምትኩ ይባላሉ፣ ነፍሳቸውን ይማር። እሳቸው እንዳያዩ ትንሽ እንዲዘወር ብለን በቃ ተቸግረን ተጣበን እና በስንት ግርግር ነው የወጣነ እዚያ ደረሰን አዲስ አበባ። ከዚያም ደግሞ ቀብርም ተከልክለን ብዙ ችግር አይተን ነበረ። የወንድሜ ልጅ ሙቶ ስንት ያጎቴ ልጅ ነው ልጁ ሙቶ ቀብራትን ስንት ላይ ሄታች ወርደን ወጥተን ቀብሩም ችግር ነበረ እና ግርግሩ በጣም ከፍተኛ ነበረ በአዲስ አበባ ቢሆን።
0: ያው ያሳዝናል። እያንዳንዱ ጉዞ የራሱ የሆነ በጣም አሳዛኝ ታሪክ አለው። ከዛ በኋላ መቼም እንግዲህ ቀላል አይደለም። የእስራኤል ሀገር መንገድ እንደሚታወቀው አልጋ በአልጋ አይደለም፣ ሊሆንም አይችልም። ከባድ ነው። ብዙ መስዋዕትነት እየተከፈለበት ነው የሚደረሰው። እንደው ከዚህ ከደረሳችሁ በኋላ እንግዲህ 35 ዓመታት አለፉ።
1: አለፉ ጥሩ ነው የኖርን። እስራኤል ሀገር በጣም ጥሩ ነው። ትንሽ ቢሮክራሲ አለ በምስራቃችንም በኩል በጣም አስቸጋሪ ነገር አለ። እንደገናም በመንግስቱ ሰላምነቱም ደግሞ ያሳስባል እና አንድነት ቢሰጠን ይችን ሀገር የመሰለች የለችም። ግና
2: በጣም ጥሩ አሁን የምንጠይቃቸው እንደነገርከን በአውሮፕላን ትልቅ ግዙፍ የሆነ የእስራኤሉ የኤላል አየር መንገድ እንደሆነ ነው። በታሪኩ ፎቅ ያለበት እንደሆነ ነው። ብዙ ሰዎችን የሚያሰፍር ነው እና በዚህ ጉዞ ላይ በበረራ ላይ እንዳሉ ሶስት ህጻናት ተወለዱ ብለህናል። አሁን በአየር መንገድ ደንብ መሰረት በአየር በረራ ላይ እንዳሉ የተወለዱ ልጆች የአየር ትኬት ነጻ ይሆናሉ የሚባል አለ። ይህን ጠይቀን እነዚህ ልጆች ሰዎች ምን ጣፋንታ ምን ደርሰዋል ብለን ለጋዜጠኞች እንጠይቃለን። ጥሩ ነገር ካለ
0: ግን በሚጻሽ ለሞ
1: ተወልደዋል። በዛን ሰዓት የተወለዱ ነበሩ።
0: ትንሽ ለየት ያለ አንድ ጊዜ ማስተነዋል ሐሳቡን ይሻየው ተስተውሰው ሆነ ይሄን እድል ያገኙ አይመስለኝም። ግን እንጠይቃለን።
2: አዎ
1: ታዲያ ይገባላው ይገባቻዋለው።
2: አሁን አየር በበረራ ላይ እንዳሉት በአገሬ በአገር የገጠር መንደር ነዋሪ ወገኖቻችን በአብዛኛው የሚገርም ምግብ ቀረበል። ምግቡንስ መገባ በላችሁት ወይ?
1: በጣም አስቸጋሪ ነበር። መጀመሪያ ውሃ ሰጡነ፣ አንዳንድ ላማን ያሰጡነ፣ ይህችን በላነ። ኋላ ግን እዚህ ሉድ ከወረድነ በኋላ በጣም ተቸገርነ። በየመንገዱ ደክመናል። እያወረዱ ወደ ኢየሩሳሌም ነው የወሰዱን እኛን። ለአጋጣሚ በቃ ሻይውንም ምኑንም ይላሉ፣ ግን በቃ ምንም ልንበላ አልቻልነ። ከገባነ በኋላ ሽኒጸል፣ አሁን በማውቀው ሽኒጸል ነው። ሽኒጸል ቀረበ፣ ወተትም ቀረበ። ዝጉን አርጎ ማን ይቀምሰዋል እንዴት ብሎ ያ ሽኒጸሉን ቅምስ ቅምስ አድርገን እንጨት እንጨት የሚል ምንድን ነው
2: ምንም እንደሆነ አሁን ጊዜ መሰናበቻ ስለሆነብን ሌላ በሰፊው የምንወያይበት ርዕሰ ጉዳይ ነው። እዚህ ጉዞ ገድል የሆነ ታሪክ ነው። እናመሰግናለን ለሰጠው ታሪክ። እሺ፣
1: እኔም አመሰግናለሁ። በጣም አመሰግናለሁ። ሀገራችን ሰላም ያርግልን፣ እናንተ ኑሮልን። እናመሰግናለሁ። ባይ።
2: እሺ፣ ወርቅነሽ እቴ
0: እናመሰግናለን። እንግዲህ ስለ ሚብጻ ሽሎሞ ወይም ሰለሞን ዘመቻ በሂደት የምንወያይበታለን። አዎ፣ የሚገርም ነው። ሚብጻ ሞሸ፣ ሚብጻ ሽሎሞ። ኢትዮጵያ ሁዳን እንግዲህ የራሱ የሆነ ታሪክ ያለው ዘመቻ አለን። የሚገርም ነው። ሻያው እንዳልከው ጊዜያችን አጭር ብዙ መሄድ አልቻልንም። እናመሰግናለን።
2: በጣም ጥሩ። እንግዲህ ለቴክኒክ ባለሙያችን ለድሮ ሮትሽታይን ምስጋና ይድረሰው እና ሁለት ሰዓት ነው ፕሮግራማችን ላይ ተጠናቀቀ። ያዘጋጀ ነው አስተናጋጆቹ ወርቅነሽ እቴ
0: ነበርን። ምሽት 7 ሰዓት ላይ እንደገና እንገናኛለን።
2: መልካም ውሎ።

የተከበራችሁ አድማጮቻችን ጤና ይስጥልን እንደምን አመሻችሁ ይቅርታ እየጠየቀን የተከበራችሁ አድማጮቻችን ኩራትና ኩራን አድማጮቻችን ባንዳንድ ዜናዋ አስቀደምንም የቴክኒክ ጉድለት ነበርን ከስርጭታችን ለማንኛውም ቀጥለን እናቀርብላችኋለን የዜና በፕሮግራማችን ከሳምንታዊ ዝግጅቶቻችን እንሆ ከይቅርታ ጋር

0: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ሰነበታችሁ? ይህ ሳምንታዊ የባህልና ኪነጥበብ ፕሮግራማችን ነው። በዛሬው ፕሮግራማችን የማህበራዊ ጉዳይ ሰራተኛና ደራሲ ከሆነው አቶ ሽሙኤል ምህረት ጋር በመጽሐፉ ዙሪያ ቃለ ምልልስ እናካሄዳለን። እሱም በስልክ መስመራችን ይገኛል። ጤና ይስጥልን አቶ ሽሙኤል እንደምን አለ?
1: ጤና ይስጥልኝ ፈጠኝ። በቅድሚያ ለባልደረባዎችና ለአድማጮቻችን በሙሉ የከበረ ሰላምታ

0: አይን አቀርባለሁ።
1: መልእክቱ ደርሷል። በጣም ነው እናመሰግን። እንግዲህ አንተ ባላደራዎች የተሰኘ መጽሐፍ አዘጋጅተህ ለአንባቢያን አቅርበሃል። አንደኛው ክፍልም ያው ደርሷል። አሁን ሁለተኛው ክፍልም አለና ምን ይመስላል አጠቃላይ የባላደራዎች መጽሐፍ ጉዳይ?
0: በጣም ጥሩ። እንግዲህ ባላደራዎች ብዬ የሰየምኩት ዋና አላማው ኢትዮጵያ ውስጥ ለዘመናት ማለትም 2500 ዓመት በስደት ዓለም ስንኖር ማንኛውም ወላጅ ሃይማኖቱን፣ ታሪኩን፣ ባህሉን፣ እሴቱን፣ ወግና ልማዱን ለማስቀጠል ሲል ለልጁ ሲያቀብል፣ ሲያስተላልፍ፣ ሲያስተምር ልጅ ሆይ አደራ የሚለውን ቃላት ሁላችንም እናውቃለን። አድገናል እንግዲህ በእያንዳንዱ ቤት ይህን ቃላት እናውቃለን። ልጅ ሆይ አደራ፣ የመጣህበትንና ማንነትህን ሃይማኖትህን አትርሳ እያሉ በጥብቅ አደርነት ታሪካቸውንና ትውፊታቸውን አስረክበው ወይም አውርሰው ያልፉ እንደነበረ ሁላችንም እናውቃለን። አሁን እዚህ ላይ እንግዲህ ማን ነው አደራ ተቀባዩ፣ እንዴት ነው፣ የት ነው የጀመረ የሚለውን ያው ቀደም ብዬ እንደጠቀስኩት ከትውልድ ወደ ትውልድ አብሮ የነበረ ቃላት ነው።
1: ስለዚህ አሁን ባላደራዎች አሁንም የሚቆም ነገር አይደለም። የባለፉት አባቶቻችን ለአሁኑ ትውልድ፣ የአሁኑ ትውልድ ለቀጣይ ትውልድ የሚያስተላልፋቸው አሁን አደራ እንግዲህ ከትውልድ ትውልድ የሚተላለፍ ነው እና አንተ በመጽሐፉም እንደገለጽከው አሁን የአደራ ለእኛ የተላለፈው ለወደፊት ለአዲሱ ትውልድ ሲተላለፋል ብለህ ታስባለህ ወይ?
0: ይህ በጣም ከባድ ጥያቄ ነው። እንግዲህ ያለንበት በጣም ዘመናዊ ከሆነች ከሰለጠነች ሀገር ስላለን ያለውን የማህበራዊ ጉዳይ ደግሞ እናውቃለን። ሆኖም ግን ከአያት ቅድመ አያቶቻችን የወረስነውን ምንጊዜም ቢሆን ለተተኪው ትውልድ ለማስተማር ሁልጊዜ የምናደርገው ጥረት ነው እና እኔ እርግጠኛ ነኝ ከዚህም አሁን ባለንበት ተጨባጭ ማህበራዊ ኑሮ እኔ እርግጠኛ ነኝ ወላጆች ለልጆቻቸው ያው ቀደም ብዬ የጠቀስኩትን ታሪካቸውን፣ ሃይማኖታቸውን፣ ማንነታቸውን አደራ እያሉ እንደሚያስተምሩ ባለሙሉ ተስፋ ነኝ።
1: አሁን እንግዲህ እነዚህ ባላደራዎች የምንላቸው እነማን ናቸው? እስኪ ለወደፊትስ ምን መሆን አለበት? የወረስነውን የመጣነውን ነገር ከትውልድ ትውልድ ለማስተላለፍ አሁን እንደጠቀስከው በመጽሐፉ ብዙ ነገሮችን አጠቃልለሃል፣ ብዙ ነገሮችን አይተሃል። ጥሩ ጎንም መስተካከል የሚገባው ነገርም ሁሉን የጠቀስክበት ሁኔታ አለ። ግን ሁሉ ሰው ደግሞ እንደዚህ የማይቀበልበት ሁኔታ ሊኖር ይችላል። አንዳንድ ጊዜ ነገሮችን የማየት ያሳለፍነውን ነገር ሁሉ አንድ ባህላችን ነው፣ አንድ እምነታችን ነው፣ አንድ የራሳችን የሆነ ገጽታችን ነው የሚል ያካሄድ ችግር እንዳለ ያው አንተም ታውቀዋለህና እኒህን ነገሮች የነበሩ ስህተቶችን አስተካክሎ ለወደፊት የተሻለ ነገር ለማምጣት ምን መደረግ አለበት?
0: በጣም ግሩም ጥያቄ ነው። እንዲያው እግረ መንገድ ክን ያው ገለጻዋ እየሰጠህ ነው። ታሪካችን በእውነት በጣም በጣም አኩሪ ታሪክ ነው ያለን። አኩሪ ታሪክ ነው ያለን ብዬ ሲጀምር የቤተ እስራኤል ታሪክ በእምነት በጽናትና በመስዋዕትነት የተሞላ ነው። በጣም ብዙ መስዋዕት አቅርበናል። በእውነት በጣም አኩሪ ታሪክ ነው እያልን የምንነጋገረው ከአኩሪ ታሪኮቻችን መካከል አንዱ ለምሳሌ በሺዎች የሚቆጠሩ የቤተ እስራኤል ማህበረሰብ ወደ ጽዮን ወደ ኢየሩሳሌም ለመድረስ በእግራቸው ያደረጉት ጉዞ ነው። ይሄ ጉዞ በሌላው ማህበረሰብ ወይም ደግሞ በተለያዩ ዓለም ከመጡተይ የተለየ ነው የሚሆነው። የመጀመሪያው ጉዞ በአባ መሐሪ ሱታኤል ጊዜ የተደረገ ነው። በ1862 ዓ.ም የተካሄደው ጉዞ ነው። በዛ ጉዞ ውስጥ ብዙዎች ህይወታቸውን ሰውተዋል። ነገር ግን ያ ሁሉ ሰቆቃ ደርሶባቸው፣ ያ ሁሉ እልቂት ደርሶባቸው የኢየሩሳሌም ህልም ግን አልተቋረጠም። ሌላው አኩሪ ታሪክ በረጅም ዘመን ግፍና መገለል ቢኖርም ሃይማኖታቸውን፣ ባህላቸውንና ይሁዲነታቸውን በእውነት በጣም የሚያስደንቅ እንደነበረ ዞር ብለን ስንመለከተው ማንነታቸውን በታማኝነት ሲጠብቁ ቆይተዋል። ይህ ታሪክ የሚያሳየው የቤተ እስራኤል ማህበረሰብ በእምነት የጸና ህዝብ መሆኑን እየገለጥን በጣም ታሪካችን የሚያኮራ መሆኑንም የምንገልጸው በዚህ ነው ማለት ነው።
1: በጣም አሁን ለኢየሩሳሌም ፍቅር የተከፈለው መስዋዕትነት ቀላል አይደለም። የጉዟችን ሁኔታ እያንዳንዱ ጉዞ ራሱ ፈተና የተሞላበት ነውና ምናልባት አንዳንድ ጊዜ ኢትዮጵያ ብንኖር ኑሮ አሁን እንዳለው ኢትዮጵያ ህብረተሰብ መኖር የሚያቅተን አልነበረም። ግን ብዙ ነገሮችን ጥለን ወደዚህ ስንመጣ የኢየሩሳሌም ፍቅር መሆኑን ያልተገነዘቡልንም ብዙ አካላት አሉና ጥሩ ነው የገለጽከው አንተ። ይሄ ጥሩ ሴታችን ጥሩ ቅርሳችን ነው፣ መቀጠል አለበት፣ መታወቅ አለበት። ግን እንደው ለነባሩ ማህበረሰብ እዚህ ላለው የኛ ታሪክ የኛ ያሳለፍነው ሁኔታ ባህላችን በተገቢው መልኩ ሰርጾ እንዲገባ ተደርጓል ወይ ባንተ እይታ?
0: ዋው ከባድ ጥያቄ ነው የጠየቀኝ ሰጠኝ። እውነቱን ለመናገር እስካሁን ድረስ በእውነት የቤተ እስራኤል ታሪክና ባህል በአግባቡ ተጠብቆ ወይም ደግሞ እየተገለጸ ነው ለማለት አያዳፍርም። ዋናው ብዙ ሰዎች የእኛን ታሪክ ለማወቅም የጀመሩ ልበልና ከዚህ ሀገር ከገባንበት ጊዜ ጀምሮ ነው። ነገር ግን ከዚያ በፊት ያለው የብዙ መቶ ዓመታት ኑሯችን፣ ታሪካችን፣ የመንፈሳዊ አላፊዎቻችን፣ ቄሶች፣ መለኩሴዎች በጣም አዛውንት የነበሩ ለሃይማኖታቸው መከታ ሆነው ሲጠብቁ የነበሩት የማህበረሰቡ ልዩ ባህልና ወግና ልማድ በእውነት በትምህርት በፍጹም አልተገለጸም። እስራኤል ሀገር በትምህርት ተቋማት አልገለጹትም። ነገር ግን ዛሬ ለውጥ እየታየ ነው። አሁን ትንሽ ለውጥ እናያለን። መጽሐፍቶች ይጻፋሉ፣ ምርመራዎች የሚያደርጉም እንዳሉ እናያለን። የትምህርት ተቋማት አንዳንድ ያልፎ አልፎ የሚጠቀስበት ጊዜም አለ። በተለይ ወጣቶች ታሪካችን ለማጥናት የሚያደርጉትን ጥረት ስናይ ይሄ የወደፊት ተስፋችን እየተጠናከረ እየሄደ እንደሆነ ነው እንግዲህ የምናየው።
1: አዎ ይሄ እንዳለ ሆኖ ግን አሁን እንደው ባለፉት ዓመታት እኔ ከተገነዘብኳቸው ነገሮች አንዱ ለምሳሌ ብዙ አኩሪ ታሪኮች እንዳሉን አንተም ጠቅሰሃል፣ ሁሉም ያውቃል አብዛኛው ህብረተሰባችን። ግን ይህንን ለነባር ማህበረሰቡ ለማስተላለፍ ለምሳሌ ሁለት ነገሮችን ልጥቀስና አንተ የበለጠ አብራራቸው። ለምሳሌ በስግድ በዓል ላይ አብዛኛው ህብረተሰብ ያለው ግንዛቤ ከፍተኛ ነው ማለት እችላለሁ እኔ ከተገነዘብኩት። እና ብዙ ፈረንጆች ይመጣሉ፣ ልጆች ሁሉ ይመጣሉ። ግን መታሰቢያ ሲሆን ሌላ ብዙ ነገሮች ከዛ የበለጠ በሚጠይቁ ነገሮች ላይ ግን አይ ገኝም ብዙ የህብረተሰብ ክፍልና እንደዚህ አይነት ነገሮችን በቃ የሚያስደስተው ወይም ሊያስጨፍር በሚችለው ላይ በብዛት ስንመጣ፣ ነገር ግን ደግሞ መታሰብ በደንብ መገለጽ በሚገባው ላይ ቁጥራችን ሲቀንስ አሁንም ብዙ ጥያቄ ያመጣልና ምን ትላለህ እዚህ ላይ ቶሽሙኤል?
0: ዋናው ኃላፊነቱ ያለ ከኛ ላይ ነው። እኛ እርግጥ ምን ያህል ከእስራኤል ህብረተሰብ መጣ ተሳተፈ በስግድ ቀንም ሆነ በሌላም በምናደርጋቸው ዝግጅቶች ስንት ሰው ተገኘ የሚለው አይደለም ዋናው። ዋናው እኛ ምን እየሰራን ነው የሚለው ነው። እንግዲህ ያለንን እስቴቶች፣ ታሪኮች፣ ታሪካችን በተለይ ሁለቱን እናጣምርና ታሪክና እስቴት ከእርስ በርስ የማይነጣጠሉ ዋና በጣም ጠቃሚ ነገሮች ናቸው። ታሪካችን ስናወራ እምነት፣ አክብሮት፣ አንድነት ያለበት ነው። እንግዲህ ለመጥቀስ ነው መልከት ትግስትና ለጽዮን ያለውን ናፍቆት እናስተላልፋለን። ለትውልድ ለማስተላለፍ ግን ታሪኩ በመጽሐፍ ብቻ መቀመጥ የለበትም። ይሄ ነው እንግዲህ አሁን አንተም የጠቀስከው እንደ ስግድ፣ ሌላም የባህል ምሽት፣ ብዙ ነገሮች አሉ። ራሳችን ለማህበረሰቡ ለማስጠናት በቤተሰብ ውስጥ ለምሳሌ በቤተሰብ ውስጥ እንውሰደውና በተረት መልክ ለምሳሌ በውይይት የቤተሰብ ውይይት መደረግ አለበት። በትምህርት ቤቶች በተለይ ቅድም እንደጠቀስኩት በከፍተኛ የትምህርት ተቋማት፣ በማህበረሰብ ፕሮግራሞችና በሚዲያ መተላለፍ ያው ሚዲያ እናንተ በተቻለ መጠን እኔ በጣም ትልቅ ጥረት ታደርጋላችሁ መተላለፍ አለበት። በተለይ ወጣቶች ራሳቸውን በታሪካቸው ውስጥ አጉሊ መነጽር እንዲያዩ ማድረግ የማን ኃላፊነት ነው? የኛ ኃላፊነት ነው። እኛ በእውነት አዋቂ ነን ተብለን የምንጠቀሰው ትልቅ ኃላፊነት አለብን።
1: በጣም ትልቅ ነገር ናነሳው። ከዚህ ወደ ቀጣዩ ጥያቄ ያመጣኛል። ለመጠየቅ የፈለግኩት በአዋቂዎችና በወጣቶች መካከል ያለው ልዩነትና አዋቂዎች ለወጣቶች ለታዳጊው ትውልድ በምን መልኩ ነው ይህን ታሪካችን ያለውን መልካም ነገር ማሳለፍ ማሳለፍ የሚችሉት?
0: በጣም ግሩም ጥያቄዎችን ነው የምጠይቅ። በጣም አስተማሪ የሆኑ ጥያቄዎች ናቸው። ከዛ በፊት ግን እንዲያው ፍቀድልኝና ይሁን የጀመርኩትን ፈጽም ፈልጋለሁ። ለምሳሌ በማንነት መኩራት አለ አይደል? ማንነት ግን ተገንዝበህ የምትኮራበት ሁኔታ አለ። እንግዲህ ማንነት መኩራት የሚጀምረው ራስን ከማወቅ ነው። ራስን ማንነቴን ጠለቅ ብዬ ካወቅኩ ልኮራ እችላለሁ ማለት ነው። ወጣቶች ስለ አባቶቻቸው ታሪክ፣ ስለ ባህላቸውና ስለ አለፉት ትላላቅ ስመጥር አዛውንቶች ትውልዶች የከፈሉትን መስዋዕትነትም ማወቅ መማር ከወላጆቻቸው መጠየቅ ከአዋቂዎች መጠየቅ አለባቸው። የራሳቸውን ማንነት በኩራት መቀበልም አለባቸው። ነገ ለትውልድ የሚተላለፍ ታሪክ ለመፍጠር ደግሞ እኛ ዛሬ የምንሰራው ነገር ለምሳሌ እኛ የምናደርገው አሁንም አንተ ጋር በእውነት በዚህ የዛሬው ፕሮግራም ራሱ አስፈላጊ ነው። በእውቀት በአንድነት በማህበረሰብ አገልግሎትና በሴት የተመሰረተ ህይወት ስንኖር እኛም ለሚቀጥለው ትውልድ አዲስ አኩሪ ታሪክ እናስተምራለን ማለት ነው። አሁን ወደ ጠየቀው ጥያቄ ገባ ልበልና በአዋቂዎችና በወጣቱ ትውልድ መካከል ባለው ልዩነት ላይ ነው እንግዲህ አሁን የጠየቀው ያለው ልዩነት ነው። በመጀመሪያ ደረጃ በመካከላቸው ያለው የትውልድ ልዩነት ምንድን ነው ብለን እስኪ እንጠይቅና የትውልድ ልዩነት ማለት በአስተሳሰብ ሁሉም አንድ አይነት አስተሳሰብ አይደለም ያላቸው አዋቂዎችና ወጣቶች ለማለት ነው እንግዲህ በእሴቶች ሞራላዊ ማህበራዊ እሴት በማህበረሰብ ውስጥ ተቀባይነት ያላቸው ሰብአዊነትን መልካም ምግባርንና አብሮነትን የሚማሩ መርሆች ለምሳሌ አክብሮት ታማኝነት ማክበርን ኦኬ ቅርስት ሊ ብሎ መነሳትን ማክበርን እጅን ደራርቦ ሰላምታ መስጠትን ይህን ሁሉ መማር አለባቸው። ፍቅርን ባህልን በቋንቋ በአኗኗር በመግባቢያ መንገድና በአለም እይታ መካከል አዋቂዎችና በወጣቶች ትውልድ ያለው ልዩነት ምን ያህል ሁላችን ስራ የሚጠይቅ መሆኑን እኔ እርግጠኛ ነኝ። አንተ በሚገባ ይህን ነገር ተከታተለዋለህ። ይህ ልዩነት የሚፈጠረው በያዝነው ዓለም ፈጣን የዘመን ለውጥ አለ። ዓለም በቴክኖሎጂ እድገት እየተራቀቀች በሄደች ቁጥር ይሄ በሁለቱ መካከል በአዋቂዎችና በወጣቱ ትውልድ መካከል ልዩነት እየተፈጠረ ይሄዳል። ልዩነት እየጠነከረ ይሄዳል። በባህል ለውጥ፣ በትምህርት ልዩነት፣ በዓለም ላይ ፈጣን የህይወት እንቅስቃሴ ስለሚካሄድ ይህ ሁኔታ ከፍተኛ ልዩነትን እንደሚፈጥር እኔ እርግጠኛ ነኝ። አዳማጮችን በትክክል ያውቁታል ማለት ነው። አዋቂዎች በኃላፊነት በትግስት በመቻል በክብር ይመለከቱታል። ይህን ለውጥ በእውነት ይከታተላሉ። አዋቂው ትውልድ በችግር በትግል በቤተሰብ ኃላፊነት በእምነትና በባህል ውስጥ ስላደገ ወጣቱ ትውልድ ግን አሁን ተጨባጭ ሁኔታውን እናያለን፣ እየተነጋገርንበት ነው። በፈጣን ለምሳሌ በዲጂታል በተከፈተ ዓለም ውስጥ እያደገ መሆኑ ከፍተኛ ልዩነት ይፈጥራል ማለት ነው። ቋንቋና የመግባቢያ ልዩነት መፍጠሩ ባለፈው ዘመን ሰዎች ፊት ለፊት ይነጋገሩ ነበር፣ ግን እስኪ ልጆች ነው ቤተሰቦች ተጋብዘው የሚነጋገሩበት ያ ሁሉ እየቀረ ዛሬ ምንድነው ያለው? አብዛኛውን ጊዜ ግንኙነት በስልክና በማህበራዊ ሚዲያ ይደረጋል። አንዳንድ ጊዜ በእውነት በጣም የሚገርመው ወጣቶች አያዳምጡንም ብለው አዋቂዎች ያስባሉ። ወጣቶችስ ምን ያስባሉ? ወጣቶች ደግሞ ያሉበትን ዓለም አዋቂዎቹ አይገነዘቡልንም፣ አይረዱን፣ ያለንበትን ወላጆቻችን አይረዱንም ብለው ይገምታሉ። ያሁን ሁለቱ ያልኩት ነገር በሁለቱ መካከል ያለውን መራራቅ ያለ መገናኘት እያጠናከረው ይሄዳል ማለት ነው። ለምሳሌ በእኛ በቤተ እስራኤል ውስጥ ብናተኩር አቶ ሰጠኝ፣ ማህበረሰባችን የትውልድ ልዩነት የበለጠ ጉልህ ሆኖ ነው የሚታየው። ለምን? በኢትዮጵያ ያሉ የቤተ እስራኤል አባቶችና እናቶች በእምነት በባህልና በናፍቆት ህይወታቸውን በሙሉ አሳልፈዋል። የኢየሩሳሌም ናፍቆትና ወደ ተቀደሰችው ሀገር ወደ ኢየሩሳሌም ለመግባት ብዙ ህልም ነበረ፣ ብዙ ጥረትም ነበረ፣ ያልተቋረጠ ህልም ነበራቸው። የህይወታቸው አካል እንደነበር አድርገው ነው ሁልጊዜ የሚጠቅሱት የሚያስተምሩን የነበር። ወጣቱ ትውልድ ግን አሁን ለምሳሌ እዚህ ሀገር ከመጣ በኋላ እስራኤል ዘመናዊ ህብረተሰብ ውስጥ እያደገ ስለሆነ በእነሱና በአዋቂዎች መካከል ያለውን ክፍተት ያው ሁላችንም እናውቃለን እንገነዘባለን ማለት ነው።
1: በትክክል ይህን እንግዲህ ማጥበብ ያስፈልጋል፣ ብዙ መሰራት አለበት። አሁን አንተ እንዳልከው ወጣቱ ትውልድ ትልልቆችን አይረዱንም ይላሉ። እኛ ደግሞ ወጣቱ እየተረዳን አይደለም፣ አይሰሙንም፣ አዳምጡንም እንላለን። ይሄ መራራቅ እንዳይመጣ ደግሞ በትምህርት ክፍል የሚሰሩ ሰዎች ብዙ መስራት አለባቸው። እኛም በተቻለ መጠን መስራት ያለብን ብዙ ነገር አለና በጣም ጥሩ ገለጻ ነው። በእውነት መቀጠል ያለብን ነው፣ በዚህም መቆም የለበትም። ያው እንደምታውቀው የስርጭት ጊዜያችን አጭር በመሆኑ ብዙ ይገድበናል እንጂ ብዙ ብናነሳ ደስ ይለናል፣ ግን እንቀጥልበታለን እንደዚህ በየጊዜው። እንደው ማጠቃለያ ካለህ አቶ ሽሙኤል።
0: በጣም ጥሩ። እንግዲህ ማጠቃለያ የማቀርበው ነገር ቢኖር አሁን ዛሬ ያለን ጥሩ ባህላችን፣ ሃይማኖታችን በመካከላችን እንዲጠናከር የሚል ልዩ ፕሮግራም ነው ያስከውና በጣም አመሰግናለሁ። ዋናው ዓላማው ምንድን ነው? አንዱን ትውልድ እንበል አዋቂዎችን እንዳጥፊ አድርጎ ለማቅረብ አይደለም። እንደገና ወጣቱን ትውልድም እንዴ አዋቂዎች እየራቁ ነው፣ ልጅ ከወላጁ እየራቀ ነው፣ እየተራራቁ ነው ብለን ለመወንጀል አይደለም። በትውልዶች መካከል ድልድይ ለመገድባት ነው፣ ለማቀራረብ ነው። ለማቀራረብ ብቻ ሳይሆን እያንዳንዱ ወላጅ ልጄ ሰልጥኗል፣ ልጄ በቴክኖሎጂ ተራቋል፣ እንዴ ልጄማ እንዲያው ተውት ባካችሁ፣ ልጄ ፈጥኗል ሂዷል የሚለው ጥሩ ቢሆንም ነገር ግን እስኪ ልጄ ሰከን በልና ና ቁጭ በል፣ እስኪ ልጆች ቁጭ በሉ አዳምጡኝ እያሉ እንዲወያዩበት እንዳይረሳ፣ ጥሩ ባህላችን እንዳይረሳ በሚል ነው። ባህላችን እሴቶቻችንና ማንነታችን እንዲጠብቁ ነው። የዘመኑን ለውጥ እርግጥ አዋቂዎችም በትክክል መረዳቱ በጣም አስፈላጊ ነው። ለምሳሌ የተለያዩ የውይይት ክበቦች ይኖራሉ፣ ዘመናዊ የሆኑ የተራቀቁ። ያለንበት እስራኤል በዓለም ከተራቀቀች ሀገር ውስጥ ነው የምንኖረው። ነገር ግን አዋቂዎች የምንላቸው በእድሜ የገፉትን በሙሉ ነው። እንግዲህ ስለዚህ ሁላችንም እየተገናኘን ያለውን የሀገሪቱን ተጨባጭ ሁኔታ በተለያየ መልኩ መማሩ ማጥናቱ ከልጆች ጋር እንድንቀራረብ ያደርገናል። ከልጆቻችን ጋር የተራራቀውን ቋንቋ በእነሱ ቋንቋም እንድንናገርም ይረዳናል ማለት ነው።
1: በጣም ስለዚህ ማቀራረብ፣ መቅረብ፣ መረዳት፣ መረዳዳት የሚያስፈልገን ጊዜ ነው። እንዳልከው አንድ ወጣት አንድ ልጅ በቴክኖሎጂ ስላደገ ብቻ የራሱን ባህሉን፣ ማንነቱን፣ እሴቱን እስካላወቀ ድረስ ያ ነገር የትም ላደርሰው ይችላል እና ብዙ ተባብረን መስራት አለብን። አቶ ሽሙኤል ምህረት በጣም ነው የምናመሰግን። እንግዲህ የበለጠ በማህበራዊ ጉዳዮችም በድርሰቱም ዙሪያ ቀጥልበት እንላለን፣ ወደፊትም እንነጋገራለን። ዛሬው በዚህ እናብቃ። በጣም አመሰግናለሁ
0: አቶ ሰጠኝ እድሉ ስለተሰጠኝ። እኔም በእውነት በማህበረሰቡ ስም ሁኜ አመሰግናለሁ።
1: እኛም እናመሰግናለን፣ እንቀጥላለን። በዚህ የሚቆም አይደለም። በጣም አመሰግናለሁ።
0: እኔም አመሰግናለሁ።
2: የተከበራቸው አድማጮቻችን፣ ከዚህ ቀጥለን ከአቶ አዲሱ አምባው መላኩ ጋር ቀጣዩን ቃለ ምልልስ እናካሄዳለን። ለመላ ቤተ እስራኤላውያን ማህበረሰብ ከዛሬ 35 ዓመት በፊት እንደ አውሮፓ ዘመን አቆጣጠር በ1991 ዓ ም በወረሃ ግንቦት ላይ በብዙ ሺህ የሚቆጠሩ ወገኖቻችን ከኢትዮጵያ ከአዲስ አበባ ወደ ሀገረ እስራኤል መጡ። በዚህ ወደ እስራኤል አብረው ከመጡት መካከል አቶ አዲሱ አምባው ነውና እሱም ያኔ የአዲስ አበባ ከተማ ነዋሪና በዛን ጊዜም ከእስራኤል ኤምባሲ ጽፈት ቤት ከዚህ ከእስራኤል ከተላኩ የድርጅቶች መልእክተኞች ጋር የሰራና እንደነበረና ትዝታው ትውስታው እንዴት ይታያል? አቶ አዲሱ አምባው ጤና ይስጥልን።
3: ጤና ይስጥልኝ ሻያው።
2: ደህና ነን እግዚአብሔር የተመሰገነ ይሁን። 35 ዓመት አለፉ። እንኳን አደረሳችሁ ለመላው በዛን 14500 በላይ የሚሆኑ በእስራኤል ያለው በአንድ ቀንና ለሊት ባልበለጠ ጊዜ ወደ እስራኤል ተሻገሩና ከነሱ መካከል አንዱ እንደነበርክና አሁን በዛን ጊዜ የነበረው ትዝታው ለማሰባሰብ ወገኖቻችን በሰውን ህፃናት ሴቶች ሽማግሌዎችን ባውሮፓ ለማሳፈር የነበረው ስራ እስኪ እንዲያውለት ዝታ አስተዋሰው።
3: በእውነት እንግዲህ 35 አመት እንደ በቀላሉ አልፏል። ዋናው በጤንነት ማለፉ ነው። የዛሬ ከ35 አመት በፊት ከነበርኩበት መደበኛ መንግስት ስራ ተነስቼ ወደ እስራኤል ኤምባሲ እንድገባ ተነግሮኝ ወደ እስራኤል ኤምባሲ ከገባሁ በኋላ
2: በስራ
3: ነው ደሞዝየን የሚከፍልና ሁኔታውን በእኔን ሁኔታ ይከታተል የነበረው የጆይንቱ ክፍል ነበር። አብረን እንሰራ የነበሩን ሰዎች ነበሩ፣ የሶክኑት ሰዎችም ነበሩና ዋናው ግን ግንኙነቴ በአብዛኛው ከጆይንት ሰዎች ጋር ነው። በዛን ጊዜ በእርግጥ ከመንግስት ከመፍረሱ በፊት ተጀምሮ በየቀኑ ከጎንደር አካባቢና ከትግራይም የሚመጡ ወደ እስራኤል ሀገር ለመሄድ እያሉ የሚመጡ በዛትኛው ወገኖቻችን በአዲስ አበባ አካባቢ ነበሩ እና በተራ ሶክኑትና ጆይንት በመተባበር መደረግ የሚገባቸው ነገሮች ሁሉ እያደረጉ በየጊዜው ይልኩ ነበር ወደዚህ ሰዎችን እንዳመጣጣቸው ተራና ቁጥር በመስጠት። በአጋጣሚ እዛ ውስጥ አብሮ ለመስራት እድል በማግኘት በጣም እድለኛ ነኝ ነው የምለው። ከዛ ላይ እየሰራን እያለን በነበርንበት ጊዜ የኔ አጠቃላይ ኃላፊነት ተሰጥቶኝ ስራ የነበረው መጀመሪያ ተጨማሪ ህንጻዎችን የቢሮ ያነሱ የተጨማሪ ህንጻዎችን የውሃዎችን የማስተካከልና የዙሪያውን የኤምባሲውን ግቢ ግንብ ማሰራት በሚለው ነበረ መጀመሪያ። ከዛ ወደዚህ ወደ ኮሚቴ ኃላፊነት
2: ያኔ በሙያዊ የዩኒቨርሲቲ ምሩቅ በምህንድስና እንደነበርኩና
3: ሙያ ነው የመጀመሪያ ያንን እንዳስተካክል ተደጎ የጀመርኩት። ከዛ ያነ እንደ አጠቃላይ ሽፋን ሆነ እንጂ እንድሰራ የተሰጠኝ ዋናው ግን ወደ 176 የሚሆኑ የኛ ህብረተሰብ አካላት የሆኑ ህብረተሰቡን ከየቦታው እየሰበሰቡ ወደ አዲስ አበባ የሚያመጡ እና መጥተው ቤት እንዳይቸገሩ፣ ምግብ እንዳይቸገሩ፣ በህክምና በኩልም በየቦታው ያሉበትን ሆታ የሚከታተሉ ወደ 176 የሚሆኑ ሰዎች ነበሩ። እነሱም ኮርዲኔት እንዳደርጉ ወይም የበላይ ሁኜ እንድቆጣጠርና በየቀኑ የሚመጣውን መዝገብ እያስተካከልኩ ወደ እነሱም ማስተላለፍ ምን ማድረግ እንዳለባቸው መመሪያ በመስጠት የሚቀበለው መመሪያ ወደ ታች በማሳለፍ ሰዎቹ ወደ ህክምና ካስፈለገ ምግብ የሚያጥራቸው ከሆነ ኤምባሲ ውስጥ እንዳለው ሁኔታ ሁሉ እንድከታተል ተደርጎ እዛ ያ ቦታ ተሰጠኝ። በእርግጥ ይሄ ምፍጻው ከመካሄዱ በፊት ይሄንን ስንሰራ ብንቆይም ምፍጻው በአንድ ቀን እንደዚህ ይካሄዳል የሚል መጀመሪያ እንትን አልነበረንም። ግን ከዛ ስራ ከጀመርኩ ከስድስት ወር በኋላ በአጋጣሚ የመንግስቱ መልቀቅ ወይም መንግስት መፍረሱ ሁኔታ
2: ውጥረት ነበር አቶ አዲሱ ያኔ የነበረው ግርግር ውጥረት ነበር ከሰሜኑ ክፍል ትግራይ ነጻው ድርጅት
3: እና ያ በውጥረቱ ምክንያት ቶሎ ቶሎ እኛ ህብረተሰብ እንዲወጣ እየተባለ በየጊዜው ሁሉም የሶክሉትም የጆይንትም ሁላችንም ቢሆን ተወጥረን እስከ አምባሳደሩ ድረስ ያለው ሰራተኛ በሙሉ ተወጥሮ ነበር ይሰራ ነበርና በአጋጣሚ ሁኔታው እየተባባሰ መጥቶ እዛ አሸንፈው ሲገቡና መንግስት ሲወድቅ እኛ ከዛ ውስጥ ተውጠን ቀረን የሚል ጭንቀት ውስጥ ወድቀን ነበር። ከዚህ ሆኖ ሲሰራ የነበረውን በትክክል ባላውቅም ሁኔታዎቹ እየተቃረቡ ነውና መደረግ የሚገባቸው ነገሮች ሁሉ አድርጎ ተብሎ ትዕዛዝ ተሰጥቶን የህብረተሰቡን ምን ያህል ህብረተሰብ እንዳለ በሽተኛ፣ ሽማግሌ፣ ልጅ፣ ጉዝ፣ ወጣቱ፣ ተማሪው ምን ያህል ህዝብ እንዳለ በአጠቃላይ በእጅ ላይ ነው የነበረውና ያንን ሁሉ አመቻችቼ በማቅረብ ሁኔታዎች ፍርሃት እንዲይዙ ምክንያቱም እያንዳንዱ ህብረተሰብ ከክፍለ ሀገር መጥቶ ከኤምባሲው ተመዝግቦ ሶክኑት ትክክለኛ ይሁዲ ነው ብሎ ካመጣውና ጆይንት መርዳት ከጀመረበት ጊዜ ጀምሮ ያንን ኃላፊነት ሙሉ በሙሉ ተቀብዬ ማካሄደው ነው የነበርኩኝ። አሁን ያ ውጥረት በመጣበት ጊዜ ሰው ሁሉ ባስቸኳይ ከእያንዳንዱ ህብረተሰብ ቤት ቀይሮም ሄዶ እንዳይሆን እያንዳንዱ መልእክቱ ውስጥ እንዲደርሰው ለማድረግ ዝግጅት እንድናደርግ ስለተነገረን በተለይ ሐሙስ ቀን ትዝ ይለኛል ምሽጣው ሊጀመረው ማታ እነዛን 176 የሚሆኑ የዚህ አይነት ስራ የኮሚቴ አባል ተብለው የሚሰሩ ሰዎችን ካስቀረን በኋላ ለነሱ ማታውኑ ከስድስት ሰዓት ተኩል በኋላ ሄዱና ቤተሰቦቻችሁን ይዛችሁ ነው አንተ እኔ ግን እንደዛ ስል እውነት አልመስለኝ ብሎ አላ አይደለም የፍርሃት ሲቃ አንቆ ይዞኝ ነበር። እንዳው ላይሆን ከቻለና እነዛን ሁሉ አመተና አንድ ነገርስ ቢሆን የሚልና ሄደው ቤተሰባቸውን ይዘው መጡ። እነሱ ደግሞ እንደገና ወጥተው ሌላ ሰው እየበየሰፈሩ እየነገሩ እንዲያዘጋጁና ህብረተሰቡ እንዲመጣ ጓዝ እንዳይይዝ ልጁንና የታመመ ትንሹ ትልቁ ሽማግሌ ሁሉ ሳይቀር ወደ ኤምባሲው ግቢ ውስጥ እንዲገባ የሚለውን መልእክት ተላልፎ ያን መልእክት በአንድ ጊዜ በሌሊቱ ተላልፎ አደረ።
2: ገንዘብ ደግሞ ገንዘብ የያዙ ገንዘባቸውን ሲጥለው እንዲመጡ ተደረገ ወይ?
3: እንግዲህ ዋናው እዚህ ላይ ነው። በመጀመሪያ ደረጃ ሰዎች የኛ ሰዎች በየጊዜው በሚመጡበት ጊዜ ሻንጣ ልብስ ገዝተው ወርቅ የገዝተው ሁሉም ነገር ይዘው የነበሩ ሰዎች ገንዘብም ይዘው የነበሩ ሰዎች እንዳሉ ሰምቻለሁ። ገንዘብም ይዘው የነበሩ ሰዎች ሁሉ ከነ ሻንጣቸው መጡ። በርግጥ ከአውሮፕላኑ ላይ እቃ እንዳትይዙ ነበር ተብሎ የነበረው እና እቃችሁ ሌላ ጊዜ ይመጣል በሚል ከአንድ የሆነ ጎጆ ውስጥ እቃው ሻንጣው ሁሉ እንዲሰበሰብ ተደርጎ እንዲቀመጥ እየተደረገ ሰዎቹ ብቻ እየገቡ የተሰጣቸው እዛ ሲረዱበት የነበረው ምን ያህል ቤተሰብ እያንዳንዱ እንዳለው ልጅና አባትናት የሚል ምዝገባ ካርድ እጁ ላይ ስለነበረ በዛ መልኩ ሰው እየተጣራ ገብቶ ሻንጣውን በየቦታው እያስቀመጠ በዛ እየተቀበሉ አስቀመጡ። ከኪሱ የገነበረውን ገንዘብም እያስወጡ አስቀሩ። አሁን ይሄ በሚደረግበት ጊዜ በርግጥ እኛ እንደምታውቀው ለሁሉም እንደሚያውቀው ከዚህ ሀገር መጥተን ያላየን ከዚህ ሀገር መጥቶ እዛ የሚሰራና ፈረንጆችንም ቢሆን እንደ እግዚአብሔር ነው የምናየ ነበረውና የነሱን ትዕዛዝ ብቻ ነበረ የምንቀበለው። ያንን የሚያደርጉ የሚያስገቡ ቃውን ተቀብለው የሚያስቀምጡ ሰዎች ነበሩ። የተመደቡ ሰዎች የተወሰኑ ሰዎች ነበሩ እናቃቸዋለን። እነዛ ሰዎች እያሰባሰቡ ሲያመጡ የኛ ሰው እንዳይቀር ነው ሩጫው። የኔ ዋናው ትልቁ እንትን በየሰፈሩ ገብቶ ተኮልኩሎ በአዲስ አበባ ውስጥ ተኮልኩሎ ተቀምጦ ሲጠብቅ የነበረ የኛ የህብረተሰብ አካል አንድ ሰው እንዳይቀር ነው ከኮሚቴዎቹ ጋር በሩጫ ላይናታት በማለት ግንኙነት ላይ ነው የኔ ስራ የነበረው። አሁን ያን ሁሉ እየተጣለ እያስቀመጡ ገቡና አውቶቡሱ ከአዲስ አበባ አውቶቡስ ነበረ ተከራይተው ያመጡትና ወደ አውቶቡሱ ህብረተሰቡ በሙሉ ልጁም ትልቁም ትንሹም ቁጥር እየተሰጠው ወይም እየተለጠፈለት ወደ አውቶቡስ
2: ገባ።
3: ከግንባሩ ላይ ከፊቱ አካባቢ ከሚታይ አካባቢ እንዲለጠፍ ተደረገ። ለልጆች በአብዛኛው ከግንባራቸው ላይ ነው። እንደዛ ሆኖ እንዲገቡ ሲደረግ ሌሊቱ ላይ ነው ስራው የተጀመረው። ሐሙስ ማታ ሌሊት ወደ 10 ሰዓት አካባቢ ገቡ የመጀመሪያው አውሮፕላን።
2: በዛ በፊት በአውቶቡስ በየሰፈሩ ትልቅ ከተማ ቆናት አዲስ አበባ
3: በፊት
2: ያየነው በአውቶቡስ ነው። በብዙ የተሰባሰቡት ወደ አንድ ቦታ
3: አንዱ ቦታ አዲስ አበባ ያው የእስራኤል ኤምባሲ ብቻ ነው መሰባሰቢያ ቦታው።
2: አሃ
3: መሰባሰቢያ ቦታው እስራኤል ኤምባሲ ሆኖ ከዚህ ሀገር የመጡ የእስራኤል ውትድርና አባላትም ነበሩ ሁኔታውን ለመከታተልና አንዳንድ ነገሮች ቢፈጠሩ በሚልና ሁኔታው ሁሉ ከበው ይዘው ነበረ። በአውቶቡስም በታክሲም እየመጡ ኤምባሲው ከደረሱ በኋላ ነው አውቶቡሱ ወደ እስራኤል ሀገር ይዟቸው ወደ አውሮፕላን ጣቢያው ይዟቸው የሚመጣው አውቶቡስ ኤምባሲ ውስጥ ነው የሚገባው። ከዛ ኤምባሲ ውስጥ እየተሳፈሩ ኤርፖርት ይደርሳሉ። ከኤርፖርት ሸኝተዋቸው ይመጣሉ። አየር ማረፊያው ጋር ሸኝተዋቸው ይመጣሉ። አውቶቡሱ ያለ ምንም ማቋረጥ ነው የሚሄድና የሚመጣው። ሰዎች አብራቸው ይሄዳሉ። ሰዎች አብራቸው ይመጣ አውቶቡስ ጋር ይመለሳሉ። የሚያናሳፍራሉ ይመጣሉ። አውቶቡሱ በየሰከዱና በየደቂቃው ነው እንትን የሚለው። ምንም አይነት ሌላ አውሮፕላን በረራም አልነበረም። ይሄ ሁሉ እየሆነ ሌሊቱ ሁሉ ሲካሄድ ካደረ በኋላ አርብ ጧት ችግር ተፈጠረ። ህብረተሰቡ በሙሉ ግልብጥ ብሎ የአዲስ አበባ ህዝብ መጥቶ ሊገባ እንትን ሲል ያው በእስራኤል ወታደሮች እርዳታ ህብረተሰቡ እንዳይጠጉና ወደ አውቶቡሱ ጥግ እንዳይቀሩ የመከላከሉ ስራ ሰሩ። አውቶቡሱ 24 ሰዓት ሙሉ ሰራ። ምግብ ሐሙስ ማታ የቀመስኩ ሐሙስ በ11 ሰዓት ከምሽቱ ማለት ነው በ6 ሰዓት አካባቢ እንደቀመስኩ እስከ ቅዳሜ ማታ ጧት ድረስ ምግብ የለም፣ ውሃ የለም። ጉሮሯችን ሁሉ ደርቋል። አንዳንዶቹ ድምጻቸው የማይሰማ ማብረውን የሚሰሩ ሰዎች ነበሩ። ምንም ድምጽ ከመድረቃቸው ከመድከማቸው ጋር የተነሳ ድምጻቸው የማይሰሙ የኛ አብረው የሚሰሩ ሰዎች ነበሩና
2: ከዚህም የተባቁ የዘመቱ ነበሩ ከእስራኤል ወደዛ።
3: አዎ እነሱም ሁሉ እና እኛ ወደ ኤርፖርት ሲሄዱ ነው እንጂ መድረሳ ለመድረሳቸው ደርሷል የሚል ወሬ ስለማናገኝ እኔ በራሴ ማለት ነው እንደው እንዴት ነው ይሆን እንዴት እየተደረገ አለ አይደለም ያለው ትራክ ሹት የነበረው አንደኛ ደስታም ሌላው እንደ ሲቃ አይነት የሚይዝ አለ አይደለም። ያ መስላል ነው ጉልበት የሰጠን መሰለኝና
2: ባዶ ውጥረት ነበር።
3: ውጥረቱ ውጥረቱ በጣም ከባድ ውጥረት ነበር። በዛ ሁኔታ ላይ አንድ ነገር ቢፈጠር ህዝቡን ሁሉ ሰብስበህ የማስጠረስ ጉዳይ ነው፣ የህይወት ጉዳይ ነው። ያን እንትን አንድ ነገር ሆኖ ቢከሽፍ ያ እንትን እዛ ውስጥ ውጥረት ሆነ ረፍት አጥተህ ላይላታች ይያልን ህብረተሰቡ ሰውን ማንቀረ ማንመጣ ነው። አሁን ዋናው የኔ ስራ ማንመጣን ማንቀርቷል፣ ማንታሟል፣ ማን ሆስፒታል አለ፣ ማን ወልዷል፣ ማን አርግዟል ነው አሁን የነበረው ሩጫ። ምክንያቱም ሰው አንድ ሰው እንዳይቀር
2: አሁን አቶ አዲሱ አሁን እንደ ሰንሰለት ነው ብዛት ያላቸው አውሮፕላኖች ነው ከእስራኤል ወደ አዲስ አበባ ሄዱት። ያኔ ይህን ህዝብ ለማምጣት ወደ እስራኤል እንዴት ነበረ ያንተው? እስኪ እንዲያው ጊዜ ለመቆጠብ ብለን ነው እና እንዴት ነው አንተ የተሳፈርክበትና አብሮ የነበሩ አዲስ ገቢዎች በሙሉ እስኪ ስለነሱ ነው።
3: እክረ እንግዲህ ሁሉን ነገር ጨርሰን ቅዳሜ ጧት ሐሙስ ሌሊት አርብ ቀን አርብ ሌሊት አርብ ጧት ቅዳሜ ጧት ስንደርስ ሁሉ ግቢው ጭልላለና ከአዲስ አበባ አንዳንድ ሰዎች የቀሩ የኛ እዛው የአዲስ አበባ ነዋሪዎች ነበሩና እነሱ ሁኔታውን ለማየት ደንግጠዋል። እነሱ ሁኔታውን ለማየት የመጡ ነበሩ። እነሱንም ግቡ እያሉ በግድ ነው አስገብተን እንትን ብለን ወደ አውቶቡስ ውስጥ ገብተን አብረን ወደ ኤርፖርት የሄድ ነው ቅዳሜ ጧት የመጨረሻው
2: አውሮፕላን
3: ነው የመጣሁት።
2: ስለዚህ
3: ነባር ሰራተኞች የነበሩት የሚመጡበት ሌላ አውሮፕላን ነበረ። ግን እኔ የመጣሁት ኦሊቭ መካዳሽም የተባለውን ወይም እዛ የነበረውን የኢትዮጵያን ይሁደ ኢትዮጵያን በአጠቃላይ ጨርሶ የሚያመጣው አውሮፕላን ሲነሳ ከሱ ጋር ነው አብሮ የተነሳ የመጣሁት።
2: በጣም ግሩም ታሪክ ነው። ራሱን የቻለከው የመጽሐፍም የሚያስፈልገው ታሪክ ትውስታ ትዝታ ነበርና አሁን ከዛ ነበሩ አንድም በህይወታቸው በአውሮፕላን ተሳፍረው የማያውቁ የገጠር መንደር ነዋሪ ወገኖቻችን አሁን በጉዞ እንግዲህ ከአዲስ አበባ እስራኤል ለመድረስ ወደ 4 ሰዓት የሚወስድ ስለነበረ
3: አውሮፕላን 4 ሰዓት ተኩል
2: በጉዞ ላይ ምን ተፈጠረ? በበረራ ላይ እንዳላችሁ
3: በበረራ ላይ እንዳለን በአብዛኞቻችን ደክመን ስለነበርና ምንም ነገር ከሆዳችን ውስጥ ስላልነበረ የፈጡን ይሄ ብስኩት ነገርና ውሃ በኬራህ እንዴት ነው በሰኪት ውስጥ ያለ ውሃ
2: በረዶ
3: የበረዶ

0: ጉዞ ላይ እንዳላችሁ ነፍሰ ጡር ሴቶች ወለዱበት አጋጣሚ ነበር በእናንተ አውሮፕላን?
1: ከኛ አውሮፕላን አንድ ሴትዮ ወልዳ መጣለች። በርግጥ ማን እንዳዋለዳት ዶክተሮችም ነበሩ፣ የምን አይነት ዶክተሮች አላቅም፣ ግን አንዷ ወልዳለች ከኛ ጋር ሆና። ሌላ ወልዳ ሆስፒታል የነበረች በኢንኩቤተርም የመጣለ እና በኢንኩቤተርም ሆኖ የመጣለ እሷን እናቃለን። ሆስፒታል ተኝታ መውለዷን ሁሉን ነገር ይችኛዋ እርጉዝ መሆኗን እንጂ ትወልዳለች ብሎ ማንም አልጠበቀም ነበር። እና በዛ ሁኔታ ላይ
0: የአየር ትኬታውን በአየር መንገድ ባለም አቀፍ ደንባቸው በአየር ላይ ያለ መንገደኛ ነፍሰ ጡር ከወለደች የተወለደው ልጅ በየአየር ትኬትም የነጻ ማግኘት የሚል ነገር ነበረ። የምታውቀው ነገር አለ በዚህ?
1: ይሄ እንደንትኑ እንዳመለካከት ይሄ የነፍስ አድን ጉዳይ በመሆኑ እና ደግሞ ይሄ የሚፍጻው የተካሄደው ከአየር ክልል ጥሶ ሳያስፈቅድ ከሰው አየር ክልል ውስጥ የገባ እንጂ እንደ ተራ ለምሳሌ እንደ ኤልአል አሁን እንደሚጓዘው ወይም እንደ ቲደብሊውኤ እንደ አሜሪካ አውሮፕላን ወይም እንደ ፈረንሳይ አውሮፕላኖች እንደነሱ አይደለም። ይሄ ግን የነፍስ አድን በመሆኑ ይህንን ያደርጋሉ ብዬ አላስብም።
0: እሺ፣ አቶ አዲሱ አምባው ወደ ማጠቃለያ ስንመጣ ገድል የሆነ ስራ ነው ሰርታችኋል። አሁን ከዚህም የሄዱም ዝብዛው ይህን ህዝብ በመሳሳት ትልቅ ተሰርተዋል። ለመሆኑ በዚህ ስራ ላይ የእስራኤል ታሪክ ነው የዓለም መገናኛ ብዙሀን በሰፊው የዘገበበት በእስራኤል በታሪኳ ትልቅ አሊያ ብዛት ያለው በአንድ ጊዜ ያመጣበት ይህ ታሪክ ዘመቻ ነበረ እና የእስራኤል መንግስት በጎ ለሰሩ እውቅና አድርጓል ወይ?
1: እንግዲህ የእስራኤል መንግስት ራሱ አይደለም። አሁን የእስራኤል መንግስት ሚፍታውን አካሄደ፣ ሁሉን ነገር ውትድርናውን ሁሉንም አደረገ። ሌላ ተባባሪ ድርጅቶችም ነበሩ የእስራኤል መንግስትን የሚረዱ። ይሄ ሁኔታ ይሄ ሚፍታ ተሳክቶ ግቡ ላይ እንዲደርስ ለምሳሌ እንደ ጆይንት የመሳሰሉ ድርጅቶችም ነበሩ። አሁን ለነሱ እንትን ለሰራነው ሰዎች እውቅና ለመስጠት የማንትኑን ጉዳይ ሲያሰራን የነበረው ክፍል ነው፣ ጆይንት ነው የሰጠን። ሲያሰራን የነበረው ምስራ ዳክል ይታም ሆነ ሶክኑት እኔን አያቀኝም። ያሰራኝ የነበረው ጆይንት በመሆኑ ጆይንት እውቅና ሰብስቦ በአልፓይን በሐመሽ ሰብስቦ ሁሉንም እያንዳንዱ የእውቅና ደብዳቤ የእውቅና እንትን ሰጥቷል። ሌሎችም ድርጅቶች ሲያሰሯቸው የነበሩትን ክፍሎች እውቅና ሰጥቷል ብዬ አምናለሁ። ግን በእኛ በኩል ግን ሲያሰራን የነበረው እውቅና ሰጥቶናል። ከእውቅና በውጭ ደግሞ በየቦታው ስራ እንትን ብለን በየሙያችን ስራ የምናገኝበትን ሁኔታ ሁሉ እንዲመቻች የማድረጉን እንትን ሁሉ ወስዶ ኃላፊነት ወስዶ አድርጓል።
0: በጣም ግሩም። እንግዲህ
1: ይሄ ደግሞ በዚህም ሊመሰገኑም ይገባቸዋል ነው።
0: እንኳን አደረሳችሁ ለመላ እስራኤላውያን። በዚህ በሚብጻሽ ደግሞ ወደ ቅድስት ሀገር የመጣችሁ በሙሉ እንኳን አደረሳችሁ ላለው ለሰጠው ገለጻ በጣም እናመሰግናለን።
1: አሜን። እኔም አመሰግናለሁ።

ትዝታ ማበል ሚብጻ ሽለሞ ዳውሮፓ ዘመን አቆጣጠር በ1991 ዓመተ ምህረት በወርሃ ግንቦት ከዛሬ 35 ዓመት በፊት በኢትዮጵያ በእስራኤላውያን በአንድ ቀን ለሊት ባልበለጠ ጊዜ ወደ 14500 የሚሆኑ በእስራኤል ማህበረሰብ ወደ ተስፋይቱ ምድር ወደ እስራኤል ተሻገሩና ያኔ የሰማችሁት ዋሽንግተን በጣም ግሩም ይሄን የዋሽንግተን ተጫዋች ዋሽንግተን ሙዚቃ ያሰማ ነው ያነ ገና

የአስር ዓመት የአስራ አንድ ዓመት ልጅ ነበረና እዚህ ወደ ከአዲስ አበባ ወደ ቤንገሪዮን አየር ማረፊያ ሲደርሱ ከአውሮፕላኑ ከወረደ በኋላ ያሰማው ዋሽንት ነበረ። ይህ ልጅ እንዲያው እድሜው ወደ 50 ዓመት የተቃረበ ነው ማለት ይቻላልና ከትዝታ ትዝታ ስለሆነ በዚህ አጋጣሚ ይህን ዋሽንት ያሰማው ብናገኘው ለቃለ መጠየቅ በጣም ጥሩ ነውና፣ የተከበራችሁ አድማጮቻችን ቃለ ምልልሱም በዚህ ሱሪያ የተመለከተ ነበር በትዝታውና ለሁላችሁ በዛን ጊዜ ከ35 ዓመት በፊት የነበረው በሀገረ ኢትዮጵያ በአዲስ አበባ የመንግስት ለውጥ ሊሆን ውጥረቱ ሐሳቡ ቀላል አልነበረምና በእነዚህ በእስራኤል ሀገር የተላኩ መልእክተኞች እንዲሁም ዛው ኢትዮጵያ እያሉ በወገኖቻቸው ለማሻገር ብዙ ስራ ከሰሩት ሰዎች መካከል አንዱን ከአቶ አዲሱ አምባው መላኩ ጋር የተደረገውን ቃለ ምልልስ ነበረና፣ እንግዲህ በእንዲህ እንዳለ በአንዳንድ የቴክኒክ ጉድለት ምክንያት ዜናውን በመጀመሪያ አላቀረብንምና ዜናውን እናሰማለን። አርዕስተ ዜና፣ በሰሜናዊ አዛ ሰርጥ በሚገኘው የቤት ሐኑን አካባቢ አሸባሪዎችን መሰረተ መዋቅር ለማውደም ያደረገውን ሰፊ የምህንድስና ዘመቻ ማጠናቀቁን የእስራኤል መከላከያ ኃይል አስታወቀ። ከሊባኖስ ድንበር አጠገብ የሚገኘው እስራኤላውያን የሚኖሩባትን የሺሎሚት አዳጊ ከተማ አስተዳዳሪ ጋቢ ናማን የእስራኤል ጦር በደቡብ ሊባኖስ ሂዝቦላ ሽብር ፈጣሪ ድርጅት ወድሞ ድል ለማድረግ ውጊያው እንዳቆም ጥሪ አስተላለፉም። ሂዝቦላ ሽብር ፈጣሪ ከሊባኖስ ወደ ሰሜናዊ እስራኤል ተኩሱን እንደቀጠለ ነው። የእስራኤል ምድር ጦር ሰራዊት በደቡብ ሊባኖስ የማጥቃት ዘመቻውን አፋፍሟል። የሻባክ የመረጃ ድርጅትና ፖሊስ በምስራቅ ኢየሩሳሌም የሚገኘውን ህዝባዊ ግንባር የአሸባሪዎችን መሰረተ መዋቅር አጋለጠም። ኢታማጆር ሹም እያል ዛሚር የቀድሞዋን የወታደራዊ አቃቢ ህግ ኃላፊዋ ሜጀር ጄኔራል ይፋት ቶመር የሩሻላይሚ ከስልጣን አሰናበቷቸው። የእስራኤል ተማሪዎች የፈተና ውጤታቸው ተደብቋል የሚል ዜና በትምህርት ሚኒስቴር ከባድ ንትርክን አስከተለም። የሚሉት የሳቱ ዋና ዋናዎቹ ናቸው። ዜና በዝርዝር እንሆም። ከሊባኖስ ድንበር አጠገብ የሚገኘው እስራኤላውያን የሚኖሩባት የሽሎሚ ታዳጊ ከተማ አስተዳዳሪ ጋቢ ናማን የእስራኤል ጦር በደቡብ ሊባኖስ ሂዝቦላ ሽብር ፈጣሪ ድርጅትን አውድሞ ድልን ለማድረግ ውጊያውን አጠናክሮ እንዲቀጥልና ጦርነቱን እንዳያቆም ጥሪ አስተላለፉም። የሽሎሚ ታዳጊ ከተማ ሂዝቦላ በሚወነጭፋቸው ሮኬቶችና ድሮኖችም ጥቃት ስቃይ የምትጋፈጥ ከተማ ነች። በሰሜናዊ አዛ ሰርጥ በሚገኘው የቤት ሐኖን አካባቢ አሸባሪዎችን መሰረተ መዋቅር ለማውደም ያደረገውን ሰፊ የምህንድስና ዘመቻ ማጠናቀቁን የእስራኤል መከላከያ ኃይል አስታወቀም። የመከላከያ ሰራዊት ቃል አቀባይ እንደተናገሩት ባለፉት ወራት ከቢጫ መስመር ድንበር በስተ ምስራቅ ከእስራኤል 1 ኪሎ ሜትር በላይ የሚርቁ የመሬት ውስጥ ዋሻዎችን አጋልጦ አውድሟቸዋል። በመቶዎች የሚቆጠሩ የሽብር መሠረተ መዋቅር አውድሟል። አካባቢው ለዓመታት የማዕከላዊ የሐማስ ምሽግ ሆኖ ማገልገሉን የመከላከያ ሰራዊት አስታውቋል። አሸባሪዎች ለሽብር ጥቃት በሚጠቀሙባቸው የመኖሪያ ሕንፃዎች፣ ሂዝቦላ የሕዝብ ተቋማትና በመኪና መንገዶች ስር የደበቀ መረቦችም ባለፉት ዓመታት ተገኝተዋል። የእስራኤል መከላከያ ኃይል ወታደሮች በሰሜን
በሰማሪያ ቀበሌ በጀኒን ከተማ ውስጥ ሽብር ፈጣሪዎች ለማጥቃት በመንቀሳቀስ ላይ እንዳሉ በተኩስ ጥይት የ45 ዓመት ያለው ፍልስጤማዊ ተገደለ። ወታደራዊ ቃል አቀባይ እንደገለጸው ፍልስጤማዊ የተገደለው ወደ ተዋጊ ወታደሮች ድንጋዮች በመወርወር ላይ እንዳለ ነው። የሻባክ የመረጃ ድርጅትና ፖሊስ በምስራቅ ኢየሩሳሌም የሚገኘውን የሂዝባዊ ግንባር አሸባሪዎችን መሰረተ መዋቅር አጋለጠ። ይህ የፍልስጤማውያን ሽብር ፈጣሪ ድርጅት ከፈረንሳይ የሚያንቀሳቅሳቸው አካል ሲሆን ባለፈው ዓመት ህዳርና ታህሳስ ወር 5 የምስራቅ ኢየሩሳሌም ነዋሪዎች በእስራኤል ውስጥ የሽብር ጥቃቶችን ለማስፋፋት የሻአ አካል ሆኖ ከፈረንሳይ ሆኖ የሚያንቀሳቅሳቸው የድርጅቱ አክቲቪስት ሳላህ ሃሞሪ ተመልምሏቸው ነበር ተብሏል። ቀደም ሲል ራቢ ኦባዲያ የፍልስጤምን ነፍስ ይማር ለመግደል ሙከራ ሲያደርጉ የነበሩትና እስራኤል የመኖሪያ ፍቃድ የተቀማ ሃሞሪ ግንኙነት ተጠቅሞ የሶሌን አባላትን በመመልመል በሽብርተኝነት ሲያዘምታቸው ቆይቷል። ኢታማጆር ሹም ኢያርዛሚር የቀድሞዋን የወታደራዊ አቃቢ ሕግ ኃላፊዋ ሜጀር ጄኔራል ይፋት ቶመር የሩሻላሚ ከስልጣን አሰናበቷቸው። ወታደራዊ ቃል አቀባይ በሰጠው መግለጫ በሳዴ ቴመን ካምፕ ጉዳይ የተራዘመው የወንጀል ክስ ከግምት ውስጥ በማስገባት የድርጊቱን አሳሳቢነትና ጥርጣሬ ከግምት ውስጥ በማስገባት የወታደራዊ አቃቢ ሕግ ኃላፊዋ ያለምንም መዘጌት ከስልጣን አሰናብተዋል። የመጀመሪያ ዘገባ የእስራኤል ተማሪዎች በፈተና ውጤታቸው ተደብቋል ያላግባብ ዝቅተኛ ውጤት ተቀብሏል የሚለው ጉዳይ ከባድ ውዝግብ አስከተለ። የትምህርት ሚኒስትር ዮአብ ኪሽ የብሔራዊ የትምህርት መለኪያና ግምገማ ባለሥልጣን ኃላፊ ጋል አሎንን ለማባረር ወስነዋል። በእስራኤል ንግድ ባንኮች ዓለም አቀፍ የገንዘብ ምንዛሬ ዶላር ዋጋ ቀነሰ ተባለ። በዛሬው ዕለት በንግድ ባንኮች አንድ የአሜሪካን ዶላር በ2 ሸቄል ከ84 አጉሮት ነው የተለወጠው። የዩሮ 1 ዩሮ በ3 ሸቄል ከ29 አጉሮት ነው የተለወጠው። ይህ ማለት የዶላር ምንዛሬ ከሸቄል አንጻር ዶላር ዋጋው መቀነሱ በውጭ አገራት ለገበያ ሸቀጣሸቀጦችና ተለያዩ መሳሪያ እቃዎችን የሚያቀርቡ ነጋዴዎች ላይ ከማትረፍ በስተቀር ኪሳራ አጋጥሟቸዋል ተብሏል። የአየር ጸባይ ሁኔታ የሚያሳየው ከሆነ በትናንትናው ዕለት በመጠኑ በተራራማ ከፍተኛ ቦታዎች አካባቢና በሰሜናዊ ክፍለ ሀገር የሙቀቱ መጠን ይጨምራል ተብሏል። በቀጣይ ደግሞ ቀናት ከሐሙስ እስከ ቅዳሜ ድረስ ከሰነበተው ተመሳሳይ ይሆናል ያሉን የአየር ጸባይ ተመራማሪዎቹም። የተከበራችሁ አድማጮቻችን፣ የሰዓቱ ዜና ይህን ነበረ። አስቀድመን ነበረ ማሰማት የሚገባ እና ቀደም ሲል ከይቅርታ ጋር በአንዳንድ የቴክኒክ ጉለት ምክንያት አጋጠመ በሚል ነው በመጨረሻ ያቀረብ ነው። የቴክኒክ ባለሙያችን ኤላይ ቤንሻባት ሲሆን ያስተናገድኳችሁ እኔ ሻያው ደጉ ነኝ። ነገ ጠዋት ልክ 6 ሰዓት በሰላም ያገናኘን። በደህና ደሩ። ለዚህ ስርጭት የተባበረው አጠናካሪ በመሆን የረዳኝ ባልደረባችን ዮሲ ማርዛይቭ ነበረ። ምስጋና ይድረሰው።